0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ሰላም ጤና ይስጥልን እንደምን አደራችሁ የተከበራችሁ አድማጮቻችን መልካም ቀን ይሁንላችሁ። ያኔ ለተማክሰኝቱ አስርታችን ጀምረናል። ከዛ በፊት ግን ዛሬ ለቱ እንደብራዩን ዘመን አቆጣጥር አየም ዮም ሽልሺ ካፍሄት በአፍ ሄታፍሽን ፔቫፍ እንደ አውሮፓ ዘመን አቆጣጥር ኦጉስት 11 2016 ለኢትዮጵያ ዘመን አቆጣጥር ነሐሴ 5 2018 ነው። ቴክኒክ ባለሙያችን ድሮር ሮሽቴን፣ ስቱዲዮ ተረኞች ወርቅነሽ እሸቴና አይቸው ባይነን። ተተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ዜና ይነበባል፣ ጋዜጦች ለአንባቢያን ምን ይዘው ቀረቡት ምን እንመለከታለን። በማከታተልም የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ዜናውን በባልደረባይ ወርቅነሽ እሸቴ።
1: አመሰግናለሁ አይቸው። አርእስተ ዜና፣ የሊኩድ ፓርቲ ጠቅላይ ሚኒስትር ቢንያሚን ናታንያሁ ካቀረባቸው አዳዲስ አባላት በተጨማሪ 3 ነባር የክነሴት አባላትን በምዝገባ ዝርዝር እንዲገቡ የሚያደርግ መሆኑን አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የኢራናውያንን ራስ የመቅላት ችሎታ አላት ሲሉ መዛታቸው ተገለጸ። በኮሎምቢያ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር ከመቶ በላይ መድረሱ ታወቀ። በቱርክ የኩርድ ሚሊሻዎች የጦር መሳሪያ ትጥቃቸውን ከፈቱ ምህረት እንዲደረግላቸው የሚፈቅድ ታሪካዊ ሕግ ጸደቀ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሊኩድ ፓርቲ ጠቅላይ ሚኒስትር ቢንያሚን ናታንያሁ ካቀረቧቸው አዳዲስ አባላት በተጨማሪ 3 ነባር የክነሴት አባላትን በምዝገባ ዝርዝር እንዲካተቱ የሚያደርግ መሆኑን አስታወቀ። የፓርቲው ጽህፈት ቤት እንዳስታወቀው በምዝገባው ዝርዝር ውስጥ ሚኒስትር ጊዶን ሳአር፣ የመከላከያ ሚኒስትር እስራኤል ካጽና የፓርቲው ማዕከላዊ ሊቀመንበር ሀይም ካጽ የሚመደቡ መሆኑን ገልጿል። የሊኩድ ፓርቲ እንቅስቃሴ ፍርድ ቤት ባለፈው ሳምንት ባካሄደው ችሎት ጊዶን ሳአር ፓርቲያቸው ሲዋሃድ ባደረጉት ስምምነት መሰረት፣ እስራኤል ካጽ ደግሞ በምርጫው ወቅት በፖለቲካ እንቅስቃሴ ሳይጠመዱ የደህንነት ኃላፊነታቸውን እንዲወጡና ሀይም ካጽ የፓርቲው ማዕከላዊ ሊቀመንበር ስለሆኑ ኃላፊነታቸውን መወጣት እንዲችሉ በዝርዝር መዝገቡ ውስጥ እንዲመደቡ ፍርድ ቤቱ የወሰነ መሆኑን አስታውቋል።

0: በእስራኤልና በሊባኖስ መካከል የሚካሄደው ድርድር ችግር ገጠመው ተባለ። ሁለቱ ሀገራት በሚቀጥለው ወር ለሚካሄደው ድርድር የታሰበውን ቀጠሮ እንዳልያዙና አንዱ ሌላውን ተጠያቂ ማድረጋቸው የተገለጸ ሲሆን የሊባኖስ መከላከያ ሰራዊት ኃላፊነቱን እንዳልተወጣና ከሂዝቦላ ድርጅት ጋርም ግንኙነት እንዳለው በእስራኤል በኩል ቅሬታ እየቀረበ መሆኑ ታውቋል። የሊባኖስ መከላከያ ሰራዊት ከሂዝቦላ ድርጅት ጋር ስለሚያደርገው እንቅስቃሴ ለአሜሪካ መንግስት ቅሬታው የተላለፈ ሲሆን በሊባኖስ መንግስት በኩል የእስራኤል መከላከያ ሰራዊት የያዛቸውን ቦታዎች ለቆ ይወጣል የሚለው ተስፋቸው አጠራጣሪ መሆኑን ገልጸዋል። ሁለቱን ሀገራት ለማደራደር የሚሞክሩ አካላት በመስከረም ወር ተገንተው እንደሚወያዩ ግምታቸውን ገልጸዋል ተብሏል። በሌላ ዜና ኢታማጆር ሹም እያል ዛሚር አስፈላጊ ከሆነ መከላከያ ሰራዊቱ በማንኛውም ግንባር ጦርነቱን ለማደስና ለማካሄድ ዝግጁ መሆኑን ገልጸዋል። ዛሚር ይህን ንግግር ያሰሙት የመከላከያ ሰራዊቱ ባለስልጣናት እዝ ባካሄደው ጉባኤ ላይ ሲሆን በጉባኤውም የአሜሪካ መከላከያ ሰራዊት ከፍተኛ ባለስልጣናት መሳተፋቸው ታውቋል። ሶሪያ የባሻር አላማሳድ መንግስት እንደወደቀ በእስራኤል መከላከያ ሰራዊት የፈራረሰባትን የአየር ኃይሏን እየጠገነች መሆኑ ተገለጸ። የሶሪያ የአየር ኃይል በቅርብ ጊዜ አዳዲስ አየር አብራሪዎች ወይም ፓይለቶችን በመቅጠር በሄሊኮፕተርና በአይሮፕላን ልምምድ ያደረገ ሲሆን መልሶ ግንባታውን ማፋጠኑም ታውቋል። የሶሪያ የአየር ኃይል ከትናንት ወዲያ በሀገሪቱ ሰሜናዊ አቅጣጫ ሱሆይ በተባለው የጦር አውሮፕላን ልምምድ አካሂዷል። በእስራኤል በኩል የመከላከያ ሰራዊቱን ነጻ እንቅስቃሴ ይገድባል የሚልና ቱርክ በሶሪያ ምድር ላይ የአየር መቃወሚያዎችን ትዘረጋለች የሚል ስጋት መኖሩ ተገልጿል። አንድ የደህንነት ባለስልጣን ለ11ኛው ቴሌቪዥን ጣቢያ እንደገለጹት በሶሪያ ያለውን እንቅስቃሴ እንደሚከታተሉና ለአሜሪካም ሁኔታውንና የእስራኤልን ስጋት እንደሚያሳውቁ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የኢራናውያንን ራስ የመቅላት ችሎታ አላት ሲሉ መዛታቸው ተገለጸ። ትራምፕ በቤተ መንግስታቸው እንግዳ መቀበያ ክፍል በተካሄደ ዝግጅት ትናንት ባደረጉት ንግግር የሆርሙዝ የባህር ወሽመጥን የሚቆጣጠረው የአሜሪካ የባህር ኃይል መሆኑን ገልጸው ኢራናውያን ላለፉት 50 ዓመታት ያክል የመካከለኛው ምስራቅ ወንበዴዎች ነበሩ። በመቶ ሺዎች የሚቆጠሩ የአካባቢውን ሰዎችም ገድለዋል። በዚህ ድርጊታቸው ኩራት የሚሰማቸው ቢሆንም አሁን ግን ዋጋ እያስከፈላቸው ነው ብለዋል። ትራምፕ ኢራን ለተከፈተባት ጦርነት የምትጠይቀውን ካሳ ክፍያ በሚመለከት በሰጡት ምላሽ ካሳ መቀበሉ መልካም ነገር ነው፣ ነገር ግን ካሳ የምትጠይቀው አሜሪካ ናት፣ አሜሪካ እንጂ ኢራን አይደለችም። የኢራን አስተዳደር ለተቃውሞ ሰልፍ የወጡ ዜጎቹን በመጨፍጨፉም ለቤተሰቦች ካሳ መክፈል አለበት ማለታቸው ታውቋል። በኮሎምቢያ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር ከመቶ በላይ መድረሱ ተገለጸ። በአደጋው በርካታ ሰዎች መቁሰላቸውም ታውቋል። በተጨማሪም በመቶዎች የሚቆጠሩ ህንጻዎች የፈራረሱ ሲሆን 60 የሚሆኑ ህንጻዎች የህዝብ መኖሪያ እንደነበሩ ተገልጿል። ርዕደ መሬቱ 7.4 ሶላም ሬክታር የተለካ ሲሆን አዲስ የሀገሪቱ ፕሬዚዳንት አቪራዶ ዴላ በአስቸኳይ ጊዜ አዋጅ ማወጃቸው ታውቋል። በቱርክ የኩርድ ሚሊሻዎች የጦር መሳሪያ ትጥቃቸውን ከፈቱ ምህረት እንዲደረግላቸው የሚፈቅድ ታሪካዊ ህግ ጸደቀ ተባለ። በቱርክ ለኩርድ ማህበረሰብ ነጻነት የሚታገሉ ታጣቂዎች ሁሉ በሀገሪቱ ብሔራዊ ጥቅማ ጥቅም ድጋፍ እንዲደረግላቸውና ወደ ቤታቸው እንዲመለሱ የቱርክ ፓርላማ በአብዛኛ ድምጽ የምህረት ህጉን ማጽደቁ ታውቋል። የህጉ ጽንሰ ሀሳብ የቀረበው በሀገሪቱ የቀኝ አክራሪ ፖለቲከኞች መሆኑ ተገልጿል። በመጨረሻም የአየር ጸባይ ትንበያ። ዛሬ በመላው ሀገራችን በጣም ሞቃታማ የአየር ጸባይ ይኖራል። ነገ ረቡዕና ከነገ ወዲያ ሐሙስ የሙቀቱ መጠን ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴላቪቭና በጽፋት 34፣ በሃይፋ 33፣ በብኤርሸባ 37፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ።
1: ወርቅነሽ እናመሰግናለን ስለዜናው።

0: ከበራችሁ አድማጮቻችን ስለጅታችን እንደቀጠለ ነው ወድቀነሽ እንደምናደርሽ
1: እግዚአብሔር ይመስገናችሁ እንዴት ነህ እንደምናደርሽ
0: ዛሬ ወድቀነሽ ከቤት ሆና ነው የምታስተናግደን
1: አው እንግዲህ በቅርብ ርቀት ኢየሩሳሌም
0: አው እንዴት ደህና ነሽ ሁሉ ሰላም ነው
1: ሁሉ ሰላም ነው እንዴት ነህ አንተ ከሩቅ ነው የመጣኸው ያው እኔ ደግሞ በቅርብ ርቀት ቤት ነኝ
0: ይሁን ስራችን ነው
1: አው
0: ጥሩ
1: እንግዲህ ቆንጆ ሙዚቃ ነበር በነገራችን ላይ ሰማን ሙዚቃ ክላሲካ ያስተራወቀ
0: አዎ አገር ሰራገራችን ጉዳይ በጣም
1: አገራውን ማገራለኝ ብራው ለጧት ይመቻል ቆንጆ ነበር እንግዲህ እንዴት ነው ጋዜጦች ብዙ ርሰ ጉዳይ አለ ባለማችን ምን ያልተፈጠረ ነገር አለ
0: ያልተፈጠረው ነገር እንግዲህ ስናው
1: ጦርነቱ ምንም ጋዜጦች
0: እስኪ በተቻለ መጠን
1: ዛሬ ተማቸው ምን አቀርባለ አንባቢያን አይቸው
0: እስኪ እንመልከተው እንግዲህ ጫረፍ ጫረፍ እናርገው የሚባል እሱ ምንድነው ገረፍ
1: አዎ አዎ ባጭሩ
0: እሺ አመሰግናለሁ ወርቅነሽ ተከበራችሁ አድማጮቻችን ጋዜጦችን ለአንባቢያን ዝቅሩ የሚሉትን ፕሮግራማችን ላይ እንደተለመዱ አራቱም ጋዜጣ ፊት ለፊት ይገኛሉ ሁሉም ማለት በሚቻልበት መንገድ የጦርነቱን ጉዳይ የትምህርትን አሰጣጥ የሚያስከፍለው ዋጋ በኮሎምቢያ የደረሰው የርዕደ መሬት ምክንያት የተፈጠሩ ክስተቶችን በሰፊው የተመለከተበት ነው። ወደ በማዕሪብ ስንመለከት በቢጫ ላይ እንቆማለን ይላል። እንግዲህ በአዛ ያለውን ተጨባጭ ሁኔታ ሲመለከቱ ነው። በአዛ ቢጫ መስመር ብሎ መከላከያ ሰራዊታችን የያዘው ደንበር አለ። ከዛ ላይ ቆሙ እንዳትንቀሳቀሱ የሚል መመሪያ ተሰጥቷል። በዚህ ዙሪያ ደግሞ በተለይ አሁን መከላከያ ሰራዊት ስራዊታችን ካለበት ቦታ በመሆን ምንም አይነት እንቅስቃሴ እያደረገ አይደለም ወደፊት እንመለከተዋለን የኢራንና በአሜሪካ መካከል በተለይ የሆርሙዝ መርከቦች መተላለፊያዎች ያለው ሁኔታ አነጋጋሪነቱ ቀጥሏል ምን ይሆን በሊኩድ ፓርቲ የሚደረገው ውስጣዊ ምርጫም ይሄም ወቅነሻንቺ በዜናሽ እንደጠቀሽው ይሄም በከፍተኛ ደረጃ አነጋጋሪ እየወጠ ነው ወደ ውስጥ ጋባለም ስንመለከት በተለይ በአሁኑ ሰዓት አልሞ በመምታት እስራኤል ስታካሄድ የነበረውን ያው በጥቅምት 7 2023 ወዲህ በተለይ በዚህ ክስተት የተሳተፉ ሽብርተኛ ሐማስ ሙኒ ጂሃድ እስላሚ ሽብርተኞችን አልሞ በመምታት እስራኤል እስካሁን ድረስ አብዛኛዎቹን እንደገደለቻቸው ይታወቃል። ይሄን እንዳታደርጋሁን ማቀብ ተደርሶባታል ማለት ነው። ይሄም እንግዲህ በአሜሪካ መካከል በሐማስና በአሜሪካ መካከል በሁለቱ የሚደረገው ድርድር ምክንያት በማድረግ እስኪ ለሰላም ለድርድሩ እድል እንስጠው በማለት እስራኤል ይሄን የምታደርገው ሁኔታ እንድታቆም ተጠይቃለች። ይሄን ቆማል ይላሉ። መከላከያ ግን እንደሚሉት ከቢጫ መስመሩም አልፎ ቢያንስ ወደ 16 ኪሎ ሜትር ቢሆን ወደፊት መከላከያ በመከስከስ ደህንነቱን ለመጠበቅ ሲባል ቦታ የያዙበት ሁኔታ አለ። ያንም ለቀው ደኋላ እንደፈገፈጉ የሚል ሁኔታ ተነግሯቸዋል። ነገር ግን ሐማስ ይሄን ሁኔታ በማድረግ በተለይ ወደ ቢጫ መስመሩ በመጠጋት የመከላከያ ሰራዊታችን ቅስቀሳ በቅርብ እየተመለከተ ነው ይላል። ሲገስታ ላይ መከላከያ ደግሞ ይሄን ሁኔታ በማየት ምናልባት ሐማስ የሆነ እርምጃ ወስዳለው ካል አስቀድሞ ሊመታው እንደምችል መከላከያ በተጠንቀቅ እንዳሉ ታውቋል። ሁለት ሀገሮች በአካባቢያችን ያሉ ሁለት ሀገራት ከእስራኤል ጋር አንዷን ሀገር ከእስራኤል ሀገር ስምምነት እንድታደርግ በማለት እስራኤልን በማዘናጋት የአይቀጡ ቁጣት ጦርነት ለመክፈት እቅድ እንደነበር በዚህ ጋዜጣም ተጽፎ ይታያል። ለመሆኑ የትኛው ሀገር ትሆን የሚለው እስካሁን ድረስ ምንም የተነገረ ነገር የለም። ምናልባት ገምት ከተባልኛው በኋላ ምናልባት ወርቅነሽ ካንቺ ጋር ስንወያይ ሀገራችን ምናልባት ልንሞክር እንችል ይሆናል እነማን ሀገር ይሆኑ የሚለውን ሁኔታ እንመለከታለን። ትራምፕ ለኢራኖች እነሱ ምንድነው እንዲከፍሉን ምንድነው ፒጹይም ፒጹይም ነበር በእንዲያማርኛ ተፈልል ነው ደሞ ካሳ የሚገርም ነው ካሳ ይክፈሉን ኢራኖች ካሳ አሜሪካኖች ካሳ ይክፈሉን ላሉ ትራምፕ ደግሞ አዎ ካሳ ማይከፈል ነገር ግን እናንተ ናችሁ ለኛ የምትከፍሉን ይላሉ ምንድነው ነገሩ እዚህ ላይ እንደው ይቃቃጫዋታ ነው የሆነበት እንዲህ ሁኔታ ትራምፕ በነገራችን ላይ በአለበት ሂድ የሚል ሁኔታ መስጫቸው የሚተከተሉ ይሆናል ቢያንስ ምርጫውስ ከሚያልፍ ድረስ የሚል ሁኔታም እንዳለ የተነገረ ይገላል። እስራኤል በዓለም ልዩ የሆነችውን ዘመናዊ የጾለሌት ወይም ሰርጓጅ መርከብ መከላከያ ሰራዊታችን በተለይ ባህር ኃይሉ እንደተረከበ ትልቅ ጽሑፍ ይታያል። ከየትኛውም ቦታ ሆና ዓለማችን ከፍተኛ ጥቃት ማድረስ የምትችል አቅም ኃይል ያላት ሰርጓጅ እንደሆነች የተነገረ ነው። ወደ ፖለቲካውም ስንመጣ ፖለቲካውን ቀደም ስንተከለው በተለይ በሊኩድ ፓርቲ የውስጣዊ ምርጫን በማስመልከትም በከፍተኛ ሁኔታ መነጋገሪያ የሆነ ምናል የመጣበት ሁኔታ አለ። አሁንም ጃፓኒካ የተሰኘው ግቤት ላይ ጭስ የሚያጨሱ ቦምቦች ቀላል ቦምቦች መወርወራቸው እንደቀጠለ ነው። ይሄም አለ በቱርክ ይቅርታ ከሞሮኮ የሚመጡት ስደተኞች በተለይ በሳውታ ባለፈው ሳምንት የሆነ ሁኔታ አሁንም በብዛት ከሞሮኮ ወደ ሳውታ እንደሚሄዱ ሳውታ ባለ እንግዲህ የስፔን አንድ ክፍል በስፔን ግዛት ውስጥ የምትኖረች ነገር ግን ከስፔን ግዛት ከታወቀ ግዛት ውጭ ያለች ግን በስፔን ቁጥጥር ስር ወይም ግዛት ስር ያለች ትንሽ ከተማ ነች ወደዛ ለመዝመት ከፍተኛ ጥረት እየተደረገ ነው። ተማሪዎችን በተመለከተ ይላል የዲዮ ታሮኖት እንዳለው ተማሪዎችን በተመለከተ በተለይ ተማሪዎች በ12ኛ ክፍሎች 11ኛ ክፍሎች 9ኛ ክፍሎች እና ከዛ በታች ያሉት በአመት ምን ያህል ገንዘብ ወጪ እንደሚያደርጉ እዚህ በ ግራፍ በሸንጠረዝ አስቀምጦታል። እንበል የ12ኛ ክፍል ተማሪዎች ከሆኑ ልጆቻችሁ 1372 ሸቀል ለተለያዩ እንቅስቃሴዎች በትምህርት አዘል እንቅስቃሴዎች ኩብኝቶችም ጭምር በትምህርት ለሚካሄደው ያን ይከፍላሉ። 11ኛ ክፍል ከሆኑ 1219 9ኛ ክፍል ከሆኑ ማለት 11 እና 10 1219 ዘጠነኛ ክፍል ከሆኑ 1167 ከዛ 87 ያልቸወሩ እስከ 1206 የልጆች ደግሞ ህፃናቶች በጋን ያሉት 253 ሽቅል አንደኛ እና ሁለተኛ ክፍል 540 3 እና 4 565 አምስተኛ 691 6 901 ሽቅል ይከፍላል የሚል በዝርዝር የተቀመጠ ነው። ልጆችና ዋጋው ይላል ርዕሱ ልጆች መካከል ያለውን ነው። በወዶስ ገባም ስንመለከተም ናስራላ በ2004 መገደላቸው ይታወሳል። እሳቸው የተገደሉበት ወይም የነበሩበት ቡንከር ምን ይመስላል በማለት ከነ ምስሉ ከነ ፎቶግራፉ እዚህ ጋር በሰፊው ይታያል። ቀደም ሲል ወርቅነሽ አንቺም ተናገርሽው በሊኩድ ፓርቲ የሚደረገው ምርጫ በማስመልከትም እዚህ ጋር የተጻፈ ጽሑፍ አለ። በተለይ ምርጫው አሁን ባለበት ሁኔታ ከሄደ አንድ ፓርቲ በሚወዳደሩ ፓርቲዎች አራት መቀመጫም ደግሞ ወደ ክኔሴት የሚገባው መስፈርቱ ግን 155,000 ድምጽ ማግኘት አለበት። ይሄ በጠቅላላው ምርጫ በሚካሄድበት ሰዓት ነው። ይሄ ደግሞ የምርጫው ሁኔታ እየጨመረ ወይም ተሳትፎ እየጨመረ በሄደ ቁጥር ወደ 200 ሺህ ሊገባ እንደሚችል እየተነገረ ይገኛል። ቅርታ እዚህ ጋር ትራምፕ ከምርጫ በኋላ እንገናኝ በማለት እጃቸውን እያርገበገቡ ከነ ምስል ፎቶግራፋቸው ያስቀመጡት አለ። ቀደም ሲል እንደተናገርኩትም ኢራን ውስጥ የምታካሄደውን እንቅስቃሴ በኢራን ከምታደርገውን እንቅስቃሴ አሜሪካ ባለበት እንዲቆም እያደረገችበት ሁኔታ አለ። ይህም የአሜሪካ ውስጣዊ ምርጫም ይካሄዳል፣ በእኛ በሀገራችን ምርጫም አለ፣ ያስኪያልቅ የሚባል ሁኔታ አለ። በትናንትና ሁለት በከፍተኛ መከላከያ ሰራዊት አባላቶች አዛዦች ከኢታማጆር ሹሙ ጋር ልዩ ጉባኤ ውይይት አካሂደው ነበር። በዚህ ላይም ሜጀር ጀኔራል ኢያል ዛሚር የተናገሩት ምንድነው መከላከያ ሰራዊት ኢታማጆር ሹም ናቸው የተናገሩት ምንድነው ሀገራችን እስራኤል በተለይ አሁን ያለው አራቱ ማቅጣጫ ኢራን፣ ሊባኖስ፣ ሶሪያና አዛ ያለውን ሁኔታ በእናንተ ባስገኛችሁ ድል ምክንያት አሁን ወደ ድርድር ተከው ድርድር ላይ ነው ያለ ነው። ይሄም የእናንተ የጀግኖቻችን ያስገኛችሁ ድል ነው በማለት የተናገሩበት ሁኔታ አለ። እውነት ነው እውነት ነው። የጀግኖች ወታደሮቻችን ድል ነው። ወደ ኮሎምቢያ በመንመጣበት ሰዓት ኮሎምቢያ በእውነት በተለይ አሁን አዲስ የተመረጠው ፕሬዚዳንት አዲስ ከመግባታቸው በፊት እንግሊዛቸው ከመግባታቸው የረደ መሬት አጋጥሟታል። በዚህም ከ100 በላይ ህይወት ጠፍቷል። ብዙ ፍርስራሽ ብዙ ህንጻዎች እንደተፈረሱ እንደተረመሱ የሚያሳይ ሁኔታ አለ። ትራምፕ ፊታቸው ለግሪንላንድ የተሰኘችው ትንሿን የግሪንላንድ ወደብ መልከት ጀምሯል። ባለፈውም እቺ ግሪንላንድ እንግዲህ በዴንማርክ ቁጥጥር ስር የምትገኝ ነች። ወደ ሳም አካባቢ የፕሬዚዳንቱ ወዳጅ የሆኑትኝ ለመቆፈር ነዳጅ ለማውጣትም ማዕድን ለማውጣት ወደዛ አምርተዋል። ዴንማርክ ይሄ ከተስምምነት ውጭ የሚደረግ ነው ያልተጠየቅኩም በማለት እየተናገረች የምትገኝበት ሁኔታ አለ። ወደ እስራኤል ሀዮም ስንመጣም እስራኤል ሀዮም ምንም ለየት ያለ ነገር ያመጡት ነገር የለም። ያው የኮሎምቢያው ፕሬዚዳንት እንደተናገሩት እስራኤል ጥሩ ወዳጅ ሆናለሁ ብሎ ነበር። ወዳጅነታቸውን ጀምረዋል። ይሄም ኮሎምቢያ ለእስራኤል ደህንነት ሲባል ራማታ ጎላን የእስራኤል ግዛት ነው እውቅና እንሰጣለን በማለት ኮሎምቢያው ፕሬዚዳንት ዳላ አስፓሪያ የተናገሩት ሁኔታ አለ። በዚህ ዙሪያም የእስራኤል ውጭ ጉዳይ ሚኒስትር ጊዶን ሳር ታሪካዊ ቀን በማለት ጠቅሰውታል። ይሄን ነገር ሌላው አራት በተለይ እነኚህ ሶስት ሀገራት ባንድ ላይ ምንድን ነው ጣፈንታቸውን ባንድ ላይ የተሳሰሩት ፓኪስታን፣ ሳውዲያ እና ቱርኪያ እነኚህ ሶስቱ ውህደት አድርገዋል። ያደረጉት ውህደት ደግሞ ምናልባት ከሶስቱ አንዳቸው ከአንድ ሀገር ጋር ጦርነት ብትከፍት አንዷ ተመታች ማለት ሶስቱ እንደተመታች የሚቆጥር ሁኔታ ያለ ነው። ይሄ ነገር እጅግ እጅግ በጣም እስራኤልን ያሰጋታል። እንዲያውም እስራኤልን ለማጥቃት የሚደረግ እንቅስቃሴ ነው የሚሉም አሉ። በዚህ ዙሪያ ሳውዲ አረቢያ እንደሚታወቀው ሳውዲ አረቢያ ጋር ወደ አብርሃም ስምምነት መጣለች የተባለ ይጠበቅ ነበር። ምናልባት በዚህም ምላሽ እስራኤል መስጠት ያለባት መስሎ ይታያል። በተለይ በዚህ እነኚህ ሶስት ሀገራት ባደረጉት ውህደት እስራኤልም በመካከል በዚህ በሜዲትራሊያን አካባቢ ያሉ ሀገራት እንደ ግሪክ

ባጀት እንደሆነ ተነግሯል። ይሄም በተለይ እስከ 2030 ድረስ የሚከፈል ይሆናል። መከላከያ ሰራዊታችን ይሄን ያህል ባጀት በተለይ ከዛሬ ድረስ ተደርጎ የማይታወቅ ነው። ይሄም የሚያሳየው አካባቢያችን ያለንበት በተለይ አሁን ቀደም ሲል ተናገርኩት ኔታም እጅግ በጣም አሳሳቢ ነው፣ ለእስራኤልም አስጊ ነው። ስለዚህ መከላከያ ሰራዊታችን ከሁሉ በላይነት የማስፈር ግዴታ አለው። የበላይነቱን ላቅ ማድረግ ግዴታ አለበት። ወደ ፖለቲካው በምንመጣበት ሰዓት ትናንሽ አዳዲስ ፓርቲዎችም አሉ፣ ነባርም አሉ። እነሱ በአንድ ላይ የማይዋሃዱ ከሆነ እያንዳንዳቸውም ወደ ክነሴት የሚገባው መስፈርት ሊያልፉ አይችሉም በማለት በተለይ ሚሊዮምኒኪም የሚሰኘው ፓርቲ እንዲሁም ነጭና ሰማያዊ ፓርቲ ግላድ ኤርዳን ያቋቋሙት አዲስ ፓርቲ ሶስቱም በአንድ ላይ ወደ ምርጫ ለመሄድ የሚያደርጉት ሁለት እንደሚኖር እየተነገረ ነው። በዚህ ዓመት ከጀመሩት 90 ልጆች በተለያዩ አደጋ አይነቶች ሞተዋል። 90 ልጆች ልብ በሉ፣ በጣም የሚያሳዝን ነው። ይህ ነገር ክብራትና ክብራን አድማጮቻችን እንዲሆን ቀነሽ ጋዜጦች ከሞላ ጎደል በቀላሉ ለአንባቢያን ያቀረቡት የእስካሁኑ ነበር እንላለን። እስኪ ካፍታ ቆይታ ብላ አንድ ትንሽ ሙዚቃ ሰምተን እንመለስ።

0: ወርቅ ነሽ?
1: አዎ እቾ
0: ማዲንጓ ፎልክ ነበር።
1: ማዲንጓ ነፍስን ይማር
0: 2014 መስለኝ ከዚያ ዓለም በሞት የተለየው ባለሳሳት።
1: አዎ እንደዛ መሰለኝ። እውነት ነው።
0: ጥሩ ድምጻዊ ነበር።
1: እንግዲህ ጥሩ ነው። አዎ በጣም በጣም።
0: እሺ ወርቅነሽ ወደ ፖለቲካውንም ታስክ እንደው ነካ ያደረግነው እንዴኛ ፖለቲካውን ተጨባጭ ሁኔታ እንዴት ነው የምታዩ ያለሽ? አሁን በተለይ ቅድማንች በዚህናም ተመልክተሽዋል። በሊኮ

0: ፓርቲ ውስጥ ሳይወዳደሩ ቦታ ከመሰጣቸው ምን ተክሰሻልና ሌሎች እንዴት እየተበለከቱት ነው ይሄን?
1: በሊኩድ ፓርቲ ውስጥ አሁን ደልከው ጠቅላይ ሚኒስትሩ እንደሚታወሰው 8 አዳዲስ አባላትን ለማስገባት ያቀረቡ ጥያቄ ተቀባይነትን አግኝቶ እንደውም ትናንት አንዱን አስተዋውቀዋል። እንግዲህ ቀሪዎቹን ደግሞ በቅርብ ቀናት እንደሚያስተዋውቁ ነው የሚጠበቀው። ከዚህ ጋር ተያይዞ በነባር አባላቱ ነባር የክነሴት አባላት ቅሬታ ነበር። በፕራይመሪስ ተወዳድረው ሊገቡ የሚችሉት ቁጥራቸው አናሳ ይሆናል። እንግዲህ በጣም በዛ ቢባል 16 ቦታ ነው ሊኖር የሚችለው። እንደው ከፍተኛ ቁጥር እንኳን አስገባ ቢባል የሊኩድ ፓርቲ 8 ቦታውን ከያዙ ከ8 መካከል እንደው መጨረሻ ላይ የሚመደቡት ከ26 በላይ እየተባለ ነው ላይገቡ ይችላሉ አዳዲስ እንኳን ቦታ የሚሰጣቸው። በዛ ላይ ግን ነባሮች ተወዳድረው እንግዲህ ቦታቸው ስለሚያዝ የመግባት እድላቸው ያጠባዋል። እንግዲህ ነባር ክነሴት አባላት ነው የሚል ቅሬታ ሲሰማ ነበር። አሁን ደግሞ 3 ነባር አባላት ከውድድር ውጪ ያው ቦታ እንደሚሰጣቸው
0: እስራኤል ካት
1: ተወስኗል።
0: አዎ እስራኤል ካት፣ ጊዶን ሳርና ሃይም ካት
1: ምክንያታቸው ያው አይቸው እንግዲህ እንደተገለጸው መከላከያ ሚኒስትሩ እስራኤል ካት በፖለቲካ ስራ እንዳይጠመዱና የደህንነት ስራውን እንዲሰሩ ሲባል
0: የውጭ ጉዳይ ሚኒስትሩ
1: ተደርጓል። የውጭ ጉዳይ ሚኒስትሩ እንግዲህ እንደምናስታውሰው ሌላ ፓርቲ አቋቁመው ነበር፣ ሀቲክቫ የተሰኘ ፓርቲ። እንግዲህ እንደገና ተስማምተው ነው ፓርቲያቸውን የተቀላቀሉት ከሊኩድ ጋር እና በዛ ስምምነት መሰረት ያው እንዲቀጥሉ ተብሎ እንዲገቡ እሳቸውም ተብሏል። ብዙ ደጋፊ ያላቸው እንደሚታወቀው የውጭ ጉዳይ ሚኒስትሩም እንግዲህ ወደ ሊኩድን ቢመጡ እንግዲህ በመካከላቸው ያለ ባለስልጣኑ አለመግባባት ነው እንጂ አላማቸው የሊኩድ ፓርቲ አላማ እንደሆነ ይታወቃል። ጊዶን ሳር፣ ሌላው 3ኛው ሀይም ካጽ የማዕከላዊ ፓርቲ የሊኩድ ሊቀመንበር ናቸውና ያው ኃላፊነታቸውን እንዲወጡ ስራቸውን እንዲሰሩ ሲባል እሳቸውም እንደዚሁ ያለ ውድድር እንዲመደቡ ተደርጓል። እንግዲህ የፓርቲው ፍርድ ቤት ነው ይህን ውሳኔ ያስተላለፈው ባለፈው ሳምንት። የፓርቲው ጽህፈት ቤት እንግዲህ እነዚህ 3 ነባር አባላት እንደሚመደቡ አሳውቋል። ውዝግብ ሊፈጥር ይችላል አሁንም በፓርቲው አባላት መካከል ያለው ሁኔታ። እንግዲህ በሊኩድ በኩል ይህን ይመስላል።
0: ኦኬ፣ ወደ ኮሎምቢያ እንሂድ።
1: ኮሎምቢያ፣
0: ደቡብ አሜሪካ።
1: አዎ እንግዲህ አለማችን አው የተለያየ ቦታ እንግዲህ በቅርብ ጊዜ በተደጋጋሚ እንሰማለን ርዕደ መሬት መንቀጥቀጥ፣
0: በተለይ አዲሱ ፕሬዚዳንት ከስልጣን ከገቡ ከሶስት ቀን በኋላ እንደዛ አይነት የተፈጥሮ አደጋ ሲከሰት እጅግ በጣም ያሳዝናል።
1: አው በጣም ከባድ ነው። እንዳልከው እንግዲህ አዲስ ስልጣን የተረከበው ፕሬዚዳንትም ሁኔታው እንዴት ነው የሚቋቋሙት? በርግጥ አው የተፈጥሮ አደጋ በጣም ከባድ ነው። በእስራኤል በኩል እርዳታ ለማቅረብ የውጭ ጉዳይ ሚኒስትር ጊዶን ሳር ጥያቄ አቅርበዋል። እስራኤል እርዳታ አስፈላጊ ነው እርዳታ እንደምትልክም ቦታው ድረስ ሄዳ ገዛ ማድረግም እንደምትችል አው ጊዶን ሳር ለኮሎምቢያ የውጭ ጉዳይ ሚኒስትር ወዳውኑ እርዳታ ማቅረብ እንችላለን እኛ ጎናችሁንን የሚል መልእክት አስተላልፈዋል። 100 ሰዎች ህይወታቸው እንዳለፈ ነው እንግዲህ አሁን ባለው መረጃ፣ ሌሊት ላይ የወጣ መረጃ ነው። እስካሁን እንግዲህ ረፈድ ብሎ አዳዲስ ነገር ይኖር ይሆናል። ከ87 በላይ እንደቆሰሉና 60 የመኖሪያ ህንጻዎች በርዕደ መሬቱ እንደፈራረሱ ተገልጿል። ከሳምንታት በፊትም በቬንዙዌላ ከአንድ ወር በፊት ደግሞ በጃፓን ርዕደ መሬት በጣም በቅርብ ጊዜም ባለፈው ሳምንት ይመስለኛል በግብጽም ተከስቷል። ብዙ ጉዳት አልደረሰም እንጂ
0: ይህ ነገር ምንድን ነው ቀይ መስመር ሊያበራልን ወይም ቀይ መብራት ሊያበራልን ሊያስጠነቅቀን ይችላል ለእስራኤል። እስራኤልም የዚህ ነገር አይበለውና ለዚህ ተጠቂ የምትሆንበት መንገድም እንዳለ ነው። ምን ያህል እኛ ዝግጁ ነን? ምን ያህል እስራኤል በዚህ ዙሪያ ሰርታለች? በተለይ አዳዲስ ፎቆች እንኳ ሊቋቋሙት ይችሉ ይሆናል። እነኚህ ድሮ ፎቆች፣ አሮጌ ፎቆች ግን ባለግር እያልን የምንጠራቸው እንደኛ ማህበረሰብ አባባል እነኚህ በጣም አስቸጋሪ ነውና እንደው በቂ ቅድመ ዝግጅት የተደረገ መስሎ አይታይም።
1: አስቸጋሪ ነው የእስራኤል ነገር እኮ። ለነገሩ በእስራኤል ብቻ ሳይሆን ይሄ ተፈጥሮ አደጋ በአለማችን ከተከሰተ ነው። እንዳልከው ግን ቅድመ ዝግጅት ጥንቃቄ ለማድረግ እንኳን ችግሩን ለመቋቋም እስራኤል እንግዲህ በጦርነት ተጠምዳ ለማታት የዘለቀችበትን ከባድ ሂደት ያየን ነው። በዚህ ሁኔታ አንዳንድ ጊዜ ሁሉንም ነገር ለማባቃት ሊከብድ ይችላል ይሆናል። መሬት ደግሞ ምድራችን ከላይ ጦርነቱ ሲያንገበግባት ደግሞ ከታችም እየፈረሰች ይሆነት ብዙ ነገር እየተበላሸ ያየን ነው ባለማችን ላይ ከላይ በጦርነት سنጣላ እንግዲህ ከውስጥ ደግሞ መሬት ከተንቀጠቀጠ ሁሉም ነገር አለቀለት ማለት ነው። በጣም አስቸጋሪ ነው እንደዋይቸው ስለዚህ ነገር سنናስብ ቅድመ ዝግጅት እንኳን ለማድረግ ጦርነቱ ያለ መግባባቱ የደህንነቱ ሁኔታ ፈታ የሚሰጥ አይደለም። ግን በእስራኤል በኩል አው እንዳልከው በስፋት ይነገራል ቀደምት ህንጻዎች ላይ ችግር አለ። አዳዲስ ህንጻዎች ግን ይሄን የረደመሬት ታሳቢ በማድረግ የተገነቡ እንደሆነና በየጊዜው በደጀን ዙ አማካኝነት እንግዲህ በለጠ ታውቃለ ተሰጣላችሁ ማስጠንቀቂያ ምን መደረግ እንዳለበት
0: ተሰጣላችሁ ማስጠንቀቂያ። አሁንም ግን በእውነት ሀገራችን በእውነት በጣም ቆም አይደለችም ዝግጁ ማለት በዚህ ዙሪያ አንድም አንቺ ከተቀሽው በደጀን ዙም የምናቀውም ነገር ነው። በተለይ የመንግስት ተቆጣጣሪም ባለፈው በዚህ ዙሪያ የተናገረው ሁኔታ አሉ። ሀገራችን ብቁ ዝግጁ አይደለችም ለተፈጠረ አደጋ በማለት የተናገሩት ሁኔታ አለ። እንደው መስተካከል የሚችል ሁኔታ አለ። እንደው ሀገራችን አንዳንዴ አንድ ችግር ከደረሰ በኋላ ነው ለዛ ምላሽ የምትሰጠው እንጂ ችግሩ ከመድረሱ በፊት ለዛ ነገር እልባት ለመስጠት የሚደረገው እንትን ግብግብ ያን ያክል ነው እና በጣም የሚያሳዝን ነው። እንደው ቀደም ሲል ተናገርን የማዲንጎ ሙዚቃ የገባ ነው 2014 ቢ ነበር ምናልባት ሲሞተው ግን በ2022 ሰፕቴምበር ወራይን ሰፕቴምበር 27 ነበር 2022 ላይ
1: 14 ነበር እንዲያልከው ወድም ደኔ ማለት አው ትንሽ ሩቅ ይመስላል እንጂ ልክ ነህ አድሜው ወርድ ጊዜው ልክ ነው
0: 22 ነው። ይሄን ለማስተካከል ያህል ነው። ጥሩ የትራምፕ ሁኔታም አለ። ትራምፕ
1: እንግዲህ ስለ ትራምፕ በርግጠኝነት ለመናገር ሁሌ እንደምንለው አስቸጋሪ ነው። ትናንት እንግዲህ እንዳሉት ከባድ ነው አንዳንድ ንግግራቸው የኢራናውያንን አንገታቸውን እንትን ማለት ችሎታለን ሲሉ አንዳንዴ ትንሽ በዚህ በመሪ ደረጃ እንዲህ አይነት ቃላት መጠቀም እንግዲህ አላውቅማቸው ግን እሳቸው ያው አነጋገራቸው የተለመደ ነው። ዞሮ ዞሮ በኢራንና በአሜሪካ መካከል ያለው ውዝግብ እንደቀጠለ ነው። ለእስራኤል እንደውም ስጋት እየሆነ እንደመጣ ነው የሚነገረው። አሁን አሜሪካና እስራኤል ስምምነት ላይ ይቅርታ አሜሪካና ኢራን ስምምነት ላይ ቢደርሱ የሆርሙዝ የባህር ወሽመጥን ትኩረት ያደረገ ሊሆን እንደሚችል እየተገመተ ነው ያለው እና የጦርነቱ አላማ ደግሞ ሲጀመር የሆርሙዝ የባህር ወሽመጥ ጭራሽ ግምት ውስጥ ማልገባም ነበር እንኳን የጦርነቱ አላማ ሊሆን። አሁን ግን ቀስ ቀስ ያለ ጦርነቱ ወደ ኢኮኖሚያዊ ጥቅም የመጣ የሄደ ያየን ነው።
0: ኢራንም በባህር ወሽመጥ ደረጃ እየተጫወተች ነው ሚናዋን ያስመሰከረች ነው።
1: አዎ ኢራን ዋዛ አይደለችም። አሜሪካን ወጥ ያዘች ትመስላለች እንግዲህ በራሷ ስልት ከባድ ነው። ወደ በጣም ማስገራይ ሞደን ርሰ ጉዳይ ቀደም አንተ በጋዜጦች አይተዋል ትናንት ጀምሮ የወጣ መረጃ ነው። እስራኤልን ላርዲም ነው ያሉት በኢብሪት እንግዲህ ለማዘናጋት
0: እንደማን ታስብ ያለሽ ማን ይመስልሻል እንደ የትኛው ሀገር ጋር
1: እንዳል እንግዲህ ዘገባው ላይ
0: እስኪ ሞቅ ሞቅ ያሉ ከተማ ሀገራት ነበሩ።
1: አው እዛ እንግዲህ ያን ፎቶግራፍ አይተፈገመት ይቻላል ያው እንደ ፎቶግራፉ ማለት ነው እርግጠኛ መሆን አይቻልም። እንግዲህ እስራኤል ጎረቤት ሀገር ነው የተባለ ይቅርብ በጣም በድንበር የሚያዋስኗት ሀገራት ወስ መገመት ይቻላል። ዞሮ ዞሮ ደግሞ ከእስራኤል ጋር የሰላም ድርድር የዲፕሎማሲ ግንኙነት ላይ እንዲደርሱ ድርድር እየተካሄደ ያለው ሀገራትን እነሱን ገምቶ ግምቱን መገመት ይቻላል። ግን ዞሮ ዞሮ ምንድነው የሚያሳየው የነገር የአረብ ሀገራት አይቸው በእስራኤል የጦርነት ታሪክ ያዘናጉ እንደገና ከመድረግጽና ጥፋታለን ብሎ ተጠናክረው አንዴ ሁለት የመጣው ነበር በስድስት ቀኑ ጦርነት በዮም ኪፑር ጦርነት እንግዲህ አሁን ደግሞ እንደገና ከአመታት በኋላ ምናልባት ታሪክ ራሱን ሊደግም አስቦ ይሆናል። ዞሮ ዞሮ ግን ጥሩ ነው በእስራኤል በኩል እንግዲህ ያለው መረጃ አስቀድማ እስራኤል ሁኔታውን እንድታውቅ ተደርጓል።
0: አባቶቻችን ሲተርቱ ምንድነው የሚለው ማን ነው ትናንት ራት ያልበላ እኔ ሲል በልዛሬም ድግም ማይደገም ሁኔታ ነው ይሄ እንኳን ማይሆን ነው ነገር ግን ስለዚህ ያንን ይሞክራሉ ከመምከሉ ይሞክሩ የሚችል ይሆናል ግን እስራኤል አስቀድማ ደርሳባቸዋለች ታውቋል ምናልባት እንግዲህ እነኚህ ከእስራኤል ጋር ስምምነት ያደርጋሉ ተብለው ስማቸው ሲጠሩ ከነበሩ ሀገራት መካከለ ይሆናሉ የሚል እንግዲህ የኔም ግምት ነው ምናልባትም ፓኪስታን ቢሆንም ራሷም ሳውዲ አረቢያ ምናልባት እነሱ ጋር እንዲህ ሲባል ነበር አይደል እንዴ
1: ሌሎችም ማገሮች አሉ
0: ሌሎችም አሉ እንግዲህ ወደፊት ምን መለከተ ይሆናል ወርቅነሽ አመሰግናል ካፍታ ቆይታ በኋላ የትልኩ ይትኖርናል
1: አድማጭ
0: እሺ እስቲ ሙዚቃን እንስማና እንመለስ

0: የተከበራችሁ አድማጮቻችን አሁን ደግሞ መስመር ላይ አቶ ተበጀ ማህሪ ኤፒታቲክዋ ከተማ ኗሪ ይገኛሉ አሉ። ሰላም ጤና ይስጥልኝ እንደምን አደሩ? አቶ ተበጀ ደህና አደሩ?
1: ሄሎ
0: አቶ ተበጀ ደህና አደሩ? ይስማል?
1: እግዚአብሔር ይመስገን። እንዴት አልሰማ ያለሳ?
0: እሺ አሁን ይስማል?
1: ያጋ ክሊፕታም ቢብሎ ነው ስራ ላይ ሆኜ። እሺ
0: አሁን ይስማል?
1: ይስማል?
0: እኛ እንሰማውታለን። እርሶ ይሰሙናል? እርሶ ይሰሙናል? እኛ እየሰማነው ነው።
1: ትንሽ ትንሽ ነው በጣም አልተሰማም።
2: ስልኩን ምናልባት አቶ ተበጀ ወደ ያስጠጉት ራምኮልም ከሆነ ራምኮሉን አጥፍተው ያስጠጉት እስኪ ወደ
1: ራምኮል የደኛ ራምኮል አውጥቻለሁ።
2: እንግዲህ የሰሙን እንደሆነ ነው ተስፋ ምናደርገው። እኛ እርሶ ይሰማሉ በደንብ?
1: እሺ ቀጥሉ።
0: እሺ ሐሳብ አለው ሐሳብ አለኝ ብለዋልና እስኪ በቅድሚያ ለርሶ ሐሳቦን እንስጥዎት 10 ደቂቃ አሉት።
1: እሺ በመጀመሪያ አመሰግናለሁ። ሰላም ጤና ይስጥል እንዴት አደራችሁልኝ ይያልኩኝ። ከዚህ በመቀጠል እግዚአብሔር አሳው መቸም ሰላሙን ዘመን ያምጣ ባለነው ዘመን እንደውም በእናንተውም በመነሰማው በጦርነቱም ሆነ ምድር በሚንቀጠቀጠውም ሆነ እስራኤል ጸሎት ነው ታን ያይደርስም ከማለት አስቀድሞ መጠንቀቅ አስቀድሞ ለአምላክ ጸሎት ማድረግ እንዲያው እኛ በእኛ ትርምስ በረባውም ባረባውም ከመተራመሱ በእውነቱ አንተ ትብስ አንቺ ትብስ ተባብሎ ተማክሮ ተመካክሮ ማደሩ ለአምላክ ይመቻል። እግዚአብሔርም አይኮረፈንም። በተፈቀረ ግን አምላክን እያስቀየምነው ነው። መጥቶብን ያለው ትርምስ እና አሉባልታ ወሬም ሆነ ሁሉም ነገሮች መጥቶ ያለው ችግሮች ናቸው። ደግሞ አሉባልታም ሳይሆንም ደግሞ እየታየ ነው። አንድ ሰው በታየው እምነቱ በፈለገው እምነቱ መሄዱ የታወቀ ነው የነበረ ነው። ዛሬ አይደለም የተጀመረ በእምነት መሄዱ ማንም የሚከለክለው የለም። በሁለት በሶስት ግን በማናቸውም ሃይማኖት የሚወደው የለም የሚጠቀም የለም። እጠቀማለሁ ቢልም ግምኛ ይደርሳል እንጂ ዝም ብሎ የሚያየው የለም። በኢትዮጵያም ስንኖር አንድ ሰው በሁለት ሃይማኖት የሚጠቀም በክርስትና ሃይማኖትም አይወዱትም እንኳን በእስራኤል እና አሁን ደግሞ ያለነው ለአምላክ እንመቸው ባካችሁ ወገኖች። ለልጆቻችን ጥሩ አርአያ እንትከል። ለልጆቻችን ንጹህ እንሁን። አሁንም ልጆቻችን ጭንቅላታቸውን አንስበረው። የኛው ጠያቂ ያለን እግዚአብሔር ግን ለልጆቻችን ግምኛ ትምህርት አስተምረን የአባት ኃጢአት ለልጆች አሁንም እስከ 3 እና እስከ 4 ትውልድ ድረስ አመጣለሁ የአባትን ኃጢአት የእናትን ኃጢአት ብሏል። ለልጆቻችን እንድናስብ ንጹህ ልቦና እናድርግ ንያዝ። በትእዛዝ ወሬታችን እንመራም። በሌላ ሃይማኖትም እናስብም ደግሞ ተፈፈለን በሌላ ሃይማኖት ይሄደም ደግሞ በፈለገው ሃይማኖት ደግሞ አሁንም ሁለት ሃይማኖት ከመያዝ ተፈፍሎ በአንዱ ይዞ ቢወጣ ድንቅ ነው። ግን ይህን ሁልጊዜም በእውነት እኔ ለራሴ አሰልችቶኛል። መቼም ሲጨንቀኝ ነው እንጂ ነገር የሚያሰለች ነው። ካህናቶችም ሆነ ራባኖች ወጥተው ይህን ነገር አንድም ሰው ጊዜ የሰማሁት የለይም። እኔ እንጃ መጨረሻ ይህ ኃጢአት ከማን እንደሚመጣ እኔ እንጃ። በእውነት የሃይማኖት መሪ ሲባል ትልልቆቹ አለቁ፣ ወጣቱ ቄስም ዛሬ ዝም ዝም ሆነ። እኔ አይደርስም እኔ አይመጣም ነው መሰል ሁኖ ቀርቶ። ግን በእውነት ካህናቶች አደርነት የምሰጠው እየወጡ ራባኖች እየወጡ ራባኖች እኮ እንጃ እዚህ ድረስ የሚያውቁት ነገር የለም መሰለኝ። በእኛው ሀሳብ የሚሰሙ ግና ምናልባት ይወጣሉ ያወግዙ ይሆናል ብዬ አስባለሁ። የእኞቹ ግን ሙላው ሰምቷል። ሰምቶ ግን ሲናገሩ አንድም ሲላፈፍ በእናንተ እግዚአብሔር ስጣቸው እንጂ ይኸው በየቋንቋችን እንድንነጋገር እንድናዳምጥ እናንተም እንድታስተላልፉ ይህም ሁሉ አሁንም መንግስት ሰድሮለታል በየቋንቋው ሆኖ ቀርቶ ግን ገብተው ግን ሲናገሩ ህጋጋትን የግምኛ የተበላሸን ሰውዬ ቅጣት እንዲሰጥ ወይም ቅጣት እንድትሰጥ እንግዲህ በዓላቶች ሰንበታቶች እንዳይሻሩ ይህን የሚሉ ነገሮች ምንም አልሰማሁላቸውም። አሁንም አደርነት የምሰጠው ለካህናቶች ነው። ሽማግሌዎች ብንናገር አንደመጥም። እሱ ምንድን ነው የሚባል ነው? ከአሁን ቀደም ተናግሬያለሁ። እንግዲያ በእውነት ሽማግሌና ካህን ከግብጽ እኮ ሲወጡ ሽማግሌዎችን ይዘግባ ነው ያለው ነቢዩ ሙሴን ወደ ፈርዖን ሲገባ። እንግዲህ በበረሃውም ላይም ከአስራ ሁለቱ ነገድ 70 ሽማግሌዎችን ምረጥና ወደ መገናኛው ድንኳን አቅርባቸው አለው። አሁንም እንደሆነ ሽማግሌዎች ተሰብስበው ነው የቀረቡ።
2: አቶ ተበጀ እየሰሙን ከሆነ ጥሩ ነው መግባባቱ። የሃይማኖት መሪዎችም ኃላፊነቱን ወስደው ቢሰሩ በዚህ ዙሪያ እንዳሉት እንግዲህ እነሱ ስለሆነ አድራሻ መልካም ነው። በነገራችን ላይ ራባናትም እኛ ኢትዮጵያ ቤተ እስራኤላውያን ኢትዮጵያ ይሁዳውያን ራባናት በ12 ሮፍ 6 ሰዓት ጀምሮ በቴል አቪቭ ጉባኤ ያካሂዳሉ። በዚህ ዙሪያ በጣም ታላቅ ጉባኤ ታላላቅ የሃይማኖት መሪዎች በተሳተፉበት እንደሚያካሂዱ እንግዲህ ለብዙ ሰዎች ጥሪ ስለደረሰ ይታወቃል። ለኛም ደርሷል ጥሪው። ራባናትም እየሰሩ እንደሆነ ለማሳሰብ ነው። በዚሁ እግረ መንገዱን ቀሳውስትም ራባናትም ሁሉም ጥሩ ነው። ግን ችግሮቻችን የምንፈታበት መንገድ ትክክል ነው ወይ ነው? አንዳንዴ ችግሮችን ለመፍታት ሲታሰብ አካሄዱ ትንሽ ሌላ ችግር እያስከተለ ስለሆነ እንደው ተግባብተን የምንሄድበት የበለጠ የሚጠቅመንን መንገድ የምንመርጥበት ቢሆን መልካም ስለሆነ ምን ይላሉ? ችግሮቻችን ለመፍታት የሚወሰደው እርምጃ ሌላ ችግር ነው የሚፈጥረው እንጂ ችግሩን ሲፈታ አይታይም። እርስዎ ምን ይላሉ?
1: እሺ፣ ይህ ስለዚህ ነው አሁን ይህን የምንነጋገርበት። አሁንም ይህን ችግር እባካችሁ አንድ ሰው ቅድም እንደተናገርኩት በፈለገው መሄዱ ይቻላል። ስድብን እንተው፣ አንድነት እንሆን ነው የእኛ ምባካችሁ። ለልጆቻችን ራሳቸውን አንስበር ይህን ልመና የምናቀርበው እንዲያዳምጡና ሁኔቶቹ ነገሮች ከሆዳቸው ከጭንቅላታቸው እንዲገባና ለልጆች ጠንክ እንዳይሆን አንተ እኮ እንዲህ አልክ ልጅ ነህ አንተ እኮ አንቺ እንዲህ አልሽ ነሽ መባል አንድ መንገድ ቢይዙ የታወቀ ነው። ስድቡ አሁንም በዘመን አመጣሽ በተለያዩ ነገሮች ሁሉ የምንሰማው ስድብና ቅጭንቅጭ ለእግዚአብሔር አንመች። ልጆቻችንም እንዲተማሩና እንዲያድጉ አላደረግናቸውም፣ አልሆነም። ለልጆቻችን አጥር ሆኗል። አሁንም አንዱ አልደረሱም። ግምኛ አበላሸናቸው። ልጆቻችን ጤንነት ያጣሉ፣ ህግምኛ ራሳቸውን ይሰበራሉ። ይሄ ነው አንድ ሃይማኖት አንዱን ይዞ መከራከሩ የራሱ ሀሳብ ነው። አሁን እንደምትየው እርግጥ ይሄ ስብሰባ ጉባኤ አለ፣ እኛም ያው እንገኛለን እንሰበሰባለን። ሆኖ ቀርቶ ቢፈታም ባይፈታም እርግጥ ይፈታል፣ ጊዜ ይወስዳል። ሆኖ ቀርቶ ግን ይሄ ዝም ብሎ አይቀርም። እኒህ ሰዎች የታወቁ እንጃውም እስከ ቅጣት ድረስም ሳይደርስ አይቀርም። ሆኖ ቀርቶ ግን ዛሬ አዎ እኛ እኔ አልፈለግኩም እኔ ወደ እንዲህ ያለ ሃይማኖት ነው የምተማር ያለው የሚል ግልጥ በግልጥ ቢሆን በጣም ደስ ይላል። ነገሩ ባጭሩ ይቀጫል። ይህን ትርምሱ ሁሉም ክብለን እንቀመጣለን። እኔም ለምነውም እባካችሁ ስድብን ተው፣ ጭቅጭቅን ተው። ምን ያደርግልናል? ይህን ሁሉ ውርፌት የምንለው ስለዚህ ነው። በእውነት አይቼው ወይዘሮ ወርቅነሽ እንዲያው ሁላችን የምንታዳምጡትን ምና እንዲያው እንዲህ ብለን አንድ መንገድ እንያዝ የሚል ነው እኔ ለራሴ የማስበው።
2: ጥሩ። እሺ፣ በጣም እናመሰግናለን። ዞሮ ዞሮ እኛ ለእንግድነት አይደለም እስራኤል ሀገር የመጣ ነው። ነዋሪ ነን፣ ዜጎች ነን፣ የሀገሪቱ ባለቤት ነን። የሚያስማማንን መንገድ ብንመርጥ መልካም ነው። እንደው አንዱ አንዱ ሲቃወም ነው አላግባብ የሆነ ነገር ሲናገር ሲሰማ ለትውልድም ጥሩ አይደለም። አዎ፣
1: በስድብ አይደለም ሃይማኖት የሚያዘው፣ ስድብ አይደለም ሃይማኖት። አሁንም ለአምላካችን የምንመቸው በጸሎት በልመና በስግዴ አንድ በፈለጉ ሃይማኖትን ልመና ጸሎት ነው እንጂ ስድብና ፈከራ አይጠቅምም። መሰዳደብን እግዚአብሔር ጠልቶታል፣ መኮራረፍን ጠልቶታል። በምንም እግዚአብሔር የሚወደው ነገር ፌስታ ደስታን እንጂ ስድብን ጭቅጭቅን አይፈልግም እግዚአብሔር። እና ይሄ ነውና በጣም አመሰግናችኋለሁ። ሆኖ ቀርቶ ግን ያው መናገራችን እንጂ ኧረ እውነት ነው ብሎ ህልቦናው የሚያገባ ሰው ያለ አይመስለኝም። በዚህ ዘመን ግራ መላክ ነው መጥቶ ሰፍሮብን ያለ። ይህን ግራ መላክ ለማባረር ግን በእውነት እግዚአብሔር አምላክ ቀኝ መላኩን ይዘዝልን።
0: እናመሰግናለን። እሺ፣ እግዚአብሔር ይስጥልን። አመሰግናለን።
1: መልካም ቀን፣ መልካም ሆነልን። ሰላም ውሎ።
0: እሺ፣ ወይዘሮ ሰላማ ፈረደ መስመር ላይ ናቸው። ወርቅነሽ
2: ጥሩ ንቀበላት። ወይዘሮ ሰላማ
3: አቤት። ደህና ይስጥልኝ። ደህና ነኝ። አረፋሽም በእናንተ ዘንድ ደህና ናችሁን?
0: እኛ ደህና ነን።
2: ደህና ነን። አይቸው እንዴት ነው? አይቸው ደህና ነን።
0: እኛ ደህና ነን። ደህና ነን።
3: አረፋሽም
0: አረፋሽም ነው። እንዴት ነው ሰሜኑ የሀገራችን ክፍል?
3: የሀገራችን ክፍል እንግዲህ ያው እንደተለመደ ሞቃታ ነው። ሞቃት ይበረታል። ነገር ግን እቺ የተመረቀሽ የተቀደሰሽ ሀገር ሙቀቱን መከላከያ አለው፣ ብርድ ሲሆንም መከላከያ አለው፣ ላወቀበት ሁሉ አለ። እዚች የተመረቀች ሀገር ፍቅር ብቻ ነው የጎደለችን እንጂ ሁሉ የተሟላ ነው።
0: ምን ማለት ነው? ፍቅር ነው የጎደለችን ማለት
3: ፍቅር ዘንድ
0: በሽበሽ አይደል?
3: አ
0: በሽበሽ አይደለም ፍቅሩ
3: አራ አይ በስቶ በስቶ ፍቅሩ እንደዋን ያውነ አባ መሐሪ ተበጀ ትልቁ ሰው እየጠቀሰውታል። በፍቅር አንጻር እውነታቸውን ነው። እግዚአብሔር የሚወደው አሁንም በእነሱ ያምራል። እኛ ምን እናውቃለን? በትልቆሽና በቄሾሽ በኩል ያምራለይ ሲያስረዱ እንግዲህ ያዳምጣል። አባ መሐሪ ተናግረዋል፣ ጠቅሰዋል የመሰለውትን ያህል እኔ በእውነት አዳምጣለሁ፣ ከፍቅር መሀል እገኛለሁ ብሏል እግዚአብሔር እያሉ ትላልቆሽ አስረድተዋለኝ። አሁንም እግዚአብሔር የሚወደው ይኸው እግዚአብሔር የማፈቅደው ነገሮች እየሆነ ነው። ይሁማት የት ሀገር ነው አሁን የምድር ናዳ የተናደ? ኮሎምቢያ ነው ያላችሁት?
2: ኮሎምቢያ፣
0: ኮሎምቢያ።
3: በኮሎምቢያ ሀገር ይኸው እነይ እንዲህ ብሎ ማት ወረደ፣ መቶ የበለጠ ሰው ሞተ እያላችሁ ነው። እስከ ሞተ ድረስ ሞተዋል እያላችሁ ነው። እግዚአብሔር ምድሪቱን ተፋቀሩባት፣ እረሱባት፣ ብሉባት፣ ተዛኑባት ብሎ ነው የሰጠን እያሉ አስረድተዋል ትላልቆች። እኛ ምን እናውቃለን? ስለዚህ በምድር ስንፋጅ እኛ በምድር ትጣላላችሁ። ችን ምድር እኮ ደስ ይበላችሁ፣ አርሳችሁ ብሉባት፣ ተዛኑባት ነው ያልን እንጂ ተጣሉ አላልንም ብሎ አምላክ ይኸው ነይ ማቱን ይሰዳል፣ ከዚህ ማት ያውጣን። ጸሎት ነው ይሄን የሚያድነው እያሉ አስረድተዋል። አሁንም ጸሎት ነው። እና ይሄ ዋናው ነገር ደግሞ ለልጆቻችን ይችን ሀገሪቱን ለልጆቻችን እየመከርን ወላጆች፣ ትላልቆች ከተግባር እንዲደርሱ እኛ ነው የሚጠበቅ ብዬ ነው የምገምተው። ይኸው ቤት ጸፌሩ እንግዲህ ሊከፈት ነው። ልጆቻችን ልክ እንደ ሌላው ሕዝብ አንገታቸውን ቀና አድርገው ልባቸውን ሞላ አድርገው እንዲማሩልን ደስተኛ ሆነ ይችን ሀገር በደስታ እንዲመሩልን ከኛ ይጠበቃል። የሚያስፈልጋቸውን ነገሮች አሟልቶ መስደድ ወደ ቤት ጸፌር ከኛ ነው ያለ። እንዴት ነው ልፍነይ ሻና ነው ምናምንቴ፣ እኔ እንደምገምተው ልፍነይ ሻና ነው መሰለኝ። ለልጆቻችን ልብስ ጥሩ ልብሶች እንደ ባልንጀራቸው እንዲሆኑ ጥሩ ጫማዎች ብዬ ተናግሬያለሁ። አንድ ሰው ግን በዚህ ተቃዋሚ ትንሽ አቅርባለሁ። የመሰለውን እንግዲህ እያንዳንዱ የመሰለውን ነው። እውነት ነው። እስቲ አሁን እኛ ልብስ ለብሰን ቆሻሻ ጅል ልብስ እንደው ለብሰን ከሰው ጋር ስንዘነቅን ነው ወይስ ደህና ልብስ ለብሰን ነው ደህና ጫማ አድርገን ከሰው ጋር ስንዘነቅ ነው ራሳችን ቀና አድርገን ኮራ ብለን የምንሄደ? ልጆቻችንም እንደዚያ ነው። እንደ ራሳችን አድርገን ስናየው ጥሮችን ጫማ ልብሶችን ንጹህ ልብስ የሚገባቸውን የተስተካከለ እዚያ ቤት ሰፈሩ ማለት ይህን ሲዱራ እንትን አውጣ ይሄ ማነው የጻፈውን እንዲህ ያለውን ቁጥር አውጣ ሲሉት የልጆች መሳሪያ ሲጎለው እንዴት ሎኖ አንገቱን የሚደፋ እንደሷ እንዳይሆን አስተካክለን እንስደዳቸው። አስተካክለን ልብሳቸውን በሚገባ ጥሩ ልብሶችን ንጹህ ልብሶችን እንኳን እንዲያው ዋጋው የወቸር እንደው ያካርባ ይገዛ ንጹህ ይሁን ልብሱ ንጹህ ታልሆን አሁን እኛ ራሳችን ለሰው ጋር ንጹህ ያልተለበሰ ምን አይነት አርጋሻ ነው ምንቀበል ዝቅ ብለን ነው ምን አንከታችን ምን ደፋ እንደ ራሳችን አድርገን እንጂ እና ልብሱ ምንም አይደል የልብሱ ጉዳይ ምንም አይደል የትምህርቱ ይዞታ ነው እንጂ ያለው ሰው አለ ስለዚህ አሁንም በልብሳቸው በጫማቸው በንጽህና ሲጎዱ ትምህርታቸውም ዝቅ ይላል ቀና ብለው አይሄዱም ልባቸውን ሞልተው ለካ እንዲህ ነው ይህ ሰው አንቻለው ራሳቸው ያፍራሉ ስለዚህ እንዲህ እንዳይሆን ለልጆቻችን ተጠናቀን ጥሩ ነገሮችን አማልተን የሚገባቸውን የትምህርቱን መሳሪያ የልብስ መሳሪያ ይስተካከልላቸው ብዬ ነው ማምን እና ደግሞ አንዳንዶች ደግሞ ስንነጋገር ደግሞ አስተውለን ሰውን የማይጎዳ ቃላቶች ላቁልቆች እንደሚያስረዱን መናገር አለ አሁን በዚያው ሰማን እንድትሰተው ሁላው እንግዲህ የመሰለውን መቸስ ማን እንዲህ አልክ ብለ የሚቋየም የለም ነገር ግን ስንጫወት ስንነጋገር ጥሩ አድርገን እንነጋገር ብዬ ነው የምገምተው ሙላው ሀማራ ጋር ክርስቲያን ጋር ያልተጋባ የለም ብለው ተናገሩ ማናቸው ባካቸው አልተጋባም ሙላው እርግጥ የእሳቸው መጋባት አዎ ተጋብተው ስንት ልጅ ወልጀ መጥቻለሁ ብለዋል ብሰድር እንግዲህ በከተማ ይኖሩ አሁንም እንዲያ ነው በሀገራችን ከተማ ሲሄዱ ትምህርት እንኳ በገጠር ያሉ ሰዎች ወደ ከተማ ሲሄዱ እስራኤልነታቸውን ደብቀው ነው የሚማሩ ስለዚህ ከማን ጋር ነው የሚጋቡ አድገው ከዚያው በልጽገው ምን ያደርጋሉ ክርስቲያን ጋር ነው ማላሶት እንደዚህ ነው ኑሯችን የነበር ከዚያ ኑሯችን የማለት አንጻር እንግዲህ ወደ እስራኤል ወደ ከተማ የገባ አሁንም ከክርስቲያን ጋር ብዙ ተጋብቶ እንዳለን እናውቃለን ግን ሙሉ አይደለም በሀገራችን ግን በገጠር ስንኖር ግና እኛ እንደምናውቀው ትላልቆች እንደሚያስረዱን እንደው እስራኤል ወልደሽ የተባለች ሴትዎ ልትገደል ሲያባሯት ነበረ ልትገደል ነበር እያሉ ትላልቆች ያወጋሉ እና ሙሉ አልተጋባም አስተውለን እንጫወት እና ሁላው ቢገባም አስታውን ዘመዶቻችን ይመጡል ነበር ከዛ ሁኖም ያለ ሶታይ ዘመዶቻችን እስታሁን ድረስ ይመጡል ነበርን
0: ሰዓት ይገደል ነው ወይዘሮ ሰላማ ሰዓታችን ነው
2: ዞሮ ነው ወይዘሮ ሰላማ እንግዲህ 2500 ዘመዶች ነው ብዙ ነው
3: እነዚያ ዘመዶቻችን ያለቀሱ ነው ያሉ
2: አይደለም
0: እሺ
3: ያለቀሱ ነው ያሉ ከዚህ ያሉት በጉቦ አይመጡም የሚሉት አንጻር በጉቦ መጥተዋል እኔ ራሴ በጆሮ የሰምቻለሁ አንድ ሰው ግን ከገንዘብና መጣብ አይ ገንዘብ ይኖርስ ነው ያለ
0: ወይዘሮ ሰላማ ብዙ ነገሮች የሚያነጋግሩን አሉ ብዙ ነገሮች በውስጣችን ዛሬ ድሮ ተመሳስለን አንድ ላይ ሆነን አንተ ትክፍ አንተ ትብስ አንተ ትብስ ተባብለን እንኖር ነበር አሁን ግን አንተ እንዲህ አንቺ እንዲህ እየተባለ እየተከፋፈልን ብዙ ችግር እያመጣን ነው ብዙ ነገር እያመጣን ነው በዚህም ማህበረሰቡ ሊያስብበት ይገባል ይሄ መከፋፈል ማንንም አይበጅም መከፋፈሉ ማንንም አይጠቅምም ቀደም ሲል ተናገርሽዋል ይቅርታ አንቺ ይያልኩን ማናገርሽ ቀደም ሲል ተናገርሽ የልጆቻችን ሁኔታ አለ በማህበረሰባችን ውስጥ ሁኔታ አለ ብዙ ልናስተካክላቸው የሚገባ ነገር አለ በማይረባ ነገር ግን ራሳችን እያጠመድን በውስጣችን ሌላ ቅሬታ በአንዳንድ ከተማዎች ቄጽ ሁሉ አልቆ ከዚህ የመጣ ነው እንኳ አንተ ጎጃም የመጣ አንተ ጎንደር የመጣ እየተባለ እየተከፋፈለ በዋትስአፕ ግሩፕም ለራሳችሁም ለብቻችሁም ግሩፕም ጀምሮ አለኝ ይሄ አይነት ነገር ነው መቅረፍ የሚገባው ብዙ ነገሮች አሉ ብቻ ሰዓታችን አጭር ስለሆነ አሁን ምናልባት በሌላ ጊዜ በሰፊ እንወያይበታለን ይሄ ነገር ሊታሰብበት የሚገባ ነው ወርቅነሽ እናመሰግናለን ሰዓታችን ያለቀ ነው ወይዘሮ ሰላማ ፈረደ እግዚአብሔር ይስጥልን እናመሰግናለን
2: ሰላማ ወይዘሮ ሰላማ ሰላም ሁኚ እናመሰግናለን
0: ማህሪ ተበጀ ማህሪ እናመሰግናለን አድማጮቻችን በቀን ስርጭታችን በድጋሚ እንገናኛለን መልካም ቀን ወርቅነሽ
2: መልካም ቀን ለድሮን ሮድሽታይን ምስጋና ይድረሰው የቴክኒክ ባለሙያችን መልካም ቀን
0: እሺ መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ተነስተን የተከበራችሁ አድማጮቻችን እንደምን ዋላችኋል? እንሆ የቀኑ ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ለቱ እንደ ብራያን ዘመን አቆጣጠር ዮም ዮም ሽልሽ ካፍ ሄት በአቭ ሄፍታሽም ፔቫቭ እንደ አውሮፓ ዘመን አቆጣጠር ኦገስት 11/2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 5/2018 ነው። የቴክኒክ ባለሙያችን ድሮር ሮድሽቴን ሲሆን ስቱዲዮ ተረኞች ወርቅነሽ ተሰጠ ዘመንና ይቾባይንን እንደተለመደው ስርጭታችን እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና እንነበባለን። ወቅቱን የተመለከተ ዜና ትንታኔ እንዲሁም ሳምንታዊ የጤና ፕሮግራም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያል አሁን ዜናውን በባልደረባዬ ወርቅነሽ ተይ
0: አመሰግናለሁ። አይቸው አርእስተ ዜና። የሊኩድ ፓርቲ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ካቀረባቸው አዳዲስ አባላት በተጨማሪ 3 ነባር የክነሴት አባላትን በመደባ ዝርዝር ውስጥ ለማስገባት መወሰኑ ውዝግብን ፈጠረ ተባለ። በእስራኤልና በሊባኖስ መካከል የሚካሄደው ድርድር ቀውስ ገጠመው። ዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም በቅርቡ ሶሪያ ውስጥ ገብቶ ምርመራ የሚያደርግ መሆኑን አስታወቀ። የቱርክ ፓርላማ የኩርድ ነጻ አውጪ አባላት የጦር መሳሪያ ትጥቁን ከፈታ ምህረት እንደሚያደርግለት ታሪካዊ ህግ አጸደቀ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሊኩድ ፓርቲ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ካቀረባቸው አዳዲስ አባላት በተጨማሪ 3 የክነሴት አባላትን ያለ ቅድመ ምርጫ በምዝገባ ዝርዝር እንደሚመድብ አስታወቀ። የመከላከያ ሚኒስትር እስራኤል ካጽ በፖለቲካ እንቅስቃሴ እንዳይጠመዱና በነጻነት የደህንነቱን ስራ ላይ ትኩረት እንዲያደርጉ በማሰብ በፓርላማው ምዝገባ ዝርዝር የሚመደቡ ሲሆን፣ የውጭ ጉዳይ ሚኒስትር ጊዶን ሳአር ወደ ጥምር መንግስቱ ሲገቡ ከፓርቲያቸው ጋር በተደረሰው ስምምነት መሰረት እንደሚመደቡና የሊኩድ ማዕከላዊ ፓርቲ ሊቀመንበር ሃይም ካጽ የፓርቲውን ስራ ለማከናወን እንዲመቻቸው ያለ ቅድመ ምርጫ እንደሚመደቡ ባለፈው ሳምንት የፓርቲው ፍርድ ቤት ባካሄደው ችሎት መወሰኑን የሊኩድ ጽህፈት ቤት አስታውቋል። ስማቸው የተጠቀሱ 3 ሚኒስትሮች ከ10 እስከ 20 ባለው ዝርዝር ውስጥ እንደሚመደቡ የተገለጸ ሲሆን ሃይም ካጽ ኔታንያሁ ያቀረቧቸውን 8 አዳዲስ አባላት በዝርዝሩ እንዲፈቀድ እገዛ አድርገዋል በማለት በሊኩድ ፓርቲ በኩል ቅሬታ እየተነሳ መሆኑ ተገልጿል። የክነሴት አባል ታሊ ጉትሌቭ በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ሃይም ካጽና እስራኤል ካጽ ነባር የሊኩድ ፓርቲ አባላት ናቸው፣ ለምን ፕራይመሪስ መወዳደርን ይፈራሉ በማለት ተችተዋል። በእስራኤልና በሊባኖስ መካከል የሚካሄደው ድርድር ቀውስ ገጠመው ተባለ። ሁለቱ ሀገራት በሚቀጥለው ወር ተገናኝተው ድርድሩን እንዲያስቀጥሉ የታሰበውን ቀጠሮ እንዳልያዙና ለተፈጠረው አለመግባባት አንዱ ሌላውን ተጠያቂ እያደረገ መሆኑ የተገለጸ ሲሆን የሊባኖስ መከላከያ ሰራዊት የተጣለበትን ኃላፊነት እንዳልተወጣና የሚያደርገውን እንቅስቃሴ በከፊል ለሂዝቦላ ድርጅት የሚያሳውቅ መሆኑ ተገልጿል። እስራኤል የሊባኖስ ሰራዊት ከሂዝቦላ አሸባሪ ድርጅት ጋር ስለሚያደርገው እንቅስቃሴና ስጋት ለአሜሪካ አስታውቃለች ተብሏል። በሊባኖስ በኩል የእስራኤል መከላከያ ሰራዊት በደቡብ የሀገሪቱ ክፍል የያዛቸውን ቦታዎች ለቆ እንዲወጣ እየጠየቀ መሆኑ ተገልጿል። ከዚህ ጋር ተያይዞ አስፈላጊ ከሆነ በማንኛውም ግንባር ጦርነቱን ማስቀጠል እንደሚቻል መከላከያ ሰራዊቱም ዝግጁ መሆኑን ኢታማጆር ሹሙ አስታውቀዋል። ዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም በቅርቡ ሶሪያ ውስጥ ገብቶ ምርመራ እንደሚያደርግ አስታወቀ። ዓለም አቀፉ የኒውክሌር መሳሪያ ተቆጣጣሪ ድርጅት ከአሜሪካ ከእስራኤልና ከሶሪያ መንግስት ጋር በደረሰው ስምምነት መሰረት በሶሪያ ምድር ምስጢራዊ በሆነ ቦታ የኒውክሌር መሳሪያ ቁሶችን እንደሚያወጣ አስታውቋል። ከዚህ ጋር ተያይዞ ሶሪያ ከባሻር አልአሳድ መንግስት እንደወደቀ በእስራኤል መከላከያ ሰራዊት አማካኝነት የፈራረሰባትን የአየር ኃይሏን እየጠገነች መሆኑ ታውቋል። የሶሪያ የአየር ኃይል በቅርብ ጊዜ አዳዲስ አየር አብራሪዎችን በመቅጠር በሄሊኮፕተርና በአውሮፕላን ልምምድ ያደረገ ሲሆን መልሶ ግንባታውን ማፋጠኑም ታውቋል። የሶሪያ አየር ኃይል ከትናንት ወዲያ በሀገሪቱ ሰሜናዊ አግጣጫ ሱሆይ በተባለው የጦር አውሮፕላን ለምድር ማካሄዱ ተገልጿል። በእስራኤል በኩል የመከላከያ ሰራዊቱን ነጻነት እንቅስቃሴ ይገድባል የሚልና ቱርክም በሶሪያ ምድር የአየር መቃወሚያዎችን ተዘረጋለች የሚል ስጋት መኖሩ ተገልጿል። አንድ የእስራኤል ደህንነት ባለስልጣን ለ11ኛው ቴሌቪዥን ጣቢያ እንደገለጹት በሶሪያ ያለውን እንቅስቃሴ እንደሚከታተሉና የሚፈጠረውን ስጋትም ለአሜሪካ የሚያሳውቁ መሆኑን ገልጸዋል። የሶሪያ ፍርድ ቤት ዛሬ ባካሄደው ችሎት የቀድሞው የሀገሪቱ ፕሬዝዳንት ባሻር አላሳድ በሌሉበት የሞት ቅጣት ፈረደባቸው ተባለ። ፍርድ ቤቱ በባሻር አላሳድ ወንድም ማህር ላይ የሞት ቅጣት የፈረደ ሲሆን የሶሪያ ወንጀል ፍርድ ቤት በባሻር እና በማህር አላሳድ ላይ ባለም አቀፍ ደረጃ ክስ ለመመስረት ውሳኔ መተላለፉን ጨምሮ ገልጿል። የቱርክ ፓርላማ በኩርድ ነጻ አውጪ አባላት የቱርክ ፓርላማ በኩርድ ነጻ አውጪ አባላት የጦር መሳሪያውን ትጥቁን ከፈታ ምህረት እንደሚያደርግለት ታሪካዊ ህግ አጸደቀ ተባለ። በቱርክ ለኩርድ ማህበረሰብ ነጻነት የሚታገሉ ታጣቂዎች በሀገሪቱ ብሔራዊ ጥቅማ ጥቅም እንዲሳተፉና ወደ ቤታቸው እንዲመለሱ የቱርክ ፓርላማ በአብዛኛው ድምጽ ህግ ማጽደቁ ታውቋል። የህጉን ጽንሰ ሀሳብ ያቀረበው የቱርክ አክራሪ ቀኝ ክንፍ ፖለቲከኞች መሆናቸውን ከደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው የኢራናውያንን ራስ የመቅላት ችሎታ አላት ሲሉ መዛታቸው ተገለጸ። ትራምፕ በቤተ መንግስታቸው የእንግዳ መቀበያ ክፍል ትናንት ባካሄዱት ዝግጅት ባሰሙት ንግግር የሆርሙዝ የባህር ወሽመጥን የሚቆጣጠረው የአሜሪካ የባህር ኃይል መሆኑን ገልጸው ኢራናውያን ለ50 ዓመታት ያክል የመካከለኛው ምስራቅ ወንበዴዎች ነበሩ፣ በመቶ ሺዎች የሚቆጠሩ ዜጎችንም ገድለዋል። በዚህ ድርጊታቸው ኩራት የሚሰማቸው ቢሆንም አሁን ግን ዋጋ እያስከፈላቸው ነው ማለታቸው ታውቋል። ትራምፕ ኢራን ለተከፈተባት ጦርነት የምትጠይቀውን ካሳ ክፍያ በሚመለከት በሰጡት ምላሽ ካሳ መቀበል ጥሩ ቢሆንም ነገር ግን ካሳ የምንጠይቀው እኛ አሜሪካውያን እንጂ ኢራን አይደለችም። የኢራን አስተዳደር ለተቃውሞ ሰልፍ የወጡ ዜጎቿን በመጨፍጨፏም ለቤተሰቦች ካሳ መክፈል አለባት ማለታቸው ታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ሲመነዘር አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ በመላው ሀገራችን በጣም ሞቃታማ ነው። ነገና ከነገ ወዲያ ሐሙስ ሙቀቱ በመጠኑ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴላቪቭና በጽፋት 34፣ በሃይፋ 33፣ በብኤርሼባ 37፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ።
2: ፍቅነሽን አመሰግናለን ስለዜናው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ መናቀርበት ሳል ላይ ደርሰናል። ሰጠኝ አይቸው እንደምን አላችሁ?
1: እግዚአብሔር ይመስገን።
0: እንዴት ነው ቀዝቀዝ ብላችኋል?
1: እኔ እስካሁን እንደለከመኝ ነው አልተኛሁም። እንደናንተ ቤት ተኝቻል መጣሁም።
0: ኧረ ባክ
1: እን ወይ ምን ተከነ
0: ቤት የተቀመጠ ሰው ሊተኛል ማለት ነው?
1: እንዴ መቼስ ቤት
2: እኔ በዘፈኑ እየተደነቅኩ ነበር። አንዳንዴ ወሎ የሚባል ሀገር
1: በጣም ወሎ ያለውቀውም አላውን ሲድር ላይ ግን ደስ የነበርኩ
2: አይ በመንገድ ስታልፍ ያየውና ያለውን ውበት የሰውን ያለውን ባህሉን የኢትዮጵያ የሙዚቃ ቅኝቶች መፍለቂያ ቦታ እንደሆነ ይነገራልና ያንያን እያንዳንዱን ቦታ ማየት ደስ ይለኝ ነበር እንጂ አልፎ መሄድ ማወቅ ማለት
1: አይደለም። አራቱም
0: ቅኝቶች
2: አንተ ወሎ ኖር ያለው ትል ነበር አንተ
0: ኖርሃል እንዴ? አይቼው
1: አልኩም ይኔ
2: ወርቅነሽ ታውቂ
0: እኔ በትንሽ ደሴ ነው። ደሴ የተወሰነ አንድ ሳምንት ብዙ አይደለም። አንተ አልፈስተር ነው አንድ ሳምንት
2: አንድ ቀን አይደለም
0: አንተ አንድ ቀን እኔ አንድ ሳምንት
2: ወልዴ ያግን
1: ግን ነበር
2: ከማደር ውጪ በደንብ ባህሉን ምን እንደሆነ አላቅም። በ2009 አካባቢ ነው
0: ጓደኞች አሉኝ እኔ ብዙ ኮሌጅ ላይ ማብረውኝ የነበሩ የወሎ ልጆች በጣም ነው ደስ የሚለው። ደስ የሚለው ወሎ ምንድነው ሰለሞን መሐመድ የሚባል ሰው ተሰማለ፣ ገብረማንን ስሌማን እና በሃይማኖት ብዙ ኪሎ ሃይማኖት ችግራቸው አይደለም፣ ፍቅራቸው ፍቅር ነው ቅድሚያ ቅድሚያ የሚሰጡት ቁጥር አንድ ፍቅር ነው። እነሱ ይሄ ነገራቸው ጥሩ ነው። ወልዲያን በአጭር ጊዜ ማው እንዳልከው ረፍት አድርገን ደሴ ግን እንደዛ። ለማንኛውም ቆንጆ ሀገር ነው፣ ደስ ይላል በጣም።
2: እኔ እዛ የተማረ አንድ አካባቢ የሰራበትን ሲነግረኝ ራሱ በውበታቸው መለየት አትችልም፣ እችኛዋን ቆንጆ ናት ብለህ ሌላኛዋን ያለኝ ሁኔታ አለና በጣም ጥሩ ነው።
1: ልክ እንደኛ ሀገር ማለት ነው።
0: ደስ ይላል ብቻ ጥሩ ሀገር ነው። ደሴ ካያት ደግሞ ከጦሳ ከተራራ ስር ነው ከተማው። ደስ ይላል። ያው ብዙም አናውቀውም ግን ቆንጆ ነው። በአብዛኛው በታሪክ ነው በትንሹ ነው የምናውቀው።
2: ገር ይላል እንግዲህ ደግሞ አንተን ደግሞ እናጽነዋለን እስኪ ለወደፊት
0: ጥሩ። ለማንኛውም
2: እኔ አሁን አንተን እውነት በውበት አይቸውን የፈጠረ ብለን እንደ ወሎ ብናነጻጽር እንዲሁ ቀልድ ነው የሚመስል አይደል? ወርቅነሽ
1: ግድ የለም
0: በውበት ነው
1: ምክሩት እስኪ
0: ወረደብህ እኮ አይቸው። ዝም አልካ አይደል? ዝም ብለህ ነው እንጂ አሁን አንተ የምትመልሰው አጣህ ነው። እሺ ለማንኛውም ወደ ወቅታዊ ዘገባ።
1: ዝምታ መልስ ነው።
2: ዝምታ ወርቅ ነው። ጥሩ ነው።
0: እሺ ወደ ዋናው ርዕሰ ጉዳያችን ስንመጣ ወደ ስራችን፣ ይህም እንግዲህ ያው የስራ አካል ነው በእርግጥ እንደው አንድ እንድንነጋገርበት የመረጥነው ርዕሰ ጉዳይ አለ። በማህበረሰባችን በርካታ ችግሮች ይነሳሉ። እንግዲህ እንደምናውቀው ብዙ ችግሮችም አሉን። ጥሩ ጅማሮ፣ ጥሩ እንቅስቃሴ፣ ምሳሌ የሚሆን ነገር ቢኖርም ግን ማሻሻል የሚገባን የጋራ ችግሮች አሉ። በጋራ የምንሰራባቸው ጉዳዮቻችን ሰፊ ናቸው። በቲክቶክ በተላለፈ ምስል ነው ያየነው ይህን ነገር። ሁለት አንዲት ነጭና አንዲት ደግሞ ጠይም የኛ ማህበረሰብ የኢትዮጵያ ልጅ በተመሳሳይ እድሜ ክልል የሚገኙ የሆነ ቦታ ላይ የግብይት ማዕከል አካባቢ ነው። እንዲሁ ኒሱ ህብረት የሚባላለ ካሜራ እየደበቁ የሚቀርጿቸው የህብረተሰቡ እንቅስቃሴና ያገባኛል ባይነትን ለማየት እና የሀበሻዋን ልጅ ማንም ሳይጠይቃት ሀያ ደቂቃ ቆመች። የአምስት ዓመት ልጅ ናት። ነጯ ግን በሷ እድሜ ክልል የምትገኝ አንድ ደቂቃ አልቆመችም። ሁሉም ምነው ምነው ብቻሽን እያሉ ወደ እሷ ሄደው ጠይቋትና ትንሽ ልብ የሚነካ ስለሆነ ነው። እንዲህ አይነት ነገራችን ትኩረት ሳንሰጥ ግን ብዙም ያጣላን ነገር አለ። ይሄ ችግር የማንኛውም ልጅ ላይ ሊደርስ ይችላል። እንደው ብንወያይበት መልካም ነው ብለን አምጥተነዋል። እና ወደ መወያያ ርዕሰ ጉዳይ ሰጠኝ፣ እንደው ምን ተሰማህ? እንዴ ምን ትላለህ በዚህ ጉዳይ?
2: አዎ በየትም ዓለም እንደዚህ አይነት ነገሮችን ስናይ አድሎ ነገሮችን ስናይ በጣም ደስ የማይል ነገር አለ። የሰው ልጅ ተፈጥሮም ነው ወይ ብለን እንጠይቃለን አንዳንድ ጊዜ። በቀለም ወይም ደግሞ አንቺን ካልመሰልሽ ነገሮችን አለማየት ጥሩ አይደለም ብዬ ነው የማስበው። እና እንደዚህ አይነት ነገር የሰው ልጅ ሰው በመባሉ ብቻ ሁሉም አንድ አይነት ሰብአዊ አስተሳሰብ ቢኖረው መልካም ነው። ይኛው ነጭ ይኛው ጥቁር ስለሆነ እንደዚህ አይነት ነገሮችን አይቶ ማለፍ ጥሩ አይደለም። ከአሁን በፊትም ብዙ እንደዚህ አይነት ነገሮች በስም ራሱ ወደ ስራ ቦታ እንኳን ስም ቀይረው ኮሮታይም የወት ታሪክን ሲልኩ በስማቸው ምክንያት ያልተቀበሏቸው፣ ስማቸው ሲቀየር ደግሞ የተቀበሏቸው ያውን የህይወት ታሪክ ልከው ማለት ነው። ያን ሁሉ ሰምተናል። እና እንዲህ አይነት ነገር ሁላችንም ልናረመው የሚገባ ነው በውስጣችንና እንደዚህ ያደረጉት ሁሉም ዘካባብ የነበሩ ሰዎች ከሰባዊነት አይተው ልጅ በመሆኗ ብቻ ቢመለከቱ ጥሩ ነው ነበር። ይሄ ነገር ግን እየሰፋ በህብረተሰቡም ዘንድ ቀደም እንደውም የወሎን እንደምሳሌ ያነሳንበት ሁኔታና አንቺም ገለጽሽዋል በዛ አካባቢ የሚኖሩ ሰዎች ሰው በመሆናቸው ብቻ ሃይማኖታቸው ወይ ሌላውን ነገር ሳይታዩ በስማቸው በሌላው ነገር አንዱ ነው ስናይ ደስ የሚል ነውና ዚም ቢሆን ደግሞ እንደ ህብረተሰብ እንደ እስራኤል ህብረተሰብ ሁላችንም በቀለምም ሆነ በአስተሳሰብም ሳንለያይ መልካም ነገሮችን እያሰብን ብንሄድ ጥሩ ነው የሚል ሐሳብ ነልኝ።
0: አይቸው እንዴት ነው እናንተስ እንዴት ያለ ምን ተሰማ ይሄን ቪዲዮ ምስል ስታይ?
1: አመሰግናለሁ። ይሄ ሁኔታ ከአሁን በፊትም እንደዚህ አይነት ሂደቶች ነበሩ ነው ትዝ ይለኛል። አንድ ወቅትም እንደዚሁ በተለይ በእኛ በኢትዮጵያ ወጣቶች ላይ ከፍተኛ ዘመቻ የተካሄደበት ነበር። ኢትዮጵያዊ ሲታይ በቃ አንቺ ትርታሬ እንደውም የፖሊስ ዋና አዛዥ የነበሩትም በግልጽ የተናገሩት ነው አንድ ኢትዮጵያዊ መንገድ ላይ ሲደርስ ቢታይ ራሱ ተጠርጣሪ ነው ብሎ የተናገሩበት ነው። ሮኒያል ሼኻው የተናገሩት ነገር አለና እንደዚህ አይነት ሁኔታም ቴላቪቭ ያፎ ውስጥ ራማትጋን አካባቢ የሆነ መዝናኛ መንገድ ላይ የሚቀመጡ ወንበር ላይ አስቀምጠዋቸው አልፎ ሲሄዱ ፖሊሶች መጥተው ምን እንዳደረጓቸው በፖሊስ ደረጃ እንኳን
0: ሰዎች ፖሊስ ደውሎ ጠሩባቸው
1: መጥተው ፖሊሶች እንዴት እንዳንገራግራቸው መጥተው ቀጥታም እንዳደረጓቸው ያየነው ሁኔታ ነው ያለ። ይሄ ምንድነው መድሎ ዘረኝነት መኖሩን የሚያሳይ ሁኔታ ነው። ነገር ግን ይሄ አሁን እንደዚህ መሆኑ ደግሞ ሲጀመር ሰው በሰውነቱ ሊከበር ይገባል። ሰው ጥቁር ስለሆነ ነጭ ስለሆነ አይደለም ያንሰው ለኔ ቦታ አልሰጠው ወይም ላከብረው የሚገባ ሰው እንደ ሰውነቱ ልናከብረው ይገባል። መድሎ ዘረኝነት የለም የሚሉ አሉ። መድሎ ዘረኝነት አለ፣ ግን ዋናዎቹ ዘረኞች ደግሞ እኛው ራሳችን ነን። እኛው ራሳችን ከውስጣችን ነው ዘለን ወደ ሰው ወደ ሌሎች ያው እነሱም ሰው ናቸው እንደኛ፣ ግን እነሱ እንዲያደረጉን ከሚለው ከመሄድ ይልቅ እኛስ ራሳችን በውስጣችን ምንድነን እንዴት ነን ብለን ማሰብ መቻል አለብን። ውስጣችን ያለው መከፋፈል ውስጣችን ያለው መግባባት እንደዚህ አይነት ነገሮችን እያሰፋው ይመጣል እንጂ የሚያጠበው ነገር አይመጣም። ስለዚህ ይሄ በጣም የሚገርመው ደግሞ ይሄ ከዚህ ክስተት ላይ በጣም የሚገርመው ደግሞ ከዛ በኋላ የሚሰጡተኝ አስተያየቶች እኔ በሆንም እንዲህ አላደርጋትም እኔ በሆንም የሚጀመር ሰው በሰውነቱ ሊከበር አይገባም ወይ ሊከበር አይገባም ወይ የት ነው ወዴት ይሄድን ነው ጎበዝ ወዴት ይተራመድን ነው?
0: አዎ አሁን እዚ ላይ እንደው እንዳልከው እነሱ ዝም ብለው ማንንም አልጠየቃት ማያ ደቂቃ ስትቆም ያምስት አመት ልጅ ተመሳሳይ ቦታ ላይ ተመሳሳይ ሰው ነው የሚያልፈው ማያ ደቂቃ አልጠየቋትም። ግን እኛ እንዲህ አይነት ነገሮች ላይ መስራት የለብንም ወይ? ያ ትኩረት የምናደርገው ነገር እነት ትውልዱን እኛን ልጆቻችን የሚጠቅም ነገር ላይ ነው ወይ ትኩረት ያደረግን እየተጣላን ያለ ነው? ልጆቻችን የሚጠቅም ነገር ላይ ነጭ ማህበረሰብ እንዴት ይቀበላል እንደዚህ አይነት ነገሮች ትኩረት እንዲሰጥ? እንግዲህ ስንሞትም ስንድንም በጦር ሜዳውን በሁሉም አብረን ነው። እስራኤላዊ ነን ይሁዲ ነን። ግን ሰው በዚህ ሁኔታ ልጆችን ለይቶ ለምንድን ነው የሚያይ? እስካሁን ድረስ ያልተለወጠ በጣም ትልቅ ነገር ሊለወጥ የሚገባው ነገር አለ። ለምን እዚህ ላይ አንሰራም? ምን ማድረግ አለ?
2: እኛም እኮ የጊዜው በዚህ ሬዲዮ ጣቢያ የምንነጋገረው ነገር ይህን ነው። ለህብረተሰባችን የሚጠቅም ነገር አንድ የሚያደርግ መስራት ያለብን ብዙ ለህብረተሰቡ በአንድነት መጓዝ አለብን። ይቅርታ እንጂ አሁን እኛ የበለጠ ሌላ ህብረተሰብ ሲያደርገው ነው የሚከብደን የሚመስልን እንጂ በእኛ ውስጥስ በአመጣጥ ተከፋፍለን ሌላው አንደኛው ጠይም ስለሆነ አንደኛው ትንሽ ቀላ ስላለ ምን እንደሚባል ግልጽ እኮ ነው፣ የአደባባይ ሚስጥር ነው። ኢትዮጵያ ውስጥስ ምናየው? አሁን ለምሳሌ የአማራ ክልል ጉዳይ ትግራይ ጉዳዩ አይደለም፣ የትግራይ ጉዳይ የአማራ ጉዳይ አይደለም፣ የሌላው አካባቢ እንደዚህና እንዲህ አይነት ነገሮች በሰብአዊነት የትም ዓለም ላይ ቢሆን ጥሩ ነው። ግን ልዩነት ይቀራል ብዬ አላስብም። ግን አንድ ቢያደርገን ስራ ላይ ሁላችንም በትብብር መስራት ያለብን ይመስለኛል።
0: አዎ ሁላችንም የሚያም ነገር ነው። እናቲቱ አሁን እኔ ልጅቱ ስታይ አለቀስኩ። እንደው ያው ሁላችንም እኩል ነው የሚሰማን ብዬ ነው እኔ ማምነው። እናቲቱ መጣ አስታቅፋ ስታለቅስ፣ አዎ ያስለቅሳል፣ ይሰማሃል። ያው የራሳችን ጉዳይ ስለሆነ እኛም ቤት ላይ እኛም ልጆች ላይ ሊደርስ ይችላል። እና ይሄን ነገር እንዲህ አይነት ነገር ላይ መስራት የለብንም ወይ? ለማህበረሰቡ የምንሰጠው የቤት ስራ ነው። የሚጠቅም ነገር ላይ ትኩረት
1: ሁሉም በቤቱ ሊነጋገር ሊወያይበት የሚገባው ጉዳይ ነው ይሄ ነገር። በእውነት ይሄን ነገር መቅረፍ የምንችለው
0: ስንመካከል አንድ ስንሆን ነው።
1: አንድ አንሆንም፣ ሲጀመር አንድ አንሆንም። ነገር ግን በአብዛኛውን ነገሮች ተግባብተን መኖር መቻል አለብን። ተቻችሎ መኖር መቻል አለብን። እኔ የሚለውን ሳይሆን እኛ የሚለውን ነገር ከወሰድን በሁሉም ዘርፍ ልናቸንፍ እንችላለን። በሁሉም ዘርፍ ህይወታችን ኑሯችን ልናስተካክል እንችላለን። ነገር ግን ይሄ አንዱ አንዱን እየተበላላን ያለንበት የምንሄደው ሁኔታ ግን ይሄ የትም የትም የትም አያደርሰንም።
0: እውነት ነው። ወደ ሌላው ርዕሰ ጉዳይ ለማለፍ ፕሬዚዳንት ዶናልድ ትራምፕ በቱርክ በነበራቸው ቆይታ ከሳምንታት በፊት እንግዲህ መረጃ ደርሷቸው በአስቸኳይ ከቦታው ወጥተው ወደ ሀገራቸው እንደተመለሱ የሚገልጹ መረጃዎች እየወጡ ነው። መረጃው ምን ነበር? እንዴት አመለጡ? ችግሩ እንዴት ተፈጠረ? እንግዲህ ቀስ ቀስ እያለ መረጃው በትንሹ ቢሆን እየወጣ ነው። እንዴት ነበር አይቸው?
1: በጣም የሚገርም ሁኔታ ነው። ባለፉት 2-3 ሳምንት ሊሆን መሰለኝ
0: የኔቶ ጉባኤ ነበር
1: በቱርክ ውስጥ። ለዛ እንደውም ይሄ ኔቶን ማህበርም እሳቸውም ከሚጠሉት ወይም አሜሪካ ከዚህ በርግጥ አሜሪካ ከፍተኛ ገንዘብ ወጪ ያደርጋ ይሄ የጦር አባል እንዲኖር የምታደርጋ ሀገር ነሽ፣ ግን ከዛ ለመውጣትም ብጥረት ያደርጋል በእና ለዚህ ስብሰባ ተብሎ እንዲያውም ኤርዶዋን ናቸው በተለየ ሁኔታ እባኮትን ብለው ለምኑ ያመጧቸው የሚባለው። ወደዛ ከመጡ በኋላ በእስራኤል በደረሳት መረጃ መሰረት ኢራን እሳቸውን አውሮፕላን በመምታት ለመግደል እቅድ ፕሮግራም ተይዞ እንደነበር እስራኤል ደረሰችበት መረጃው እንደደረሳቸው ቀጥታ ለሚፈለገው ቦታ ተላለፈ። ዶናልድ ትራምፕ እናስታውሳለን ወደዛ ቦታ ሲመጡ በካታር በሰጠቻቸው
0: ስጦታ
1: አውሮፕላን $400,000
0: ነው የሰማን እንግዲህ ቃል ሲገቡ ትርቁ መጀመሪያ ካታሮች።
1: አዎ። እና በዛ ነበር የመጡት። ሲመለሱ ግን በፎርስ ኤሃድ የተባለ ወይም
2: ኤርፎርስ
0: የአሜሪካ ፕሬዚዳንት
1: አውሮፕላን በዛ የተባለ በጣም በሚገርም ሁኔታ ለካሜራ እንዲታይ ተብሎ ሰው ቻው እየተባለ በአውሮፕላን እንዲሳፈሩና ግን በጀርባ እንዲያውም በጭነት መኪና እቃ የወተት ምርቶች የሚያመጣ መኪና ውስጥ እዛ ቦታ አግብተው በሌላ በር አውጥተው ወደ ሌላ ቦታ በሌላ አውሮፕላን እንደተመለሱ እና ይሄን ያህል
0: ሚስጥራዊና
1: በጣም አስጊ ነበር።
2: ወደ ብሪታንያ እንዲሄዱ እንደተደረገና ኢራን ትራምፕን ለማጥቃት የዛተችበት ሁኔታም ካሁን በፊት አለና እንዲህ አይነት ነገር ያው ለአሜሪካንም ለእስራኤል ባለስልጣናትም ዛቸው በጣም በጥንቃቄ እንዲታይ የሚገባው ነው። ግን አሜሪካን ያክል ሀገር ኢራን እንደዚህ ማሸበር መቻሏ በጣም ያሳዝናል።
0: መረጃውና ለማግኘታቸው ራሱ በዛ ሁኔታ ደግሞ በቱርክ ማና ኳታር በሰጠቻቸው አውሮፕላን መምጣታቸው ሴኩሪቲው ያን ያህል ነው እንግዲህ ዘመናዊ ይሆናል እንጂ። ለማንኛውም እንግዲህ
2: ተፈትሿል እኮ ያማ ኳታር የሰጠችው አውሮፕላን በደንብ ተፈትሾ በደንብ እንትን ብሎ
1: በፊት አይ እዚህ ላይ አሁን ፕሬዚዳንትን ያህል እሳቸው ለምን በዚህ አውሮፕላን መምጣት ፈለጉ ወደ ቱርክ?
0: ምቾት
1: ሊኖረው ይችል ይሆናል።
0: ግን ደህንነቱ ያን ያህል አይደለም፣ እንደ ፕሬዚዳንታዊ አውሮፕላን አይደለም።
2: ከመጀመሪያውም እኮ አሜሪካ ሰራሽ ነው ይህ አውሮፕላን ካታር ገዛችው እንጂ ከዛ በኋላ ከተረከቡ በኋላ እኮ በደንብ ትልቁ ችግር በዛ ለመጉዳት ነው።
1: በደህንነቱ ዙሪያ ያ አውሮፕላን ለምሳሌ አሁን የፕሬዚዳንቱ አውሮፕላን በጸረ ሚሳኤል አገሪቱ ችግር ላይ ብትወድቅም እዛ ሆነው ሀገሯን ማስተዳደር የሚችሉበት ልዩ ቢሮ አላቸው፣ እዛ ልዩ መረጃ አላቸው፣ ብዙ ነገሮች አሏቸው። እዛ ሀገርን እዛ ቁጭሮ ማስተዳደር የሚችሉበት መመሪያዎች መስጠት የሚችሉበት የራሳቸውን ቢሮ ሁሉ ነገር ያለ ነው እዛ ላይ። በዚህኛው ግን የለውም። ይሁን
0: ደህንነቱ ላይ
1: ጸረ ሚሳይሎችን ተወንጫፊዎችም እኮ የተጠመደለት ነው ይሄ አውሮፕላን።
0: በመጀመሪያው ዙር የስልጣን ዘመናቸው ትራምፕ ወደ ስልጣን ሲመጡ ፕሬዚዳንት ሆነው ሲሾሙ እንግዲህ ትራምፕ በጣም የዓለማቸው ችን ሀብታም ናቸው እንደሚታወቀው፣ ቅንጡ የሆነ ዘመናዊ አውሮፕላን አላቸው የግል የራሳቸው። እና እኔ የራሴ አውሮፕላን የሚመቸኝ በራሴ አውሮፕላን የምንቀሳቀስ ብለው ነበር። ግን ከደህንነቱ አንጻር አሜሪካ አልተፈቀደላቸውም። እና ደህንነት ስንል እንግዲህ የፕሬዚዳንታዊ አውሮፕላኑ ለዚህ ታስቦ የተሰራ ስለሆነ ለየት ሊል ይችላል። ለማንኛውም ትልቁ ነገር ማምለጣቸው ነው ከዚህ ከታሰበላቸው አደጋና ጥሩ ነው። ለማንኛውም
1: አባረሯቸው።
0: እስራኤል ደግሞ ታደገቻቸው እንበል።
1: በጣም
0: ጥሩ። ከዚህ ጋር ያይዘን ባጭሩ ካለን ጊዜ አንጻር ሰጠኝ፣ የኢራንና የአሜሪካ ጉዳይ እንዴት ነው?
2: ድርድራል ይባላል። ኢራን በድርድሩ እየተሳተፈች አይደለም ትላለች። ግራ የገባው ነገር ነው። ከዛ በኋላ ደግሞ አሁን ትራምፕ ደግሞ አዲስ ጥያቄ አመጣተዋል። ኢራን ካሳ ይከፈልን እንዳለችው ደግሞ ትራምፕ ደግሞ ለደረሰብን ጉዳት ኢራን ካሳ መክፈል አለባት የሚል ጥያቄ ደግሞ አንስተዋልና ይሄ እኔ በወደየት እንደሚወስደኝ ነገር አይታወቅም። ዞሮ ዞሮ ግን የጦርነቱን አላማ ያሳካን አይደለም። ለእስራኤል ደህንነት አሁንም እንደተጋረጠ ነው። የኢራን የኒውክሌር እቅድ የበለጠ የሚስፋፋበት ሁኔታ ኢራን የበለጠ መጥፎ ሆና ለእስራኤል የምትመጣበትን ሁኔታ ነው እኔ ማየው። በዚህ በአሜሪካና በትራምፕ አካሄድ ችግር የእስራኤል ጦር አካሄድ ችግር አለበት ብዬ አላስብም። ግን የትራምፕ የውሳኔ ችግር ኢራንን የበለጠ ሀያል እንዲያውም ሌላዋ የሰሜን ኮሪያ ተቀጥላ እንድትሆን ነው የሚያደርግ ነው የሚል ሐሳብ ያለኝ።
0: አይቸው ባጭሩ እንዴት ነው
1: ተቅሶታል ግዜ ለመቀጠብ ያህል ነገር ግን ዞሮ ዞሮ አሁን ኢራን የበላይነቷን ያስመሰከረች የመጣችበት ሁኔታ መስሎ ይታያል። ይባስ ብሎ እንዲያውም ካሳይከፈለኝ የተጠለ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ሳምንታዊ የጤና ፕሮግራም እናሰራጭ በሳል ላይ ደርሰናል። ተለመደው ዶክተር ሰፈፈ መስመር ላይ ይገኛል። ሰላም ተነስተልን እንደምን ቆየህ ዶክተር?
1: ተነስተልኝ ድምጻችን ትንሽ ርቆኛል እንደምን ሰነበታችሁ? እንዲሁም ለአድማጮቻችን እንደምን አላችሁ?
2: ምሳ ስላልበላን ነው ዶክተር።
0: ያል በላሰው ያው አሁንስ እንዴት ነው ይስማል በደንብ?
1: የለም ለማፈልጓችኋል።
0: ጥሩ እንግዲህ ዶክተር ያው እንደተለመደው በየሳምንቱ ይሄን ፕሮግራም ይዘን እንቀርባለን። ይሄ ማህበራዊ ሁኔታም ኢኮኖሚውን የደህንነት ሁኔታዎችንም በጤንነት ዙሪያም ለመወያየት ነው። እንግዲህ አልፎ አልፎ ማንዳንዴ ማለት ምን ይችላልን አብዛኛውን ጊዜ ምናልባት ኢትዮጵያ ነበርንበት ማናውቀው ወይም ጎልቶ የማይታዩ የሁኔታዎች ማለት ለምሳሌ የአእምሮ ጭንቀት የአእምሮ በሽታ ምንላቸው? እስኪ መጀመሪያ አእምሮ ማለት እንደው ምንድን ነው? ጭንቀት ይዞኛል ምንድነውስ ነገር እንዴት ነው ይሄ ነገር?
1: እሺ የዛሬው ርዕሳችን በጣም ለየትና ከበድ ያለ ነው እንዳልከው እና ይህንን ሁኔታ እንግዲህ ክፍል አንድ እና ክፍል ሁለት ብለን ነው መግለጫችን የምንቀጥለው። የዛሬው የክፍል አንድ መግለጫ ይሆናል እና ትንሽ የመግቢያ ነጥቦችን ለማድማጮቻችን ማሰማት ፈልጋለሁ። የአእምሮ ጤና ማለት በህይወት ውስጥ የሚያጋጥሙትን የኑሮ ድርጊቶች ወይም ሂደቶች ወይም ክንውኖችን እንዲሁም ችግሮችን በአግባቡ የምንፈጽምበትና ችግሮችንም በአግባቡ የምንቋቋምበት አቅም ወይም ኃይል ማለት ነው። የኑሮ ሂደቶች ወይም ክንውኖች ወይም ድርጊቶች ሲባል በእድገቱ፣ በትምህርቱ፣ በስራ ውጤቱ፣ በችሎታው፣ ጤናማ ቤተሰባዊ ኑሮን በመምራቱ፣ ማህበራዊ ግንኙነትን በመልካም ሁኔታ መምራቱና እንዲሁም ለማህበረሰቡና ለሀገሩ እንዲሆን አስተዋጽኦ ያለው አንድ ሰው የአእምሮ ጤንነቱ የተሟላ ሰው ይባላል። እና የአእምሮ ጤንነት ማለት ይህንን ሁሉ ችሎታ በራሱ ቁጥጥር ስር በማድረግ ራሱን ችሎ አንድ ሰው ኑሮውን ለመግፋት የሚችል ማለት ነው። የአእምሮ ጤና በዘረመል ወይም በዘር ትውልድ ወይም ጂን በምንለው ወይም በግለሰብ ባህሪ ይዞታ ብቻ አይወሰንም። ሰው በሚኖርበት ማህበራዊ፣ ኢኮኖሚያዊ፣ ባህላዊ፣ ሃይማኖታዊ፣ ፖለቲካዊ አካባቢዎች ሁሉ እነዚህን ባካተተ እነዚህ ሁኔታዎች የተዛቡ ከሆኑ ወደ በሽታ እንደሚጥሉ፣ የተስተካከሉና የተዋቡ ከሆኑ ደግሞ ጤናን እንደሚጠብቁ የተረጋገጠላቸው ናቸው። የአእምሮና በስነ ልቦና ደህንነት ቀስ በቀስ ሊጎዳ የሚችለው እነዚህ ከላይ የጠቀስናቸው ነገሮች በሚዛቡበት ጊዜ ነው። ይህም በቀላል አገላለጽ ውስጣዊ ስሜቱ ይቃወሳል ማለት ነው። በራሱ ፍላጎትና ኃላፊነት ተነሳስቶ ዕለታዊ የሆነ ዘላቂ የህይወት ክንውኖችን በትክክልና በበቂ ደረጃ ማካሄድ ያቅተዋል። ይህ ሰው እንግዲህ የአእምሮ ህመምተኛ ሆነ ማለት ነው። በተቃራኒው ደግሞ ይህንን

0: ፋክቶ ባደረገ ቁጥር የአእምሮ ጤንነቱ በጠቃሚ ሁኔታ ላይ ይገኛል ማለት ነው። ሳይንቲስቶች ይህን ሁኔታ በጥልቅ የአእምሮ በሽታ ዋና ምክንያቶች ወይም መነሻዎች ናቸው ብለው ያምኑባቸዋል። ይህ ሁሉ ነገር የደህንነት መናጋት፣ የኢኮኖሚ አለመረጋጋት፣ የማህበራዊ አስተዳደራዊ ስርዓቶች መዛባት፣ እንደዚሁም እነዚህን የመሳሰሉ ጉድለቶች በሚደርሱበት ጊዜ የአእምሮ ደህንነታችን፣ የአእምሮ ጤንነታችን እየተሸረሸረ ይሄዳል ማለት ነው። በዘላቂነትም ወደ አእምሮ በሽተኝነት ይልከናል። የመጀመሪያው ይሄንን የስሜት መጓደል ሲሆን፣ ከዚያ በሁለተኛ ደረጃ የሚመጣው ደግሞ ድብርት ወይም ፍጹም ሀዘንተኛ መሆን የሚለው ችግር ያስከትላል ማለት ነው። እና በዚህ ሁኔታ የአእምሮ ህመምና የአእምሮ ጤንነት ይታያል። አእምሮ ወደፊት በምናነሳቸው ጥያቄዎች አእምሮና አካል ምንድን ነው በሚለው እንወያያለን።
1: ጥሩ ዶክተር እስኪ አሁን እንግዲህ አእምሮና አካል ልዩነታቸው ምንድን ነው? በአጠቃላይ የሚያደርሱት ችግሮችን በተወሰነ መልኩ ለመግለጽ ሞክራልና ሰፋ አድርገህ አእምሮ ምንድን ነው? እንዴት ነው የሚጨነቀው ውስጣችን?
0: ልክ ነው። ፍጡር ሲባል ሰው ሲባል በሁለት ዋና ክፍል ይመደባል። አንዱ አካላዊ፣ ሌላው ደግሞ አእምሮዊ ነው። አካላዊ የምንለው በእጃችን የምንዳሰሰው፣ በአይናችን በትክክል የምናየው፣ የሚሰማን፣ የምናውቀው፣ ለምሳሌ ውጫዊ አካላችን፣ ውስጣዊ አካላችን የምንለው ማለት ነው፣ አንጎልን ጨምሮ። አእምሮ ማለት ደግሞ የማናየው፣ የማንዳሰሰው፣ ልንረዳው ግን የምንችለው ስሜታዊ ስሜት የሆነ ማለት ነው፣ አስተሳሰብ፣ ሀሳብ ማለት ነው። እና አእምሮ ታመመ ሲባል ሀሳቡ ወይም አመለካከቱ ወይም ደግሞ በውስጡ ያለው ስሜት ታመመ፣ ተናጋ ማለት ነው። እና በእኛ አካል ላይ ሁለቱ ምድቦች ዋና ምድቦች ናቸው፣ የአካልና የአእምሮ ምድቦች ማለት ነው። አእምሮ በአንጎላችን ውስጥ ያለ ውስብስብ የሆነ ስነ ልቦናዊ ስሜት ማለት ነው።
1: ጥሩ። ሌላም ጥያቄ አለን ናቸው።
2: እንግዲህ በዚህ ጉዳይ ቤተሰባዊ ወይም በማህበራዊ ጉዳይ ምን አይነት ችግሮችን ሊያስከትል ይችላል ይሄ የአእምሮ ችግር በሽታ?
0: እንግዲህ ከላይ ጀምረን ቤተሰባዊ፣ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ሃይማኖታዊ የምንላቸው ሁሉ የሰው ልጅ የሚራመድባቸው ሁኔታዎች እነዚህ በሚዛቡበት ጊዜ የስሜት መደፈስ ይመጣል። ለምሳሌ አንድ ምሳሌ ብንጠቅስ፣ አንድ ሰው ቤተሰብ ይዞ ሲመራ ከቆየ በኋላ በሆነ አጋጣሚ ከቤተሰቡ ጋር መፈናቀል ወይም ደግሞ መለያየት ቢገጥመው በዚያ ምክንያት በሁለቱም ወገን ከፍተኛ የሆነ ጉዳት ይደርሳል። በልጆች ላይ ጉዳት ይደርሳል። በማህበራዊ ግንኙነታቸው ላይ ጉዳት ይደርሳል። በማንኛውም የኑሮ አመራራቸው ላይ ጉዳት ይደርሳል። ይሄ የሚደርሱ ጉዳት ሰዎችን ስሜታቸውን በጣም በጥልቀት ይነካቸዋል። ይሄ የተነካ ስሜት ደግሞ ይቆስላል። እየበዛ ሲሄድ ቅድም ያልነውን ድብርት የሚባለውን ራስን በሙሉ ደብቆ በሀዘን መቀመጥ ማለት ነው። እነዚህ ነገሮች ያስከትላል። ይሄ ማለት የአእምሮ ህመም ተፈጠረበት ማለት ነው።
1: ግልጽ ነው። አሁን ይሄ ድብርት የተባለውስ የአእምሮ ችግር ምንድን ነው? አንዳንድ ጊዜ እንደው ደበረኝ፣ ዛሬ ደብሮኛል እንላለን። ድብርት የሚባለው ነገር እስኪ ያብራሩልን።
0: በእለት ከእለት የንግግር ስርዓታችን ይህን ድብርት የሚለውን አቅለን እንናገረዋለን። ደብሮኛል ማለት ደስ አላለኝም፣ ስሜቴ ግልጽ አልሆነልኝም፣ ፍቱህ አልሆነም፣ ሞራሌ ቀዘቀዘ እንደማለት ነው። እና ድብርትም እንግዲህ ከዚያ ጋር ተያይዞ የተሰጠ ስም ነው። ድብርት ግን ሰዎች በእንደዚህ አይነት ያለመደሰት ስሜት ለረጅም ጊዜ ሲጎዱ ከቆዩ በኋላ መፍትሄ በሚያጡበት ጊዜና ከራሳቸው ቁጥጥር ውጪ በሚሆኑበት ጊዜ ራሳቸውን ይደብቃሉ ማለት ነው። ራሳቸውን የሚደብቁት በሐዘን ስሜት ነው። የዕለት እንቅስቃሴያቸው በሙሉ ይቃወሳል፣ ይቆማል። ራሳቸውን ችለው ውሳኔ ማስተላለፍ አይችሉም። እና እነዚህ ሰዎች እንግዲህ በስሜታቸው ከራሳቸው ቁጥጥር ውጪ በሆነ ሁኔታ ላይ ወደቁ ማለት ነው። እና ይሄ ድብርት የአእምሮ ህመም በጣም ከፍተኛ የሆነ የሁለተኛው እርከን ትልቅ ምልክት ነው።
1: አሁን እንግዲህ ድብርት በሚዘን ጊዜ ወይም አእምሯችን በሚጎዳ ጊዜ እንዴት ነው ይሄ ከችግሩ ለመውጣት ማድረግ ያለብን? በዛ ሰዓትስ እንደው ሌላ ነገር ከምናስበው ወደ ተሻለ ነገር ጥሩ ነገር ለማሰብ የሚያስችሉን መንገዶች አሉ ወይ?
0: አሁን አቶ ፈጠኝ አሉ፣ መንገዶች አሉ፣ ብዙ መንገዶች አሉ። እነዚህም ብዙ መንገዶች ለይቶ ማወቅ መማር ከሚያስተምሩን በትክክል ያዳመጥን ግንዛቤን ማዳበር ይቻላል። ምንድን ነው ድብርት ከመምጣቱ በፊት እንድንቆጣጠረው ነው በእኛ ቁጥጥር ስር የሚሆነው። ወደ ድብርት አደጋ ውስጥ እንዳንገባ የዕለት ኑሯችንን በስርዓት መምራትን ማወቅ ነው። እያንዳንዱ ሰው ለራሱ አንደኛውም የመጨረሻውም ኃላፊ ነው። ስለዚህ ኑሯችን ብዙ ክንውኖችን እንድናደርግ ይፈልጋል። እነዚህን ክንውኖች ከእድገት ደረጃችን ጀምሮ በጥንቃቄ ህይወታችንን ለመምራት የምንችልበትን ስርዓት ከያዝነ ይሄ የድብርት ችግር ሁልጊዜ ከኛ እየራቀ እንጂ ወደ እኛ እየቀረበ አይመጣም። እነዚህ ነገሮች ግን ባላሰብነው መንገድ ወይም በቸልተኝነት ወይም ደግሞ በሆነ ከራሳችን ቁጥጥር ውጭ በሆኑ ሁኔታ የኑሮ ሂደቶቻችን ላይ በሚገጥሙን ችግሮች ምክንያት ከሀዘንነት ወይም ደግሞ ካለመደሰት ሀሳብነት ደረጃ ወጥቶ ከቁጥጥር በወጣ ሀዘንን በሚያላብስ ስሜት ውስጥ እንገባለን ማለት ነው። እና እንግዲህ ዘዴያችን የኑሮ ዘዴዎችን ማወቅ፣ ጠንቅቆ ማወቅ፣ የኑሮ ዘዴዎችን በስርዓት መፈጸምና በራስ ተማምሎ ለመኖር የሚያስችለንን ሁሉ ነገሮች ማወቅ መገንዘብ ማለት ነው። ለዚህም ራስን ማዘጋጀት ነው። በእድገታችን ወላጆቻችን አካባቢያችን ያሳድገናል። ካደግን በኋላ ደግሞ ራሳችንን እንመራለን። ራሳችንን ስንመራ ከታዳጊ ወጣትነት እስከ ጎልማሳነት ድረስ ያለው ጊዜ ወሳኙ ጊዜ ስለሆነ ይህንን በትክክል ለመምራት እንድንችል እውቀት ማግኘት አለብን ማለት ነው። እውቀት የሁሉ መሰረት ነው።
3: እናመሰግናለን ዶክተር። ሌላ ቀረ የሚሉት ካለ ማጠቃለያ ይበሉና በዚሁ እንሰንባበት።
0: ያው ይህንን እንግዲህ የችግሮችን የምንቋቋምበትና የሕክምናውን ዘዴዎች በሚመለከት በሁለተኛው ክፍል እናቀርበዋለን። የማጠቃለያው ሀሳብ ምንድን ነው? ሰዎቻችን የጤና ምክርን መስማትና አውቆ መፈጸም ያስፈልጋል። ለጤናቸው የግል ኃላፊነትን መውሰድ ያስፈልጋል። ሁሉን በእንዝላል መውሰድ ማየት የለብንም። ኑሮን በጥንቃቄና በዘዴ መምራት ያስፈልጋል። ኑሮ እንደ ቀላል ሽርሽር አይደለም ብለዋል አዋቂዎች። ኑሯችንን በቀላሉ የምንመለከተው አይደለም። በጥሩ ሁኔታ ማቀድ አለብን። በሕክምና እጅግ ብዙ እርዳታ መኖሩን መገንዘብና ንቁ ተጠቃሚ መሆን አለብን። በሐኪሞቻችን ላይ እምነት ማሳደር ያስፈልጋል። መመሰጋገን ትልቅና ጥሩ ዋጋ እንዳለው ማወቅ አለብን። በመካከላችን መከባበርን ማጠንከር አለብን። መናናቅን መጣል፣ መመቀኛኘትን ማስወገድ አለብን። ኋላ ቀር ባህልን ማስተካከል ያስፈልጋል። የድህነት ባህልን አስቀንጥሮ መጣል ያስፈልጋል። ለምሳሌ ጥገኝነትን፣ አልችልም፣ አይሆንልኝም የምንላቸውን ነገሮች ሁሉ ማስወገድ ያስፈልጋል። የእስራኤል ሕዝብ በጣም በመጠቀ ኑሮ ደረጃ እና ጥበብ የደረሰው አውቃለሁ እችላለሁ ብሎ በራሱ አምኖ በሚሄዱ ነው። ስለዚህ እስራኤላዊ መሆን አለብን እላለሁ።
3: እሺ ዶክተር፣ ሰጠህን ሰፋ ላለማብራራት እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን።
1: እንግዲህ የዚህ ጤና ፕሮግራም አዘጋጅ ዶክተር ሰፈፈ በላይቸና አቶ አብርሃም መስፍን ናቸው። እናመሰግናለን። እንግዲህ ዶክተር ሌላ ጊዜ ደግሞ ሌሎች ጥያቄዎች እናቀርባለን። መልካም ቀን።
0: መልካም ነው። እኛም እንዲሁ በጤና ብሪውትም እና በራሴም በጣም አመሰግናችኋለሁ። በህብረተሰቡም ስም ማለት ነው። አመሰግናለሁ።
3: ሰላም ይሁን። አመሰግናለን። የክነሴ ተባለ ዶክተር ጸጋ መላኩ መስመር ላይ ነች። ሰላም ጤና ይስጥልኝ ዶክተር።
4: ጤና ይስጥልኝ አይቻው። ጤና ይስጥልኝ ሰጠኝ ወርቅነሽ በአጠቃላይ ሰራተኞች በሙሉ እንዲሁም በቅድሚያ የተከበሩ አድማጮች
1: እናመሰግናለን።
3: አመሰግናለን። እንግዲህ በቀጥታ አንቺ ያልነው ነው የጀመርነው አይደል?
1: አንቺ ነው ምንድን እስካሁን አንተ ምንድን አዲስ ነገር ነው መስሎኝ ይታየኝ።
3: አይ አምር ማለት ነው እንዴንስ ደና ነሽ ወይ?
4: እንደ ይመርብን እንደ ድሯችን
3: እውነት
1: ቀለል ሚለውም እንደዛ ነው። እንግዲህ በፓርቲያችሁ የፕራይመሪዝ ምርጫ ሊያካሄድ ነው። በዚህ ፕራይመሪዝ ምርጫ ጉዳይም ብዙ ተቃውሞዎች እየተነሱአል። እንዴት ነው?
4: አዎ እንግዲህ በመጀመሪያ ደረጃ በእስራኤል ሀገር በርካታ የፖለቲካ ፓርቲዎች አሉ። ትልቁ የፖለቲካ ፓርቲ የሊኩድ ፓርቲ ነው። የሊኩድ ፓርቲ ትልቅ ብቻ ሳይሆን ፕራይመሪስ የምንለው አባላት የሆኑ ቅድሚያ ምርጫ ይካሄዳል። ማለትም በብዙ ፓርቲዎች ዛሬ የለም። ባለፈው ዲሞክራቲክ የተሰኘው መርጧል እንጂ ዲሞክራሲ። ከዛ ውጭ ሌሎችን ብንወስድ የፓርቲው መሪ ነው የሚመድባቸው። ለምሳሌ ብትሄዱ ጋንጽ ምርጫ ያደርግም ራሱ ነው የሚመድብ፣ ሊበርማን ራሱ ነው የሚመድብ፣ ሀሪዲዎችም ራሳቸው ነው የሚመድቡ። እና እንደዚህ ምርጫ የሚል ነገር በብዙ ፓርቲዎች የሉም። በሊኩድ አለ። መኖሩ ብቻ ሳይሆን የፓርቲው አባል መሆን ያስፈልጋል። በአመት አንድ ጊዜ 64 ሸቀል ይከፈላል። አንድ ሰው ባልና ሚስት ከሆኑ 96 ነው የሚከፈለው። የሚገርማችሁ በወር 5 ሸቀል ብቻ ነው። ይሄንን አባል የሆነ ሰው የፊታችን ሰኞ በሚካሄደው ምርጫ መምረጥ ይችላል። ያ ማለት ለታላቁ ምርጫ ለትልቁ ምርጫ ጥቅምት ለሚካሄደው ማን ማን አንደኛ ሁለተኛ ቦታ ይሁን የሚለውን ይወስናል። እና በዚህ ጉዳይ ላይ በሊኩድ አሁን መምረጥ የሚችሉ አባል የሆኑ 140,000 ሰዎች አሉ። 140,000 በጣም ብዙ ነው። እና ለዚህ ነው የምንወዳደረው። ሚኒስትሮች ይወዳደራሉ፣ የክነሴት አባላት እንወዳደራለን፣ አዳዲስ ክነሴት መግባት የሚፈልጉትም ይወዳደራሉ። እና በጣም ብዙ ሰው ነው የሚወዳደረው። በተለይ የአሁነኛው በጣም ብዙ ሰው ነው የሚወዳደረው። እኔ የምወዳደረው የምገርማችሁ ለመጀመሪያ ጊዜ ሊሆን ነው በሊኩድ ታሪክ ኢትዮጵያዊት በአጠቃላይ እንደ ማንኛውም ስወዳደር። ከአሁን በፊት የነበረው ምንድን ነው? ሳንወዳደር ይመድበናል ጠቅላይ ሚኒስትሩ፣ ወይም ደግሞ በኦሌ ሀዳሽ ነበር ውድድር የነበረው። እኔ በአሁኑ ሰዓት በኦሌ ሀዳሽ አልወዳደርም።
1: እንደ ማንኛውም
4: ነው የምወዳደረው። ብዙ ተወዳዳሪ ተመልከቱ። ከሚኒስትሮች ብቻ ስንት እንዳሉ ተመልከቱ።
1: እንግዲህ ካለንም መረጃ ጠቅላይ ሚኒስትር ናታኒያሁ እንዲሰጣቸው ቦታ እናንተ የፈቀዳችሁት ወይም ፍርድ ቤቱ የፈቀደው 8 ሰዎች አሉ እሳቸው የሚያስገባቸው። ከዛ በላይ እንግዲህ አንደኛውን እሳቸው ቢዙም 3-2-3-4 ያው ተወዳድራችሁ የምትይዙት ይሆናል። አምስተኛው ሽሪዮን የሚባለው ነው። አሁንም 9ኛውም እንደዚህ ያለ ይቀጥላልና ያሉት ቦታዎች 16-18 ነው የሚሆኑ በዚህ ባለን መረጃ መሰረትና ያላችሁት ደግሞ ብዛት አላችሁ። የመግባቱ ድል ምን ያክል ነው? ጸጋ
4: ተመልከቱ፣ በፖለቲካ ምንም ነገር መወሰን አትችልም። አንዳንድ ጊዜ ፖለቲካ ውሃ የሚፈስ ውሃ የማጨብጠው ነው። ምሳሌ ብሰጥህ እኔ ባለፈው 4 ጠቅላይ ሚኒስትሩ ናቸው የመደቡኝ እንጂ አልተወዳደርኩም። ያኔ 37ኛ ቦታ እሺ ብዬ በተቀበልኩበት ሰዓት ሁሉም ሰው ጸጋ ትገባም ነበር የተባለው። የኛ ህዝብ አልመረጠኝም። ሁሉም እንዴ 37ኛ ሩቅ ነው አትገባም ሲባል 32 መቀመጫ ተቀበልነ። ከዛ ኖርዌጊ በሚለው ህግ ይቅር 37-43 መግባት ተቻለ።
1: ወግ ግን ፓርቲውን የመረጣል በወቅቱ ያው በዋናው ብሔራዊ ምርጫ ፓርቲዎች ነው የሚመረጡ
4: ነው። ግን ፓርቲውን መምረጥና ግለሰቡን መምረጥ ልዩነት አለው። ለምሳሌ አሁን የፕራይመሪሱ ምርጫ ሰውን ነው የምትመርጠው፣ ከዛ በኋላ ፓርቲውን ነው የምትመርጠው። አዎ እኔ አሁን ስወዳደር እኔን የመረጠኝ የለም። ያም ሆኖ ቦታ እንኳን ቢመሰጠኝ ጠቅላይ ሚኒስትሩ ቢሰጡኝም 37ኛ በጣም ሩቅ ነው በዛ ጊዜ እና ሩቅ ነው አትገባም ተብሎ ነበር። ገባሁኝ እና አይታወቅም። ፖለቲካ ይሆናል ስትል አይሆንም፣ አይሆንም ስትል ሊሆን ይችላል ማለት ነው። ይቅር 37-43 ገቡ። እና አይሆንም ማለት አንችልም። ሌላው በማንኛውም ቦታ በመትሄድበት ጊዜ ራስ ተማምነህ መሞከር አለብህ። መሞከር ወደ ኋላ ማለት አያስፈልግም። መውደቅ ይኖራል፣ ማሸነፍ ይኖራል፣ መሸነፍ ይኖራል። በራስ መተማመንና መሞከር አለብህ። ከወዲሁ አይሆንም ብለህ ወደ ኋላ መቅረት በኔ አመለካከት ደካማነት ነው፣ ወይም ራስን አሳልፈህ ከወዲሁ ሳትሞክረው መቅረት ነው። ሞክር፣ ካልሆነ ምንም አይደል፣ ለወደፊቱ ትዘጋጃለህ። ከሆነም እሰየው፣ ዋናው መሞከሩ ነው ብዬ ነው የማምንበት።
1: አሁን እንደው ጥያቄ አለ መሰናቸው።
2: ምን አላስጠይቀን እኮ አለ እንደው እኮ እኔም ላም አሁኑ ባለው ሁኔታ በርግጥ ያው ውስጣዊ ምርጫውን ከታወቀ በኋላ ነው ወደፊት ምን ሊሆን ወይም በዋናው ምርጫ ላይ ምን ያህል መቀመጫል ታገኝችናል ብሎ መገመት የሚቻለው። አሁን ባለው ሁኔታስ የአሁኑን የተቀበላችሁትን መቀመጫ ያህልስ የመቀበል እድል አለ ወይ ሁኔታ ወይስ እንዳለ ተስፋው ምንድን ነው? ከዛ የበለጠ ቦታ እናገኛለን ብሎ ነው እየተሰራ ያለው?
4: ሁለት ነገሮች አሉ። በመጀመሪያ ደረጃ አሁን የሚሰጠው ግምገማ ምንም ፋይዳ የለውም። ዋናው ግምገማው የምርጫው ቀን ነው። ጥቅምት 27 ቀን በሚሆነው ምርጫ ቀን ነው እንጂ ከአሁኑ መገመት አይቻልም። ምሳሌ በሰጣችሁ ከአሁን በፊት በ1996 ዓመተ ምህረት ራቢን ከሞቱ በኋላ ሽሞን ፔሬስ ለጊዜው ጠቅላይ ሚኒስትር ነበሩ። በሳቸው ፋንታ በራቢን ምርጫ ሲሆን ሽሞን ፔሬስ ያሸንፋሉ ተብሎ ሽሞን ፔሬስ ነው ያሸነፉ ተብሎ ተኝተን ጠዋት ስንነሳ ናታንያሁ ነው ያሸነፉት። ከዛ ደግሞ ባለፈው ጊዜ በነበረው ምርጫ ደግሞ በ2011 ባልሳሳት የሰራተኛው ፓርቲ ሊቀመንበር የአሁኑ ፕሬዚዳንታችን ኢሳቅ ኤርጾግ አሸነፉ ተብሎ ጠዋት ስንነሳ ተሸንፈው ነው። እና ብዙ ጊዜ የመጨረሻውን እስካልያዝክ ድረስ መናገር አይቻልም። እና አሁን ወደ ፕራይመሪ ስመመልሳችሁ እኔ በፕራይመሪ ስወዳደራለሁ የፊታችን ሰኞ። የመወዳደሪያ ቁጥር አለን፣ መለያ ቁጥር። የእኔ ቁጥሩ 131 ነው። እኔን የሚመርጥ ሰው በሊኩድ አባል የሆነ ብቻ ነው፣ ወይም እኔም ብቻ ሳይሆን ሁሉንም በዚህ ምርጫ የሰኞ የሚወዳደር ሰው የሊኩድ አባል የሆነ መዋጮ በአመት አንዴ ሲከፍል የነበረ ብዙዎቹ ድሮ አባል የሆኑ አሉ። ሌሎቹ ደግሞ አዲስ በቅርቡ ክነሴት ከገባሁ በኋላ እየተዘዋወርኩ በየከተማው ስለ ሂደቱ እየገለጽኩላቸው አባል የሆኑ አሉ። እና ይሄ ነው ያለው ምርጫ።
1: የማዕከላዊ ኮሚቴ አባል የሆኑ ማለት ነው። በዚህ መምረጥ የሚችሉ
4: ቅድም እንዳልኩ አይደለም፣ ማንኛውም የፓርቲ አባል ነው።
2: የፓርቲው አባል
1: የፓርቲው አባል 140 ሺህ
4: ማዕከላዊ ኮሚቴው 4500 ሰው ብቻ ነው።
1: 140 ሺህ
4: 140 ሺህ ነው ማንኛውም።
1: አሁን እንደዛ ከሆነ እንግዲህ ብዙ ናችሁ ተወዳዳሪዎች። እኛም ህብረተሰብ እናንተን ወክሎ እንደዚህ የሚቀርቡ አሉ በሊኩድ ባልሳሳት 1-4 ትሆናላችሁ። እና ያለው
2: የተለያዩ እዚህ ላይ በተለያየ ዘርፍ ነው። እንግዲህ ቀደም ሲል እንደገለጠች ሌሎች የሚወዳደሩትኝ በአዲስ ገብነትና በሴት በሚባለው ነው። ጸጋ አሁን የተናገረችው እንደ ማንኛውም የክንሴት አባል ለሆኖ በውስጥ በዛ ነው። ስለዚህ አሁን እሷ የምትወዳደርበትና እነሱ የሚወዳደርበት አንድ አይደለም። ቢሆንም ደግሞ መምረጥም ይቻላል። ባልሳሳት ጸጋ እስከ 12 ሰው ድረስ ነው መስሎኝ መምረጥ የሚችለው አንድ አባል የሆነው በዚህ ምርጫ ላይ።
4: በትክክል አይቶ አስቀምጠዋል። በሊኩድ ፓርቲ ያለውን የምርጫ ሂደት ልግለጽላችሁ ለአድማጮችም ለሰጠኝም። ያለው ሁኔታ ምን መሰለህ? በሊኩድ 140 ሺህ ሰዎች አሉ። እነዚህ አባላት ነው የሚመርጡት። ማንን ነው የሚመርጡ? አንደኛ ሁሉንም በአጠቃላይ እኔ የምሄደው እንዳልኩ ለመጀመሪያ ጊዜ ኢትዮጵያ ሄድ በአጠቃላይ ስር ነኝ በሊኩድ ፓርቲ እንደ ማንኛውም ሚኒስትሮች እንደ ማንኛውም ስወዳደር። ሌላው ቡድን ደግሞ አለልህ። ለምሳሌ ያክል የአዲስ ገቢዎች አለ። አዲስ ሴት እድል ለመስጠት አንዲት ሴት ለማስገባት አሁን 12 ሴቶች ይወዳደራሉ። እኔ እዛ ውስጥ የለሁበትም። አዲስ ገቢዎቹ ቁጥራቸው ስንት እንደሆነ አላውቅም፣ 5-6 አሉ። ከዛ የአካል ጉዳት የደረሰባቸው አሉ። ወጣቶች ደግሞ እድሜያቸው ከ35 ዓመት ለበላይ ለሆኑ ደግሞ አንድ ሰው ለማስገባት አለ። እድል ለመስጠት ለእነዚህ የተለያዩ ቡድኖችም ይሰጣል። እነዛን የመረጠ ሰው እኔንም መምረጥ ይችላል። በምርጫው ሂደት ላይ እነዛ ለምሳሌ ያክል እኔንም የመረጠ እነዛን መምረጥ ይችላል። ምንም አያገናኘውም። ለምሳሌ ልበልህ ንውሰድ አዲስ ገቢ በኦሌ ሀዳሽ የሚወዳደርን ሰው የመረጠ ሰው እኔን መምረጥ ይችላል። እኔን የመረጠ ያንን መምረጥ ይችላል። ሴቶች እሻ ሀዳሻ አዲስ ሴት ለማስገባት በሚለው ከሚወዳደሩት መካከል የመረጠ እነዛ ውስጥ የመረጠ ሰው ካለ እኔንም መምረጥ ይችላል። እኔን የመረጠ አየው ግን ልዩነቱ በዚህ ጉዳይ ላይ ያለው ልዩነት እድል ለመስጠት ሲባል የተለያዩ ቡድኖች አሉ። እነሱ የሚወዳደሩት በቡድኑ ለምሳሌ ሻሃዳሻ አዲስ ሴት ለማስገባት 12 ሴት የሚወዳደሩት። በአጠቃላይ ግን እኔ ከማን ጋር ነው የምወዳደረው? እኔን የሚወዳደሩኝ 44 ሰዎች ነን።
1: 44 ሰዎች ጋር ነው እንግዲህ መጀመሪያዎችን ቦታ ለመያዝ
2: መልካም እድል እንመኛለን። ጸጋ
4: ሌላ ማለት ነው እኔ ያለውና በዚህ አጋጣሚ ለወገኔ ጥሪ እናቀርበው አትናቁ። አንዳንድ ጊዜ እኔ እጅ መርጬ እኔ በአንድ ሰው ምድምጽ አለ ምን ይሆን አንድ ሲባል ሁለት ሁለት ሲባል ሶስት ነው እና ምን እንደሚባለው ዝናብ ያንዳንዱ ያካፋው ጎርፍ ይሆናል አይደለም ጎርፉ ወንዝ ይሆናል እንደሚባለው ነውና ያንን መመልከት አለብን። ሌላው ትንንሽ ነገሮችን መናቅም የለብንም። አንድ ድምጽ ሁለት ድምጽ እኔ ብዙ ጊዜ ምሳሌ የምሰጠው ራቢ አኪባ የተባሉት ሰው በ40 አመታቸው ሚስትየዋ ሂድና ራብ ለመሆን ተማር ባለችበት ሰዓት እንዴ እኔ በ40 አመቴ እንዴት ማራለሁ እንግዲህ ምን ሊገባይ ነው እኔ ጭንቅላቴ አይገባውም ራሴ ባሉበት ሰዓት ምንድነው ያደረገችው ሚስትየዋ ውሃ ስትቀዳ ስትል ምታዩ ፏፏቴ ያለና እዛ ትንሽ ጠብ ጠብ የሚል ውሃ አለ ያን ውሃ አለቱን ድንገዩን አጎድጉቶታል። ያን ወስዳለ ባሏ ተመልከተ ይወልህ እቺ ውሃ እንኳን ይወልህ በየጊዜው ከመፈዘው አይተነሳ አለቱ ጎድጉዷል ብላ ስላለች ያን በመመልከቱ ራቢ አኪባ ሂዶ ተምሮ ይሄው ባለም ላይ ምን እናገርለት ታላቅ ራብ ሆነ ይባላል። እና መናቅ የለብንም። ነገሮች የሚጀምሩት ከትንሽ ነው። አንድ ለውጥ የሚመጣው ካንድ ነው። አንድ መደራጀት የሚመጣው አንድ ሰው ሁለት ሰው ሶስት ሰው ስትሆን አንድ ላይ እንጂ በአንድ ጊዜ አንድ ነገር ይሆናል ብለን መገመት የለብንም ሊሆንም አይችልም። እና
1: መሞከር ማውልም ያስፈልጋል። አዎ ጥሩ
4: ነው። መሞከርም ያስፈልጋል። ወጥቶም መምረጥ ያስፈልጋል። እና ወገኖቼ የሊኩድ ፓርቲ አባል ሆናችሁ በየከተማችሁ የምርጫ ጣቢያ አለ የምርጫ ሳጥን አለ እዛ ሄዳችሁ መብታችሁን አስከብሩ ምረጡ አትቅሩ ነው የሚለው። ሌላ ጥያቄ ካላችሁ በስልክም ቢደውሉ ፈቃደኛ ነኝ።
2: እናመሰግናለን። በድጋሜ መልካም እድል እንመኛለን። ጸጋ
4: ጤና ይስጥልኝ። አመሰግናለሁ።
1: ወርቅነሽ የቀረ ነገር አለ ብለሻል መሰለኝ። ስለወሎ ስናወራ አድማጮች አስተያየት እየሰጡ ነው። አዳሉ እንዳንባል እንደ ወሎ ለየት አድርገን የተመለከትንበት ሙዚቃው ሲሰማ ነው እንጂ ጎንደርም ትግራይም ሌሎች አካባቢዎችም የራሳቸው ውበት አላቸው።
5: አዎ እንግዲህ እስራኤል ሀገር ያለው ቤተ እስራኤል
2: ግን ማን እንደወሎ
5: አይ እስራኤል ሀገር ያለው ቤተ እስራኤል ትንሿ ኢትዮጵያ እንደማለት እንግዲህ ከሁሉም አካባቢ የመጣ ባህል ነው ያለ ከዚህ እንደዛ ነው የሚባለው። በአጋጣሚ ቀደም የማዲንጎ አፈወርቅ ሙዚቃ ስለወሎ ስለዘፈነ በዛ ነው
1: የተነሳ ነው
5: ምክንያታችን እሱ ነው። ለማንኛውም ወሎዬዎች መልካዋል መልክት ደስ የሚለው ወሎ የፍቅር ሀገር ነው። ባህሉ እንግዳ ሲመጣ እንኳን የትመጣ አይባልም። ምግብ ነው የሚቀርብለት ቡና ነው የሚቀርብለት እንክብካቤ ነው የሚደረግለት እንጂ የትመጣ አይባልም። በጣም ጥሩ ሀገር ነው። በጓደኝነትም ከሆነ ጓደኝነት ከሆነ እንደወሎዎች ነው ይባላል። ብለዋል እንግዲህ እንግዲህ ወሎዬ ካልሆነ ሲቆጠር
2: አዎ ብቻ እኛ ሙዚቃው ነው ምንጭ አዎ ጥሩ መልካምነት
5: ጥሩ ነው እነት ነው ወሎዬ ወሎ ፍቅር ሀገር ነው።
2: ምናልባት ደግሞ በክፍፍል ወዝንዳይ እንዳይሄድ ማከፋፈል አይደለም ሁሉም የሆነ የራሱ ዘይብ ወጋለው። ወሎ ግን ሁሉም ሰው የሚመሰክርለት ለይታል። በተለይ በሃይማኖቱ ዙሪያ እስላምና ክርስቲያን በሚለው ዙሪያ ሁሉም ተዋህዶ ባል እስላም ይሆናል ሚስ ክርስቲያን ትሆናለች ወይ ሚስ ክርስቲያን ይባል እንደዚህ ሆኖ የሚኖርበትና ለየት ያለ ስላለው እንግዲህ ይወልነው
1: አርኬቮ ይያሉ በደንብ አቀባበላቸው ጥሩ ነውና ያንን ለማመልከት ነው። ሁልጊዜም ሙዚቃዎችን ተንተርሰን አንዳንዴ እንዋያለን እናነሳለን ሐሳቦችን ከዛ አንጻር ነው ካለን ጊዜ አንጻር የግድ መሰናበት አለብን። ጥሩ ነው አስተያየታቸውን መስጠታቸው ጥሩ ነው። እኛም ቢሆን ሁልጊዜ ፖለቲካው ጊዜ ትራምፕ ሁለት ጊዜ ሁለት ጊዜ ትራምፕ ማለቱም ሰለች እሳቸው ራሱ የሚሰሙንም አይመስልም።
5: አዎ እንግዲህ
2: ጥሩ እግዚአብሔርስልን ወርቅነሽ
1: ጥሩ አይቸው ይልመድብ እንደዚህ አይነትና
2: እውነት ካለ ያው ለምን
5: ካለ በቀበላ እንደኔ
2: እሺ እንግዲህ ይልመድብን ድሮር ሩጭ ነበር የቴክኒክ ባለሙያችን እናመሰግናለን።
1: አዎ ምሽ 7 ሰዓት ላይ ደግሞ እንደገና እንገናኛለን። በያላችሁበት መልካም ቀን ይሁንላችሁ። በአንድ ዜማ እንሰናበታለን። የግድ ለደቂቃ ሲቀር ምን እንሰናበተው ስቱዲዮውን ለመልቀቅ ነው። በዜማው እንሰናበታለን።

0: на пике событий. Главные новости дня на Кан-Река. Здесь и сейчас.
1: Молочный шоколад с великолепным вкусом. Миллениум. Настоящий шоколад.
2: В Маданэй Мане цены тают. Язык говяжий свежемороженый 18,90 за килограмм. Грудинка деревенская с чесноком 11,90 за 100 граммов. Тигровые креветки с головой 49,90 за килограмм. Блинчики с творогом Ирина 29,90. Только до конца недели в Маданэй Мане.
3: Неподражаемый голос, покоривший миллионы. Сергей Пенкин в юбилейном супершоу с 4 сентября в Израиле. Не пропустите. Билеты 03-624-3867.
4: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
5: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
4: ከምሽቱ 7 ሰዓት እስከ 8 ሰዓት
5: የሚያሰራጨው ዝግጅት እነሆ ጀመረ።
6: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተ ማክሰኞ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር የምሽልሽ ካፍሄት በአብታፍሽን ፔቫብ ሲሆን ዳውሮፓን ዘመን አቆጣጠር ኦገስት 11 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ነሐሴ 5 ቀን 2026 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢሌል ኩትማን ሲሆን የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። ዛሞክታይ ዘገባ፣ ሳምንታዊ የባህልና ኪነጥበብ ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማ ችን መጨረሻ ከኛ ጋር እንደሆነ አስቀድመን እንገብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። በሊኩድ ፓርቲ የቅድመ ምደባ ፕራይመሪስ ምርጫ ሳይካሄድ ሶስት ሚኒስትሮች አስቀድሞ ቦታ መሰጠታቸው ብዙ ትችት እየተሰነዘረበት ነው። የሀገር አቀፉ ፖሊስ አዛዥ ዳኒ ሌቪ ተቋማቸው በወንበዴ ቡድኖች ላይ ዘመቻ መክፈቱን ገለጹ። ኢራን በገጠማት የምጣኔ ሀብት ቀውስ ምክንያት ከአሜሪካ ጋር ከስምምነት ለመድረስ ልትገደድ የምትችልበት ሁኔታ መኖሩን ፕሬዝዳንት ዶናልድ ትራምፕ ገለጹ። በኮሎምቢያ ትላንት በደረሰው የመሬት መንቀጥቀጥ አደጋ ሕይወታቸው ያለፈ ዜጎች ቁጥር እየጨመረ ሄዶ ከ220 በላይ ደረሰ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በሊኩድ ፓርቲ የቅድመ ምደባ ፕራይመሪስ ምርጫ ሳይካሄድ ሶስት ሚኒስትሮች አስቀድሞ ቦታ መሰጠታቸው ብዙ ትችት እየተሰነዘረበት ነው። በሊኩድ ፓርቲ ከፍተኛ ባለስልጣናት ውሳኔውን እየተቹ ሲሆን በተለይ መከላከያ ሚኒስትሩን በሂደቱ እየተቹ ይገኛሉ ተብሏል። ድንበራቸውንም አውቁም የሚሉ ትችቶች እየሰነዘሩ ነው። ሂደቱ የሊኩድን ፓርቲ የሚጎዳ መሆኑን እኒህ የፓርቲው ባለስልጣናት ለቃል አቀባያችን ዲክላ ሀሮን መግለጻቸው ታውቋል። ሚኒስትር ሰል ካጽ፣ ጊዲዮን ሰአር እና ሀይም ካጽ አስቀድሞ ቦታ መሰጠታቸው ሌሎችን የፓርቲው አባላት አላስደሰተም ተብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከአሁን በፊት ያለ ምርጫ እንዲመደቡ ከፈለጓቸው ስምንት ሰዎች ጋር ተጨምረው በጠቅላላው 10 ያክል ሰዎች ያለ ፕራይመሪስ ምርጫ ቦታ የሚያገኙ ይሆናሉ ተብሏል። ከእነዚህ መካከልም አምስቱ ስማቸው ተገልጿል። ሀይም ካጽ አስቀድሞ ቦታ እንዲሰጣቸው አባላቱ ድምፅ እንዲሰጡበት የታቀደውን የሊኩድ ፓርቲ ፍርድ ቤት ዛሬ ማገጃ አውጥቶበታል። ሀይም ካጽ የፓርቲው የህግ አርቃቂ ክፍል ሊቀመንበር ስለሆኑና ናታንያሁ ያለ ምርጫ ሌሎች ሰዎችን ሽሪዮን በተባለው ቦታ እንዲያስቀምጡ የፈቀዱ በመሆናቸው እሳቸው ያለ ምርጫ ቦታ ማግኘታቸው የጥቅም ግጭትን ያመጣል የሚል በሚል ምክንያት ነው ፍርድ ቤት ያገደው ተብሏል። የቀድሞው የሞሳድ ድርጅት ኃላፊ ዮሲ ኮሄን በኢራን ፎርዶ በተባለው የኒውክሌር ጣቢያ እንደፈለግን ተመላልሰንበታል በማለት ገለጹ። ዮሲ ኮሄን በጽፋት ከተማ ዛሬ በተካሄደ ጉባኤ ተገኝተው ባሰሙት ንግግር የኢራኑን የፎርዶ ኒውክሌር ጣቢያ ተመላልሰን ጎብኝተነዋል፣ አሜሪካ ይህን ቦታ ማጥቃቷ ትልቅ ህልም መስመሩን ያሳየን ነበር፣ ያም ሆኖ 60 ከመቶ የሚሆነው የኢራን የተብላላ ኡራኒየም ማዕድን እስካሁን እርምጃ አልተወሰደበትም ብለዋል የቀድሞ የሞሳድ ድርጅት ኃላፊ ዮሲ ኮሄን። ይህ በእንዲህ እንዳለ የፎርዶ ኒውክሌር ተቋም ከዋና ከተማዋ ቴህራን በስተደቡብ የሚገኝ ሲሆን በ200 ኪሎ ሜትር ርቀት ላይ ይገኛል። ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ በተራራ ስር መገንባቱ ይነገራል። የኒውክሌር ከመሬት በታች ጥልቀት በመገንባቱ ከአየር ላይ የሚሰነዘሩ ጥቃቶችን ለመቋቋም የሚያስችል ጠንካራ መዋቅር ያለው መሆኑ ይነገራል። አሜሪካም ሆነ እስራኤል በኢራን የኒውክሌር ተቋማት ላይ ባለፉት ጦርነቶች እርምጃ ቢወስዱም ሙሉ በሙሉ ባለመውደማቸውና የተብላላ የኢራን ማዕድንም ተደብቆ ስለሚገኝ ኢራን የኒውክሌር መሳሪያ የመስራት አቅሟን እንዳታጠናክር ከፍተኛ ስጋት አለ ተብሏል። የሀገር አቀፍ ፖሊስዋና ዘች ዳኒ ሌቪ ተቋማቸው ቦምበዴ ቡድኖች ላይ ዘመቻ መክፈቱን ገለጹ። ዳኒ ሌቪ እንዳሉት ፖሊስ በደቡብ እስራኤል የማፊያ ቡድኖችን ለመዋጋት ባደረገው እንቅስቃሴና ተጠርጣሪዎችን በመያዙ ባለፉት ጊዜያት የቦምበዴ ቡድኖች እንቅስቃሴ ላይ መቀነስ ታይቷል። ባለፉት አመታት በእያንዳንዱ አመት መሻሻል ታይቷል። ሀገሪቱንም አድናናታል። አሁንም በዚህ ሂደታችን ቀጥላለን። የቦምበዴ ቡድኖች ሀገሪቱን ተቆጣጥረው ነበር። አሁን እጃቸውን እና እግራቸውን እየቆረጥነው ነው። የገንዘብ ምንጫቸውንም እያነጠፍን እንገኛለን። በአረብ ማህበረሰብ ያለውን የቦምበዴ ቡድን እንቅስቃሴ ለማስቀረት እየጣርን ነው ብለዋል የሀገር አቀፍ ፖሊስ ዋና አዛዥ ዳኒ ሌቪ። በኦስትሪያ ሁለት የእስራኤል ዜጎች ካለፈው አርብ ጀምሮ መዳረሻቸው መጥፋቱ ተገለጸ። መዳረሻቸው የጠፋው ዜጎች ማሊና ሊኤል የሃሎሚ የሚባሉ እናትና ልጅ ናቸው። ህብረተሰቡ ሁለቱን ዜጎች አይቶ ከሆነ እንዲጠቁም በኦስትሪያ እስራኤል ኤምባሲና ውጭ ጉዳይ ሚኒስቴር ጽህፈት ቤት ትብብር ጠይቀዋል። የሊባኖስ ፕሬዝዳንት ጆዜፍ አውን ሀገራቸው ከእስራኤል ጋር ድርድር ለማካሄድ መወሰኗ ጥሩ ጎን ያለው መሆኑን ገለጹ። ፕሬዝዳንት አውን እንዳሉት ሊባኖስና እስራኤል ድርድር እያካሄዱ በመሆናቸው በአንዳንድ ጉዳዮች ጥሩ ግስጋሴ አለ። በጦርነት ሊባኖስ የሚደርስባትን ጉዳት ማስቀረት ተችሏል። በመጨረሻም እስራኤል የሊባኖስን መሬት አንድ ሴንቲሜትር እንኳ ይዛ ትቆይም። እኛ ሁልጊዜ ሲነገር የምንሰማው በኃይል የተወሰደ በኃይል ይመለሳል የሚል ነበር፣ ግን በተግባር ባዶ ነው። የኛ አላማ ሊባኖስን መልሶ መገንባት ነው ብለዋል ፕሬዝዳንት አሁን። ኮሎምቢያ የጎላን ኮረብታ እስራኤል ሉዓላዊ ግዛት ነው ብላ ማወጇን ሶሪያ በጥብቅ ነቀፈች። የሶሪያ ውጭ ጉዳይ ሚኒስትር ጽህፈት ቤት ከደማስቆ ባወጣው መግለጫ የኮሎምቢያ ውሳኔ ዓለም አቀፉን ሕግና የተባበሩት መንግስታትን ውሳኔ የሚቃወም ነው፣ ራማታ ጎላን ከሶሪያ የማይነጠል ግዛት ነው ብላለች ሶሪያ ዛሬ ባወጣችው መግለጫ። በአንጻሩ ጠቅላይ ሚኒስትር ናታንያሁ ለኮሎምቢያ መንግስት ምስጋና አቅርበዋል። ኢራን በገጠማት የምጣኔ ሀብት ቀውስ ምክንያት ከአሜሪካ ጋር ከስምምነት ለመድረስ ልትገደድ የምትችል መሆኑን ፕሬዝዳንት ዶናልድ ትራምፕ ገለጹ። ትራምፕ ሀገራቸውና አሜሪካ እያካሄዱ ያሉትን ድርድር በተመለከተ ሲናገሩ ኢራናውያን በኢኮኖሚ ቀውስ ላይ ስለሚገኙ ከኛ ጋር የሚስማሙበት ሁኔታ ይኖራል፣ ገንዘብ ማውጣት አይችሉም፣ የኢራን ንብረትና ተቀማጭ ገንዘብ እኛ ነው የምንቆጣጠረው፣ እኔ የኢራንን ባንክ እያስተዳደርኩ ነው ማለት ይቻላል ብለዋል ትራምፕ ከአንድ የሀገሪቱ መንግስት ከፍተኛ አውታር ጋር ዛሬ ባካሄዱት ቃለ ምልልስ። ፕሬዝዳንት ትራምፕ በኢራን ጉዳይ በየጊዜው የተለያዩ መግለጫዎችን ይሰጣሉ፣ አንድ ሌላውን የሚቃረን መሆኑም ብዙ ትችት ይመጣበታል። ያም ሆኖ ኢራናውያን ለአሜሪካ ጫና እስካሁን አልተንበረከኩም። ጦርነቱ ሲጀመር ሲነሱ የነበሩ ነጥቦች እየተረሱም ዋና መነጋገሪያ የሆርሙዝ የባህር ወሽመጥ ጉዳይ ሆኗል። በኮሎምቢያ ትላንት በደረሰ የመሬት መንቀጥቀጥ አደጋ ህይወታቸው ያለፈ ዜጎች ቁጥር እየጨመረ ሄዶ ከ220 በላይ ደረሰ ተባለ። የመሬት መንቀጥቀጡ በማለባዎች መለኪያ 7.4 ሬክተር ኃይል ሲሆን በሰሜን ምዕራብ ኮሎምቢያ ከፍተኛ ጉዳት አድርሷል። ርዕደ መሬቱ የዜጎችን ህይወት ከማጥፋቱና ከማቁሰሉ ባሻገር ብዙ ህንፃዎችንም አፍርሷል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቅል ሲመነዘር አንድ ዩሮ በ3 ሸቅል ከ47 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በነገ ዕለት ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴላቪቭና አካባቢዋ 32፣ በሃይፋና አካባቢዋ 31፣ በኤርሸባና አካባቢዋ 37፣ በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን አሁን ተዘገባ የምናቀርበት ሰዓት ነው። ተዘገባው እንዲመለከተው የጋበዝነው ባልደረባችን ገብርኤል በየነ ነው። ገብርኤል እንዴት አመሸ?
1: ሰላም ሰጠኝ። እንዴት አመሸ? እንዲሁም አድማጮቻችን
0: ደናነን እናመሰግናለን። ገብርኤል እንግዲህ ፖለቲካዊ ጉዳዮች እየተሟሟቁ ነው። በተለይ ደግሞ በሊኩድ ፓርቲ ቅድመ ምደባ ወይም የፕራይመሪስ ምርጫ ከመካሄዱ በፊት ጠቅላይ ሚኒስትር ናታንያሁ አንዳንድ ሰዎችን አስቀድመው ቦታ መስጠታቸው ብዙ አከራካሪ እንደሆነ ነው እና እንዴት ነው እንዴት ተመለከተዋል?
1: አዎ በጣም አነጋጋሪ ነው ሰጠኝ። እንግዲህ በሊኩድ ፓርቲ ጠቅላይ ሚኒስትሩ በፕራይመሪስ ሳይወዳደሩ ወደ ክነሴት ወደ ፓርላማው እንዲገቡ ቦታ እያዙላቸው ያሉ ሰዎች መነጋገሪያ መሆናቸው ቀጥሏል ሰጠኝ። በሊኩድ ፓርቲ እንግዲህ እየተሰማና እየተስተዋለ ያለው ቁጣና ጩኸት ሰጠኝ። ለእኔ ቦታ ሳይያዝልኝ እንዴት ለነከሌ ቦታ ተያዘላቸው የሚል ብቻም አይደለም ቁጣው፣ የነዚህ ቦታ የሚያዝላቸው ሰዎች መግባት ለጠቅላይ ሚኒስትር ቢናሚን ናታንያሁ ትልቅ ኃይል ትልቅ ድጋፍ ስለሚሰጥ ጭምር ነው። ሌሎችን ከጨዋታ ውጭ ሊያደርግ ስለሚችል ማለት ነው። በቀጣይ ሌላው ደግሞ የቁጣውን መንስኤ ልንገርህ። ለዚህ ፓርቲ ጥንካሬ በርካታ ዓመታትን ከፍተኛ አስተዋጽኦ ያደረጉ የፓርላማ አባላት ባልተወዳደሩ ሰዎች ተቀይራቸዋል ሲባሉ በፓርላማ አባል ደረጃም የማይቀጥሉበት ሁኔታ ሊፈጠር ስለሚችል ቁጣው ሊጠበቅ የሚችል እንደሆነ ጠቅላይ ሚኒስትሩም ይሄ ይቀሰቀሳል ብለው አስበው ይሆናል ብዬ አስባለሁ ሰጠኝ። ይሄን ያክል ይሄን ነገር ሲያደርጉ መቼም ሰዎች ዝም ብለው ፈቅደው ይቀበላሉ እንደማይሉ ጠቅላይ ሚኒስትሩ ይገባኛል። ሌላው ቁጣና ስጋት ደግሞ እንደሚታወቀው በሊኩድ ፓርቲ ወደ ፓርላማ የሚገቡ ሰዎችን የሚመርጠውና የሚወስነው የሊኩድ ፓርቲ አባላት ወይም ደግሞ ሚትፓክዲያ ሊኩድ ሀብሬ መርካዝ የምንላቸው ናቸው እስካሁን የምናውቀው ማለት ነው። አሁን በከፊልም ቢሆን ይሄ ቀረና ወሳኙ ማን ሆኑ? ጠቅላይ ሚኒስትር ቢናሚን ናታንያሁ ሆነዋል። ይሁን እንጂ ሰጠኝ የጠቅላይ ሚኒስትሩን አቋምና ፍላጎት የሚቋወሙት ሁሉም የሊኩድ ፓርቲ አባላት አይደሉም። የሚደግፉት አሉ። ለምሳሌ እስራኤል ካጽ ይሄን ነገር አልተቋወሙም። ጌዲዮን ሳር ይሄን ነገር ነቅፈው ሲናገሩ እስካሁን አልተሰማም። ሀይም ካጽ የሚባሉትም
0: እነሱማ ተሰጣቸው ቦታ እንዲቀው።
1: ስለዚህ እዛው ውስጡ ነው እነሱ የተሰጣቸው ዛሬ ይፋ ሲሆን ቁጣውን እነዚህ ቦታ ከተያዘላቸው ሰዎች ውጭ የእነዚህ ሰዎች ይፋ ሲሆንም ቁጣውን ለምን እንደጨመረው ለማሳወቅ ፈልጌ ነው። እነዚህን ሰዎች ማለትም ቦታ የተያዘላቸውን ሰዎች በማስገባት ጠቅላይ ሚኒስትሩ የሚያገኙት ጥቅም ምንድን ነው ስንል ደግሞ ሰጠኝ ጠቅላይ ሚኒስትሩ የሚያምኗቸውን ሰዎች ማግኘት ለእሳቸው ትልቅ ጥቅም ነው የሚሉ አሉ። አዲስ ሰዎችን ለሊኩድ ማምጣትም ጥሩ ነው የሚሉ አሉ። እኔ የሚመስል ዋናው ጥያቄና ቁም ነገር የጠቅላይ ሚኒስትሩ አካሄድ ምን ያሳያል ብትለኝ ሰጠኝ የነገውን የሊኩድ ፓርቲ የሚወስድ ነው የሊኩድ አባላት ናቸው ወይስ ጠቅላይ ሚኒስትሩ ነው የሚለው ነው የሚመስለኝ። እሳቸው ያመጧቸው ሰዎች በሊኩድ ፓርቲ ከፍተኛውን ሚና የሚጫወቱ ተሆነ የነገው ሊኩድ የሚወሰነው በፓርቲው መራጮች ወይም ደግሞ ሚትፓክዲያ ሊኩድ በሚባሉት እስካሁን በሚደረገው ሂደት ሳይሆን ጠቅላይ ሚኒስትሩ በሚያመጧቸው ሰዎች ከሆነ የነገው ሊኩድ ወይም ቀጣዩ ሊኩድ ሊወሰን የሚችለው በመራጮች ሳይሆን በጠቅላይ ሚኒስትሩ ይሆናል። እንግዲህ በሊኩድ በፕራይመሪዙ ዙሪያና ጠቅላይ ሚኒስትሩ ቦታ በሚይዙላቸው ሰዎች ዙሪያ ያለውን ቁጣና ጩኸት እንደው ጭምቅ ጭምቅ አድርገህ ንገረኝ ብትለኝ ደግሞ ሰጠኝ ለነባሩ የፖለቲካ አባላት ቦታ እያነሰ እየሄደ ነው በፓርቲው ማለት ነው።
0: እንደገለጽከው 37 የሚሆኑ ሚኒስትሮችና የክኔሴት አባላት ይወዳደራሉ አሁን በፕራይመሪስ በሚቀጥለው ሳምንት። ግን ከዛ ውስጥ አሁን ለምሳሌ የመጀመሪያውን ያው ጠቅላይ ሚኒስትር ናታንያሁ ነው የሚይዙት። እዛ 2-3-4 ተወዳድረው ነው። አሁንም እንግዲህ ለሶስት ሚኒስትሮች ከሰጡ ደግሞ እየጠበበ የሚሄድበት ሁኔታ አለ። ስለዚህ ከ16-18 ያለውን ቦታ ለሌሎች ከሰጡ ይህንን ተወዳድሮ እንግዲህ ለማግኘት የሁሉ ሰው በጣም ይከብደው ነው እና ብዙ የሰሩ ብዙ ያገለገሉ ሰዎችን ወደ ጎን ማለቱ ተገቢነት አለው ወይ? በፖለቲካው አካሄድ
1: እሳቸው እንግዲህ የሚያዩት ስልጣኔን ማን ያስቀጥልልኛል፣ እሳቸው የሚያዩት በዚህ ጉሻ ስሞል የሚባለው ፓርቲ እሱን አሸንፌ እንዴት ነው በቀጣይ አሁንም ጠቅላይ ሚኒስትር የምሆን የቀኙን ክንፍ አስተባብር እንዴት ነው ስልጣኑን የማስቀጥል ነው እንጂ የፓርላማ አባላት ተጎዱ አልተጎዱ የሚለው ሐሳብ ከዚህም አይመጣም። እሳቸውን ቢያውም የሚያዩት እነዚህ ጠንካራ ሰዎችና እሳቸው እንደሚሏቸው እነዚህ ጠንካራ ሰዎችና በርከት ያሉ ሰዎች መግባታቸው አዳዲስ ናቸው፣ አዳዲስ ኃይል ይፈጠራል፣ ስለዚህ ለፓርቲው መራጭ ይመጣል እነዚህን ሰዎች የሚፈልግ ሰው ከሚል ነው እንጂ እንደዚህ በርካታ አመታትን በፓርቲው ያገለገሉ ሰዎች አሁን ሊወጡ ነው የሚያሰሙት ጉርምርምታ ከሚለው ሐሳብ ሩቅ ናቸው እሳቸው ይመስለኛል። በዚህ ዙሪያ ስለተኝ
0: እንግዲህ ከመርጫው በኋላ ምናየው ነው ማን እንግዲህ ይገባል የሚለው። ግን ለጊዜው መቼም ትንሽ ግራ የሚያጋባ ነው መስሎ የሚታየው፣ በተለይ ለአባላቱ ማለት ነው። ወሰብሰብ ያለ ሁኔታ ነው። ምን ጠቅላይ ሚኒስትሩ ምናልባት በዚህ ምክንያት ደግሞ ድጋፍ ሊያጡበት የሚችልበት ሁኔታ ሊኖር ይችላል ወይ?
1: አዎ አዎ፣ የሚያስፈራቸው አሉ። ለምሳሌ አሁን ፕራይሜሪዙ እንደውም እንዲቀር ተብሎ ሲወራ በነበረ ሰሞን በአዳም ይሳደረ ተብሎ ነበር ሰሞን አንድ ሰሞን ሰጠኝ። አሁን የዛ ሰሞን ምንድን ነው የፓርላማ አባላት ህዝቡ በየሰፈሩ ወርደው በየከተማው ሂደው ምረጡን ብለው ቅስቀሳ ካላደረጉ በአንድ ሰው እንትን ከሆነ የፓርላማ አባላት የሚገቡት በአንድ ሰው በጠቅላይ ሚኒስትሩ በሚያቋቁሙት ኮሚቴ የሚመረጥ ከሆነ ህዝቡ ማንን አምኖ ማንን ብሎ በአንድ ፓርቲ ለሚንቀሳቀስ ሰው ድምፅ ለመስጠት አስቸጋሪ ነው የሚባል ነበር። አሁንም በርካታ የፓርቲውን የጀርባ አጥንት የሆኑ ሰዎች በዚህ አሁን በተደረገው ሁኔታ ምናልባት ስልጣናቸውን ቦታቸውን የሚያጡ ከሆነ የእነዚህ ሰዎች ደጋፊም ምናልባት ለመምረጥ ሊሰላችሁም ስለሚችሉ ይሄም ፓርቲውን የሚጎዳበት ሁኔታ ሊፈጠር ይችላል። ሰጠኝ ልክ ነህ።
0: ጥሩ እንግዲህ ምርጫው ሲሆን እናያለን። ሌላውስ በሌሎች ፓርቲ ውስጥ ያለው ፖለቲካዊ እንቅስቃሴ እንግዲህ የምርጫው ጊዜ እየተቃረበ ሲሄድ ሁሉም የራሱን የማጠንከር ሁኔታ አለ። ከሊኩድም ወጥተው የራሳቸውን ፓርቲ የመሰረቱ አሉ። ሌሎች ፓርቲዎችም ውህደት ፈጥረዋል። እንዴት አየው?
1: በጣም ጥሩ። ይሄም ቀለሽ ነገር አይደለም። አዳዲስ ፓርቲዎች ብቅ ብቅ እያሉ ነው ሰጠኝ። ነባር ፓርቲዎችም አዳዲስ ሰዎችን እያስተዋወቁ ነው የምናየው። በእኛ ማህበረሰብ ብታይሆን በርካታ ሰዎችን ፓርቲዎች ወስደው አሁን እንግዲህ በፌስቡክ እየለጠፉልን በተለያዩ ቦታዎች እያሳዩን ነው። ይሄን ስታይ ፓርቲዎች እንግዲህ ምርጫው ነገ እንደሚሆን በማሰብ እየተዘጋጁ ያሉ ናቸው፣ እየተዘጋጁ መሆናቸውን ያስታውቃል። እንግዲህ ኦክቶበር 27 ወይም ጥቅምት 27 ለሚደረገው ለ26ኛው ክነሴት ምርጫ ውጤታማ ለመሆን ፓርቲዎች ማድረግ ያለባቸውን እያደረጉ ማሟላት ያለባቸውን እያሟሉ ነው። ጠቅላይ ሚኒስትሩ የቀኝ ክንፉን አቀናጅተው ሰጠኝ ስልጣናቸውን ለማስቀጠል ሲሰሩ ናፍታሊ ቤኔትና የአየር ላፒድ ጥሩ አማራጭ ሆኖ በመገኘት ስልጣኑን ወደ እነሱ ለማሻገር እየሰሩ መሆናቸው ይታወቃል።
0: ጋዳይ ዘንኮትም አሉ።
1: አዎ እንደርሳለን። ጋዳይ ዘንኮትም መንግስት ሊገለብጥ የሚችል በምርጫ ማለት ነው አዲስ ኃይል እየገነቡ መሆናቸው ይተነተናል፣ እየተነገረ ነው። እንደውም በሚደረጉ የህዝብ ግምገማዎች መንግስትን በቃ እያስፈራ ያለ የግምገማ ውጤት የሚያሳዩት ጋዲ አይዘንኮት ናቸው። ከዚህ ውጭ ደግሞ ሰጠኝ በሀገራችን ፖለቲካ እንደምታየው ማን ብዙ ማንዳት ተቀበለ የሚለው ብቻ አይደለም፣ ማንና ማን ተደምረው መንግስት ይፈጥራሉ፣ ማንና ማን አይደመሩም የሚለው ስሌትም እንደቀጠለ ነው። ገናም ይቀጥላል። ምርጫው ከሆነ በኋላም ውጤት ከተገኘ በኋላም ማንና ማን ነው አብሮ የሚቀመጥ ማንና ማን ነው አብሮ የማይቀመጥ የሚባሉ አሉ። እንደ ዋና ዋና የተባሉትን ጠራሁ እንጂ እንደ የሀረሪ ፓርቲዎች አሉ፣ እነ ሊበርማን አሉ፣ ሌሎች አሁን አዳዲስ በቀኝ በኩልም ብቅ ብቅ እያሉ ፓርቲዎች አሉ። ጨዋታው ተጀምሯል። ሩጫው ወደ እዛ ነው። ብዙ ነገሮችን እናያለን። አሁን ግን ጨዋታው ውስጥ ስለገባን አንዳንድ ጊዜ መሀል ላይ ሆነ የጨዋታውን መቋጫ ምን ሊሆን እንደሚችል መገመት የሚያዳግትበት ሁኔታ ነው። ግን ጥሩ እየሄደ ነው። ያው ዲሞክራሲም ሀገሪቱ ስላላት በዲሞክራሲ ጨዋታው በሚዲያ በእንትን የምናየው ነገር እያንዳንዱ በዲሞክራሲ መንገድ ውጤታማ ለመሆን የሚያደርጉት ትግል ያው እንደ ሀገር ፖለቲካ ደስ የሚል ሁኔታም አለበት። ሰጠኝ
0: አሁን እንግዲህ ህብረተሰቡን እንቅስቃሴ የኛውም እያንዳንዱን ማህበረሰብ ተመልክተሃል። አሁን የመጪው ምርጫ ወሳኝ ነገሮች በህብረተሰቡ ዘንድ ጥያቄዎቹ ምን ሊሆኑ ይችላሉ? ደህንነት፣ ኢኮኖሚ፣ ምን ሊሆን ይችላል? አሁን ብዙ የሚነሱ ነገሮች አሉ። ምን ምን ሊሆኑ ይችላሉ?
1: ደህንነት ይመስለኛል በቃ አንዱና ዋነኛው ጥያቄ ነው። ምክንያቱም ከጥቅምት 7 ወዲህ ያለንበት ሁኔታ ቀላል ስላልሆነ ደህንነት ማን እስካሁን ደህንነት ሲባል ከዚህ በፊት ያን ያክል አሁን እንደ ጥቅምት 7 አይነት ነገር ከደረሰ በእስራኤል በጣም በጣም ረዥም ጊዜ ስለሆነ የምናውቀው የነበረው ወደ ጋዛ እየገቡ የተወሰኑ ጦርነት አድርጎ መመለስ ሐማስን እናሳርፈዋለን አይዟችሁ የሚል የደህንነት ጥያቄ ከሩቅ የነበረ ነው የሚመስል። አሁን ግን የደህንነት ጥያቄ ደህንነት ምን እንደሆነ ለሚገባቸው ብቻ ሳይሆን ለማንኛውም ተራ ዜጋ የደህንነት ጥያቄ የማይታለፍ መሰረታዊ ጥያቄ ነው። ይሄ ነገር በምርጫው ውሃ ሊያነሳ እንደሚችል ምንም ጥርጥር የለውም። ኢኮኖሚውም በጣም እንትን እያለ ነው። የትምህርት ስርዓቱ ብዙ መስተካከል አለበት የሚባል ነገር አለ። እንደውም ትራንትና አንዳንድ ነገሮችን እየተከታተልኩ ነበረ። አሁን መስከረም ላይ ትምህርት ቤት ራሱ ለመክፈት አስቸጋሪ ነው፣ ምክንያቱም በርካታ የመምህራን እጥረት አለ የሚባል ነገር አለ። ብዙ ብዙ ጥያቄዎች ዜጎች አላቸው፣ ግን ደህንነትና ኢኮኖሚ ግንባር ቀደምት አሁን ያሉትን ፓርቲዎች የሚፈትኑ ጥያቄዎች ሊሆኑ እንደሚችሉ መጠራጠር የለብንም።
0: አዎ ጥሩ ገብርኤል፣ በጣም ነው እናመሰግን። ማጠቃለያ ካለ
1: እንደ ማጠቃለያ እንግዲህ እያየነ ያለ ነው። በሊኩድ የሚሆን በተለያዩ ፓርቲዎች እያንዳንዳቸው አሁን ከወዲሁ ስናየው በፓርቲው በሚመሩት ፓርቲ ማንን ወደፊት ባመጣ፣ ማን ነው ጥሩ ቦታ የተቀበለ፣ ማን ነው ጥሩ ቦታ ያልተቀበለ፣ አብዛኛው ሰው የሚደግፈው ሰው ጥሩ ቦታ በተቀበለ ቁጥር ፓርቲን ይከተልልኛል፣ ፓርቲን ይመርጣል የሚሉ እንትኖች እናያለን፣ ስራዎች እናያለን። ይሄም መሆን ያለበት ነው። እንግዲህ እየተከታተልን በየቀኑ የሚሆነውን ለአድማጮቻችን እናቀርባለን። ለጊዜው እንግዲህ ጥሩ ነው ብዬ አስባለሁ፣ በእኔ ግምገማ የሚደረገው የምርጫ ሩጫ
0: ጥሩ ነው። እንግዲህ ምርጫ ደግሞ ትልቅ መብት ነው እና ፓርቲዎችም ውድድራቸውን ማጠናከራቸው ደስ የሚል ነው። በዲሞክራሲ ሀገር ውጤቱን እናየዋለን። እናመሰግናለን። መልካም ምሽት።
1: መልካም ምሽት። አመሰግናለሁ ሰጠኝ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የሳምንታዊ ፕሮግራማችን ከደራሲ መምህርና ተመራማሪ ዳንኤል በለጠ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ዳንኤል እንደምን አለ?
1: ሰላም ሰጠኝ። እንደምን
0: ነህ? እኔ ደህና ነኝ፣ እናመሰግናለን።
1: እኔም በጣም አመሰግናለሁ ስለጋበዝከኝ።
0: እኛም በፕሮግራማችን እንግዳ ስለሆንክ በጣም ነው እናመሰግን። እንግዲህ የተለያዩ ርዕሰ ጉዳዮች አለን የምንወያይበት፣ በተለይ የድርሰቱን ዓለም በተመለከተ ነው። እንግዲህ መጽሐፍ ቀላል አይደለም፣ ከኔ የበለጠ አንተ ታውቀዋለህ፣ ትመራመራለህ፣ ብዙ መጽሐፍትን ጽፈሃል እና በአጠቃላይ ድርሰቱ ስራ ወይም ደግሞ ይሄ ሳፍሮት የሚባለው በእስራኤል ምን ይመስላል?
1: መጀመሪያ ደረጃ በጣም አመሰግናለሁ ስለጥያቄው። በመጀመሪያ ደረጃ ይህን ህዝብ የእስራኤልን ህዝብ የመጽሐፍ ህዝብ በመባል ነው የሚታወቀው። እንደዛ የተባለው ለምንድን ነው? ለዓለም ብዙ ብርሃን የሆኑ መጽሐፎችን፣ ታሪኮችን፣ እውቀቶችን ስለሰጡ የመጽሐፍ ህዝብ ተብለው ይጠራሉ ማለት ነው። በየሄድጉበት በየቦታው ሲበተኑና ሲጓዙ ይዘው ከሚሄዱት አንዱና ዋናው ሀብታቸው መጽሐፋቸው ነው እና የመጽሐፍ ህዝብ እንባላለን። እና ይሄ ደግሞ ልምድ ደግሞ ያው ምንድን ነው የሚባል የእስራኤል ቤት ገብተህ የመጽሐፍ ቁምሳጥን የሌለበት መጽሐፍ የሌለበት ቤት አይገኝም ይባላል። እና መጽሐፍ ያው እንደ ባህል ነው የሚቆጠር። እኛ ቡና ባህላችን እንደሆነ፣ የተለያዩ ነገሮች ባህላችን እንደሆነ፣ እዚህ ደግሞ በተለይ ምዕራብ ሀገር ያሉት መጽሐፍ ዋና ባህላቸው ነው። በዚህ ነው ብዙዎችን የሚታወቁት። ግን ከጊዜ ወደ ጊዜ ያው እንደ ድሮ እንደነበረው አይደለም። ኮምፒውተር፣ የተለያዩ ዓለም እየሰለጠነ በሄደ ቁጥር ብዙ የመጽሐፍ ማንበብ እየቀነሰ ሄዷል። ዛሬ ለምሳሌ ባለንበት ዓለም በአንድ ዓመት ማለት ነው፣ በአሁን በእስራኤል ማለት ነው፣ ከስድስት ከሰባት ሺህ መጽሐፎች በየዓመቱ ይታተማሉ እና ቀደም ሲል በጣም ብዙ መጽሐፎች ይታተሙ ነበር እና በእስራኤል ሀገር ጠቅላላ ከስድስት ከሰባት ሺህ መጽሐፎች ይታተማሉ። ይህም ብዙ ነው እና መጽሐፍ ላይ ስለ ፍቅር መጽሐፍ አለ፣ ስለ ታሪክ አለ፣ ባዮግራፊዎች አሉ፣ ልብ ወለዶች አሉ፣ አባባሎች አሉ፣ ብዙ የተለያዩ ጥቅሶችም ያሉበት የተለያዩ የመጽሐፍ አይነቶች ነው የሚመረቱ። እያንዳንዱ ባለሙያ ያው ታሪክ ተመራማሪ ስለ ታሪክ ይጽፋል፣ ባዮግራፊ ጸሐፊዎች ደግሞ እንደዛ ያን በተመለከተ ይጽፋሉ እና እንደዚህ እያሉ በዚህ ሀገር በጣም ትልቅ ቦታ ያለው ሙያ ነው።
0: በጣም በጥሩ ሁኔታ ነው እንግዲህ ከስድስት ሺህ እስከ ሰባት ሺህ መጽሐፍትን በየአመቱ ማሳተም ቀላል ነገር አይደለም። ሂደቱን እናውቀዋለን፣ ከባድ ነው እና ይሄም ጉዳይ በህብረተሰባችን ለምሳሌ እኛ ህብረተሰብ በፊት የራሱን መጽሐፍ የማሳተም ታሪኩን በራሱ መንገድ የማቅረብ ሁኔታ ብዙ አልነበርም። አሁን ከቅርብ ዓመታት በኋላ ደግሞ በጣም የበዛ የሰፋ መጥቷል እና እንዴት አየኸው ሳፍሮት የሚባለውን ይሄ ጽሁፉን ሁኔታ በእስራኤሉ የኢትዮጵያ ይሁዳውያን ማህበረሰብ ዘንድ?
1: ከኛ ደግሞ በጣም የሚገርመው ድሮ ለምሳሌ በ19ኛው ክፍለ ዘመን ስንመለከተው ማለት ነው ከመቶ ዓመት በላይ የተጻፉ መጽሐፎች ነበሩ። ብዙ መጽሐፎች የተጻፉ ነበሩ። በተለያዩ የሃይማኖት አባቶች በነበሩበት ቦታ ደብተራዎች ዋና አላማቸው መጽሐፍን መጽሐፍ ነበረ። የእምነት መጽሐፎችን፣ የሃይማኖት መጽሐፎችን ነው ሲጽፎ ነበር። በጣም ይሄ ሙያ በጣም ላቅ ያለ ነበረ። ብዙ መጽሐፎች ተጽፈዋል። ቅዱስ መጽሐፎች፣ የጸሎት መጽሐፎች፣ እንደገና በዛ በተጨማሪ ደግሞ የእያንዳንዱን ታሪክ ወይም ከመጽሐፉ የመጽሐፍ ልምድ ነበረ። ችግሩ ከዛ ከበዚህ እኛው አመት ውስጥ ስንሻገር ብዙ በክፉ ቀን ብዙ መጽሐፎች የተቃጠሉ ነበሩ። ብዙ የጠፋ መጽሐፉ የጠፋ በዛን ጊዜ ነው እና ከዛም በኋላ የመጽሐፉ ሁኔታ በጣም እየቀነሰ ሄደ። የተጻፉት መጽሐፎች ብዙ አይደለም እና እንደ ልምድ ተቆጠረና በቃ መጽሐፎች እኛ እንጽፍም የሚባል አባባሎችን እንሰማለን። ግን ብዙ ተጽፈው ነበር መጽሐፎች ከዛ በፊት እየጠፉ ነበር በዓለም በሙሉ ተበትነው የሚኖሩ የሚገኙ መጽሐፎች አሉ። አሁን እንኳ ሁለት ወር ሶስት ወር ይሆናል ከሁለት መቶ ገጽ በላይ የተጻፉ በ1930 አካባቢ የተጻፉ ታሪክ ግሩም የሆኑ ታሪኮች አግኝቻሉ። በእኛ ሰው የተጻፉ ማለት ነው። በእኛ ሃይማኖት አባት እየተጻፈ አንድ ሰው ነው የሃይማኖት አባት፣ ታዋቂ የሆነ የሃይማኖት አባት ነው የተጻፈው። እሱን ለማግኘት ችለናል እና አይጽፉም ለማለት በጣም ይከብዳል። በእርግጥ ጣም ዘንዳል ከአንዳንድ ቦታዎች የእኛ አባቶች አልጻፉም ከኛ የተጻፈ የለም ይላሉ። ግን አለማግኘታችን አሁን አልተጻፉም ማለት አይደለም። ገና ያልተገኙም ብዙዎች አሉ። እና ያው ምንም በመራብ ሀገር እንደመጡ ተውዳውያን ባናይና እኛነታችን ማንነታችን እኛ እንደነሱ ባናየው ግን በእኛም በነበረን አቅም በነበረን ችግር መካከል የመጻፍ ልምድም ነበር።
0: ታሪኩ ምናልባት በዘመናዊ ሁኔታ አለመሰደሩ እነሱ ከቴክኖሎጂው ጋር የተያዙ በመሆናቸው እያንዳንዱ ነገር የነበረው እንዳለ ያመጡበትም ሁኔታ አለ። ኢትዮጵያ ትንሽ በስልጣኔ አለመገስገስም ብዙ መጻፍትን ብዙ ታሪኮችን እንዲዳፈኑ ራሱ ኢትዮጵያን ታሪኮችን ብዙ ተዳፍነው የቀሩበት ሁኔታ አለ። በአጠቃላይ የኛም ማህበረሰብ ከዛ ክፍል ስለሆነ ነው።
1: ለምሳሌ ከዚህ ፈረንጆች ተቀምጠው በቃ ጻፉ ነው አንብቡ ነው የሚሉ ልጆቻቸውን ራሳቸው ይጽፋሉ ልጆችን አንብቡ ነው የሚሉ። ከኛ ደግሞ የሃይነት ልምድ ነበር። አንድ አባት ልጅ ሲወልድ ታሪኩን ይተርክለታል ገና ከህፃንነቱ አንስቶ ዘሩንም ይቆጥርለታል እስከ 10 እስከ 20 እስከ 30 ያ እዛም በዚህ አይነት ልምድ ነው ያደጉ። ምንም ባንጽፈው ግን ያንዳንዱ ልጅ እንደ መጽሐፍ እንደ ጻፈ ነው የሚቆጥረው ያ ሰውዬ የተረከው ሰውዬ ማለትና ያንዳንዱ የሚያድገው ልጅም ምንም መጽሐፍ ባያነብ ግን በቃል የተማረውን ትምህርት ዘሩን ግን እንደውን እንደገና ታሪኩንም እንደዚህ እያስታወሰ እየተማረ ነው ያደገ። በርግጥ መጽሐፍ ምንም ባይጻፍ እና መጽሐፍ ባይጻፍ ራሱ ሰው አባቶቻችን አይመቶቻችን በእንደዛ አይነት መልክ ብዙውን ሲያስተውት ስለነበር እነሱም መጽሐፍ ናቸው ማለት ይችላሉ።
0: መጽሐፍ ልጆች እንዲያነቡ የማድረግ ሁኔታ በፊት አሁን አባቶቻችን እነሱ ምንም ሳይማሩ ነው እኛን ፊደል ያስቆጠሩና ስለ ትምህርት ያላቸው ግንዛቤ በጣም ከፍተኛ ነው። አሁን እርግጥ ብዙ ቴክኖሎጂ መጣና ልጆችን አንብቡ ከማለት ይልቅ እኛም በስልኩ ዙሪያ ነው እናመሸው ምን ነው ምናጥፈው ማለት ይችላልና እንዲያነቡ ልጆችን ማድረጉ ያለው ጠቀሜታ ምን ያክል ነው?
1: እንዲያነቡ ማድረጉ በጣም ትልቅ ነገር ነው። መጽሐፍን የመሰለ ለመጽሐፍን ሊቀይረው የሚችል ነገር የለም። በተለይ እኛ ሰንበትን አመጣለቱ የምንጠብቅ ስለሆነ ሺሺ ሻባተ መሰላረብና ከዳመ ለላም ተደገው ነገር የለም። መጽሐፍ ደግሞ በጣም ትልቅ ነገር ነው። ወቀትን ከማዳበር ባሻገር እንደገና አባትና ልጅንም ያቀራርባል። የማታውቀውን ያሳውቅልሃል፣ ጭንቅላትን ሰፋ ያደርጋል፣ ጊዜን ታሳልፍበታለህ። እንደገና ደግሞ አላደልከ ብዙ ነገሮች ሊቆጥብ ይችላል። ብዙውን ጊዜ ያው ልጆች አንጀንዳልከው በዚህ በቴሌፎን ምናምን ነው ጊዜያቸውን የሚያሳልፍ ትልቁም እንደዛ ነው። ግን አባት አንድ ልጅ መቼም ሲወለድ ፈልጎ አይደለም እና ወላጅ አለ እና ወላጅ ደግሞ ትልቅ ኃላፊነት አለበት። ለምሳሌ ቋንቋን ባይችል አንድ መጽሐፍን እየገዙ ከጠረጴዛ ማስቀመጥ ይቻላል፣ ከአሮን መደርደርም ይቻላል። አንዳንድ ጊዜ መጽሐፍን ማንበብ ባይችል እንኳ ፎቶውንም ሲያይ ያን ልጅ በየጊዜው እንዴት አባት የመጽሐፍ ያዝ እናት የመጽሐፍ ያዝች እያለ ፍላጎቱን ወደ ማንበብ ወደ መጽሐፍ እንዲመራው ያደርገዋል። እና ደግሞ እሱም ባያነብም ደግሞ ልጆችን ደግሞ እስኪ ንገሪ እስኪ ምን ተጽፏል ምን ይላል እንደገና ሌላው ደግሞ እስኪ ታሪኬ እና ባክህ ልጄ ጻፍልኝ ለመጽሐፍ ፈልጌ የማያውቅ ከሆነ ጻፍልኝ በዕብራይስጥ ብሎ ልጁን እንዲጽፍለት ያደርጋል። በመንበል ብዙ ጊዜ ባይፈጅበት አንድ ቀን 10 ደቂቃ 5 ደቂቃ በዛም በኋላ እንደዛ ያደርገ ትንሽ ትንሽ ያደርጋ አንደኛ ልጁን ታሪኩን እንዲያውቅ ያደርገዋል። ሁለተኛ ደግሞ ለልጁ ትልቅ ቦታ ሰጠው ማለት ነው። ለትልቁ ቦታ ሰጠው። ያው ሶስተኛ ደግሞ የአባቱን በንግግር ምንም ሊያውቅ የማይችለውን ነገር በእንደዛ አይነት ነገር ደግሞ ወላጆችን እናቱንም አባቱን ጠለቅ አድርጎ ማወቅ ይችላል ማለት ነው። አሁን ይሄ ብዙውን ልጆች እኔም በተለያዩ ቦታ ውስጥ አገኛቸው ታሪካቸውን በአዲስ አበባ የመጡትን ወላጆቻቸው ያሳለፉትን ችግር በሱዳንም የመጥተው የማያውቁትን ብዙዎች ችግሩና ያውቁም የነበረውን እና በእንደዚህ አይነት ነገር እያቀራረቡ ጻፉ ቢሏቸው በጣም ትልቅ ነገር ሊሆን ይችላል።

0: አይደለምና ታሪካችን አሁን አባቶቻችን ይዘውት የመጡ ብዙ ታሪክ አለ፣ ብዙ ጀብዱ አለ፣ ብዙ ያን ነገር በተደራጀ መልኩ በጽሁፍ የማስቀመጡ ሁኔታ አሁንም አናሳ ነውና ካለፉ በኋላ አሁን እኔ በጣም ይቆጭኛል። የአባቴን ታሪክ ብዙ መጻፍ እችል ነበርና ሳልጽፈው አለፈ አባቴ። አሁን ብቆጭ ምናልባት ማቃቸውን ነገሮች ላደርግ እችላለሁ። እና እንደዚ አይነት ነገሮችን የማድረግ በጽሁፍ የማስቀመጡ ሁኔታ እንዴት እናዳብረው?
1: በመጀመሪያ ደረጃ እኔ ምንድነው የምለው፣ የተለያዩ አርጻዎችን በመጻርጻ በመሰት ጊዜ ልጆች በጣም ይደነቃሉ። ምንድነው መጀመሪያ እንዴት ብለው ሲጠይቁኝ፣ መጀመሪያ ወላጆቻችሁን ጠይቁ፣ በየቀኑ እየሄዳችሁ ጠይቁ፣ ጻፉ፣ እስክሪብት። ለአንዳንድ ሰዎች ማጭለማ እንትን ካሜራ ነገር ቀረብ ስታደርግ ታሪኩ ይጠፋቸዋል፣ ድንግርግር ይላቸዋል። እና በተለያዩ ዘዴዎች ጊዜው ሳይመሽ ቶሎ ተሯሯጡ ነው የምለው። ልክ ነህ፣ ግን ብዙ ሰዎች አመልጠዋል። ግን የነዛን ታሪካቸውን ለምሳሌ በተቻለ መጠን በመቶ ባናገኘው ግን በሌላ በሚቶቻችን በጎረቤት አብሮ ዘመናቸውን ባሳለፉ ሰዎች አማካኝነት የነበራቸውን ታሪክ ከሞላ ጎደል ማሟላት እንችላለን። ግን ለምሳሌ አልፈዋል አባቴ ሚታዬ አያቴ አልፈዋል ብለን ዝም ማለት የለብንም። አሁንም አምላክ ይመስገን ከሰማንያ እስከ መቶ እድሜ ያላቸው የእድሜ ባለጸጋዎች አሉ። እነሱን እየሄዱ መጠየቅ ግዴታ ዘመድ መሆን የለበትም፣ ግዴታ የምናውቃቸው መሆን የለባቸውም። እነሱን ከጠየቅን ከእነሱ ትልቅ ትምህርት መውሰድ እንችላለን። እንደገና እነሱ ደግሞ ለእኛ ለህይወታችን እንደ መስታወት ናቸው። በእነሱ ባሳለፉት እንትን ብዙ ነገሮችን መማር እንችላለን። ይሄ ነገር ያው አንተ እንዳልከው ብዙ ብዙ ብዙ ታሪኮች ቀርተውብናል፣ ብዙ ታሪኮች አልፈውብናል ሳናውቃቸው። ብዙ አዋቂዎች አልፈዋል፣ ግን አሁንም
0: አልዘገየም፣ አልረፈደም፣ አሁንም እንደርስበታለን። በአማርኛ ምን የሚባል አባባል አለ? በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ይባላል። እና አሁንም በጽሁፍ የምናስቀምጣቸው ነገሮች ካሉ አሁኑኑ ቦታ እንስጥ። ታሪካቸው መነገር ያለባቸው ሰዎች ካሉም እንደናንተ ጽሁፎችን ከሚያዘጋጁ ሰዎች ጋር ግንኙነት ቢፈጥሩ ጥሩ ነው። ታሪክ በጽሁፍ መቀመጥ አለበት የሚሉ ቀላል ነው ደግሞ ይህንን ካሰብንበት ለሌላ ነገር የምናጠፋው። ይህን ባጭር ሰዎች እንደዚህ ታሪክ የሚጽፉ አሉ እንዳንተ እና አንተንም የመሰሉ ብዙም እዚህ የምናውቃቸው አሉ። እንደዛ ቢያደርጉ ጥሩ ነው እንላለን። እንደው ማጠቃለያ ካለ
1: ድሮ የተጻፉ በጣም የተታወቁ በቤተ እስራኤል ታዋቂ የሆኑ የሃይማኖት መሪዎች የጻፏቸው ከመቶ ሀምሳ መቶ ስልሳ ዓመት በላይ እነሱ አሁን በብር ወይም በእንትን የማይገመቱ ነገሮች ናቸው። እነሱ በጣም በጣም ውድ ናቸው። በእነሱ አማካኝነት ነው እንግዲህ ባለፈው 200 ባለፈው 300 ባለፈው 400 ዓመት ምንድን እንደነበረ የምናውቀው። እነሱ ደግሞ ከአባቶቻቸው ከአያቶቻቸው የሰሙትን ይዘው ነው። አሁን ደግሞ እኛ ደግሞ አሁን የምንጽፈው አባቶቻችን የሚጽፉት ደግሞ ለሚቀጥለው 50 ዓመት ደግሞ በገንዘብ የማይገኝ ትልቅ ሀብት ነው እና እያንዳንዱ አባቶቻችን የሚሰሙ እናቶቻችን የሚሰሙ ልጆቻቸውን ይዘው ጻፉ ቢሉ ቢያስጽፏቸው ትልቅ ታሪክ ትተው አለፉ ማለት ነው። እና ይህ ነው የምለው፣ ጊዜ ሳይመሽ ጊዜ ሳያልፍ ግዴታ ሳያልፍ እንደዚህ ብናደርግ በጣም ቢያደርጉት ትልቅ ነገር ነው ብዬ አምናለሁ። ያው ታሪክ የሌለው ሰው ህይወቱ ባዶ ነው ይባላል። ህይወታችን ባዶ እንዳይሆን ታሪካችን ግዴታ ማወቅ አለብን፣ በተለይ ለእኛ ለልጆቻችን። እና ይህን ነው የምለው፣ ይህን ነው የምመክረው።
0: አዎ እኛ ብዙ ታሪኮች አሉ፣ በቃል ነው እንጂ በጽሁፍ የተቀመጡ አይደሉም ብዙዎች። እና ለተተኪው ትውልድ በጉዟችን ሁኔታ ያሳለፍነው እንዲያውቁ የነበረው ነገር የተከፈለው መስዋዕት ሁሉ እንዲረዱ የማድረግ ኃላፊነት አለብን። ወጪው ምን ያክል ብዙ አይደለም። ውጣውረዱ ከፍተኛ ሲሆን ደግሞ እንደናንተ ባለሙያዎች ያላችሁና ወደዛ መሄድ ይቻላል። በዚህ ዙሪያ ሌላም ጊዜ ቃለ ምልልስ እናደርጋለን። ሌሎች ባለሙያዎችም ሀሳብ ካላቸው ያካፍሉን። መምህር ደራሲና ተመራማሪ ዳንኤል በለጠ በጣም እናመሰግናለን። ሰላም ጊዜ እንመኝልሃለን። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ሳምንት ሌላ ፕሮግራም ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት፣ በደህና ቆዩ።

0: የተከበራችሁ አድማጮቻችን አሁን ደግሞ ከሃይማኖት ካሳው አባት አቶ ተስፋዬ ደሳለኝ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ተስፋዬ፣ እንዴት አመሸ?
1: ጤና ይስጥልን አቶ ሰጠኝ፣ እንዲሁም አድማጮቻችን ሰላም ናችሁ?

0: እኛ ደህና ነን። እንግዲህ የሃይማኖት ጉዳይ እስካሁን ፍንጭ ባለመገኘቱ 900 ቀናት ሊሞሉ ነው። ይህን ምክንያት በማድረግ የብሔራዊ ደህንነት ወይም የጠቅላላ ደህንነት ክፍሉ ሻባክ ጣልቃ እንዲገባ ሰላማዊ ሰልፍ ልናደርግ ተዘጋጅተናል ብላችሁናልና እስኪ ስለዚህ አብራራለን።
1: እሺ፣ አመሰግናለሁ አቶ ሰጠኝ። ሁልጊዜም ስለሃይማኖት ለህዝቡ መረጃ ስትሰጡልን ስለምትሰጡልን በጣም እናመሰግናለን። ያው እንደምታውቀው እንግዲህ ትግሉ ቀጥሏል። ያው ልጅ ነው፣ የልጅ ነገር መቼም እንቅልፍ አያስተኛምና እስካሁን ያው እንደምታውቀው ሁሉም ህብረተሰብ እንደሚያውቀው በቅርቡ እኛ 2 ዓመት ከ6 ወር ድረስ ሻባክ እንዲገባ እየጠየቅነ ምንም አይነት መልስ አልተሰጠንም። ጠቅላይ ሚኒስትሩም ሆነ ከደህንነት ሚኒስትሩ ከቤንጀብር ከፕሬዚዳንቱም ጋር ከሁሉም ጋር ግንኙነት አድርገናል። ግን ዝም ብሎ ፎቶ ተነስቶ ከመለቀቅ ውጭ ሌላ ያገኘኑ ነገር የለምና አሁን ደግሞ በቅርቡ የው ባል መገኘቱ በእርግጥ በጣም ደስ ብሎናል። ነገር ግን በመሀል ላይ የአፈላለጉ ሂደት ያለው አጠቃቀም ትንሽ ግራ የሚያጋባ ነው። ሁሉ የሀገሪቱ ቴክኖሎጂዎች በሙሉ ገብተው ነው እሱን ያገኙት። መገኘቱ ጥሩ ነው፣ እኛ ችግሩን ስለምናረዳው። ግን ዘረኝነቱና ልዩነቱ ለዚያ የተጠቀሙት መሳሪያ ለእኛ አለመጠቀማቸው፣ አሁን ድረስ ጥያቄያችን አለመመለሱ አሁን ይህን አስመልክቶ እንግዲህ ነገ በ12 ማለት ነው ሮብ ከሻባክ ፊት ለፊት ቴላቪቭ ዩኒቨርሲቲ አጠገብ ሰላማዊ ሰልፍ እናካሄዳለን ከቀኑ 6 ሰዓት ላይ ይህን ምክንያት በማድረግ ሌላው ደግሞ እንግዲህ ትግሉ
0: ከሰዓት በኋላ ማለት ነው አይደል?
1: አዎ፣ ከሰዓት በኋላ። ሌላው ትግሉ እስካሁን እንግዲህ በማቴው በእኛ ዝም ብሎ በባለሙያ ነበረ፣ በባለሙያ ባልሆነ ሰው ነበረ የሚመራው። አሁን ግን ያው ይሄ ልዩነት የቆረቆራቸው የተሰማቸው ነጮች ወደ እኛ መጥተዋል። ይህን ልዩነት ጥቁር በመሆኗ ነው እስካሁን ሃይማኖት ባለመገኘቷ ብለው ያው በእስራኤል እንግዲህ የሚታወቁ ናቸው። ክሪቲካል ኢምፓክት የሚባል ድርጅት ነው፣ ብዙ ስራዎችን ለሀገሪቱም የሰራ ነው። ይህ ድርጅት እንግዲህ በግሉ መጥቶ እኔ እመራዋለሁ ለውጥ አመጣለሁ ብሎ ለ3 ወር ለ4 ወር ያለ ክፍያ በነጻ ሊሰራልን መጥቷል። ይህም አንዱ ቲሸርቱን ሁሉ ተቀይሯል ከቢጫ ወደ ቀይ። ይህም ምልክቱ እንግዲህ ትዕግስታችን አልቋል፣ ቀይ መብራት ነው አድወም ነው እና ህብረተሰቡ ሁሉም መሳተፍ አለበት፣ ሁሉም ይችን ልጅ መመለስ አለበት፣ ለመንግስትም እንግዲህ ትዕግስታችን አልቋል የሚል መልእክት የሚያስተላልፍ ነው። እና ይሄ ነው እንግዲህ ያለው አዲስ ነገር እንጂ በምርመራው በኩል ይሄ ነው የሚባል አዲስ ነገር የለም።
0: ምንም ፍንጭ የለም፣
1: ምንም ነገር የለም። እነሱ አይናገሩም፣ እኛ ውጤት ካላገኘን ነው የሚሉት። ይስሩም አይስሩ ፈጣሪ ብቻ ነው የሚያውቀው። እንግዲህ እኛም ጋር ግንኙነቱ የለም።
0: አሁን እንግዲህ ነገ 6 ሰዓት ላይ የምታደርጉት ሰላማዊ ሰልፍ ሻባክ በስራ ቤት ፊት ለፊት በአይነቱ የመጀመሪያ ነው የሚሆን?
1: አዎ የመጀመሪያ ነው። ይህንንም አቅጣጫ እነሱ ናቸው እንግዲህ እነዚህ ድርጅቶች። እኛ ወደ ጠቅላይ ሚኒስትሩ ነበረ ፕሮግራም የነበረን፣ እነሱ እስካሁን ሂዶበት አያውቅም። ይሄ በፖለቲካ የተያዘ አካል አይደለም፣ ለሀገሪቱ ደህንነት ብቻ የሚቆረቆር ስለሆነ ሚዛናዊ የሆነ ስራ እንዲሰራ በይውባል ያደረገውን በሃይማኖትም እንዲደግም መጠየቅ አለበት ብለን እዚያ ነው እንግዲህ ይህንን አቅጣጫ ሰጥተውን እዚያ ለማድረግ ያሰብ ነው።
0: አሁን ለህብረተሰቡ የምታደርጉት ጥሪ በዚህ በሰልፉ እንዲካፈል ነው?
1: አዎ፣ በእውነት አቶ ሰጠኝ በጣም ያሳዝናል። 2 ዓመት ከ6 ወር ባሩህ ሀሸም ሀገራችን የቴክኖሎጂ ባለቤት ናት፣ ሁሉን ነገር ላድርግ ካለች ማድረግ የምትችል ሀገር ናትና ይቺ ህፃን ልጅ ጠፍታ ሁሉም ህብረተሰብ ያው የሰሞኑ ልዩነት አይቶታል። የውባል ነጭ በመሆኑ በመገኘቱ በጣም ደስተኞች ነን እጅግ በጣም ምክንያቱም ያው ቁስሉን ህመሙን ስለምናውቀው። ግን ያለው ልዩነት የተጠቀሙት መሳሪያ እኛ ጋር እስካሁን ድረስ ምንም ስለሌለ ይግባ እያልን እየጠየቅን ስለሆነ በእውነት ህብረተሰቡ እዚህ ላይ መተባበር አለበት። ዛሬ በእኛ የደረሰ በሰው እንዳይደርስ እያልን የነበረው በዩባልም ላይ ደረሰ፣ ነገም በኢትዮጵያውያኖች ላይ በሌላውም ዜጋ ላይ ሊደርስ ይችላል እና ሁላችንም ተባብረን ድምጻችንን ከፍ አድርገን በመምጣትና ድምጻችንን በማሰማት በዛ ብለን ስንታይ ደግሞ መንግስት የምርጫም ወቅት ስለሆነ ሊሰማ ስለሚችል ሻባክ እንዲፈቀድና ልጃችን ከተጠለፈችበት ቦታ እንዲያመጣልን ሁሉም ህብረተሰብ እንዲተባበር ነው እኔ መልእክት የማስተላልፈው። ህመሙ ቀላል አይደለም፣ እያሳለፍ ነው ያለው እጅግ በጣም ከባድ ነው። ክፉን አያድርስ እንጂ የሞተበት ሰው መቼም ቀብሮ ነፍሱን ይማር ብሎ ይቀመጣል። ሰው ከነ ህይወቱ ያውም የዘጠኝ ዓመት ልጅ ከመኖሪያ ቤቷ ተጠልፋ ሂዳ ዝም ብላ በመቅረቷ ለሁሉም ህብረተሰብ ሊሰማው ይገባል። ሃይማኖት የኛ ልጅ ትሁን እንጂ ሁሉም ህብረተሰብ እንደ ራሱ አይቶ ነገ በእኔ ቢሆንስ ይሄ ነገር ምንድን ነው የማደርገው ብለን መተባበር አለብን። ዘር፣ ፖለቲካ፣ ሃይማኖት፣ ቀለም ሳንለይ በሰብአዊነት ሁሉም ወደዚህ ጥሪ እንዲመጣልን ነው በእግዚአብሔር ስም ጥሪን ማስተላልፈው።
0: ምናልባት ይሄ እንደው በበቂ ሁኔታ አልተሰራም የሚለው ሁኔታ ሁሉም አብዛኛው ሰው ስማማ ሊሆን ይችላል። ግን ነጭ ጥቁር በሚለው ሁኔታ እንደው ነጮችም ጠፍተው ይቀሩ አሉ ብዬ ነው ትንሽ ከዘረኝነት ወጣ አድርጎ ስራው በደንብ እንዲሰራ መጠየቁ የተሻለ አይሆንም ወይ?
1: ልክ ነህ፣ ግን ልዩነት አለ። ነጮች ጠፍተው የቀሩት አብዛኞቹ እንግዲህ ስብሰባ ከነሴት በነበረው ስብሰባ ላይ ወደ 500 ምናምን ሰዎች ጠፍተዋል። የጠፉት እያንዳንዱ የሆነ ምክንያት አለው። ከቤቱ ወጥቶ ነው ወይ ደግሞ የጤና ችግር ገጥሞት ነው፣ ወደ ተለያየ ቦታ ሂዶ ነው። የሃይማኖት አንደኛ በእስራኤል ከጠፉት በእድሜ ትንሿ እና ከመኖሯ ቤቷ ነው የተጠለፈችው። ያውም ጥበቃው ተጠናክሯል በሚባለው በመርካት ክሊጣ ውስጥ እና እኛ ብቻ አይደለችም፣ ነጮቹ ራሱ ይህን ነገር እየተናገሩ ነው። ነጮቹ ራሱ በጣም ያሳዝናል፣ ይሄ ጊዮኒት ነው የሚሉት፣ ጊዛኑት ነው ጊዛኑት እያሉ ነው የሚናገሩት። እና እንዲያውም እነሱ ናቸው የበለጠ ይህን ነገር የሚናገሩት።
0: ጥሩ እንግዲህ እንድትገኝ ሁሉም ጥረት ያድርግ። ተገንታ ደግሞ መልካም ነገር የምንሰማበት ደስታው የምንሰማበት ይሁን። ያው ነገ 6 ሰዓት ቴላቪቭ በሚገኘው ሻባክ መስሪያ ቤት ፊት ለፊት ሰላማዊ ሰልፍ ብላችኋል፣ ጥሪው ደርሷል። አይዟችሁ፣ ነገ ደግሞ ያለውን ሁኔታ እንከታተላለን።
1: እሺ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ። ሮብ ማለት ነው በቀን 12 ከቀኑ 6 ሰዓት ላይ ነው። አመሰግናለሁ፣ እግዚአብሔር ይስጥልኝ።
0: እናመሰግናለን። መልካም ምሽት።
1: ወደ Yeah.

0: የተከበራችሁ አድማጮቻችን አሁንም ስርጭታችን እንደቀጠለ ነው። አሁን በሌሎች ወቅታዊ ጉዳዮች እንነጋገራለን። የደህንነት ጉዳይ ዘጋቢያችን ጥላውን መልኬ ይገኛል አሁን መስመር ላይ። ጥላውን እንዴት አመሸ? እኛ ደህና ነን፣ አንተ እንዴት ነህ?
1: እግዚአብሔር ይመስገን። ክብሩ ይስፋ። ጥያቄ ከመጠየቅ በፊት አሁን ከነበረ ውይይት ጋር እንደ በሱ ቢሆን 30 ሰከንድ የምናገረው ነገር ይኖራል።
0: እሺ።
1: የህፃን ሃይማኖትን በተመለከተ ቅድሚያ ወላጆችን ሰማኔ ውስጤ በጣም ልክ አይደለም። ሁሉም አድማጭ እኔ እንጃ ምን አይነት ስሜት እንደሚሰማቸው በጣም ያሳዝናልኝ። የሚገርመው ግን መንግስት ከአሁን በፊት ኃላፊነት በመውሰድ ጠቅላይ ሚኒስትሩም ጉዳዩን እንዴት ነው መፍትሄ ለማፈላለግ የሆነ እጄን አስገብቻለሁ ያለበት ሁኔታ ነበር። እንዲያውም ፎቶግራፍም ተነስቶ የተለቀቀበት ሁኔታ ምንም እንኳ በወቅቱ ያን ካየው በኋላ ያው ምርጫው ሲቃረብ የተደረገ እንደው ዝም ብሎ ሽንገላ ነው ብዬ ውስጥ የእምነቱ ቢኖረው ግን ይህ አንዱ ነው። ሌላው ከህብረተሰባችን አብራክ የተፈጠሩት እነዚህ ፖለቲከኞች አሁን እንኳን ፓርላማ ተበትነው ምንም እንኳን ተጽዕኖ ማሳደርም ይችላሉ። አሁን ግን ከአሁን በፊት ማለት ነው ከመበተኑ በፊትና እንደው በተለያዩ አጋጣሚዎች እንደ አበይት ርዕስ እንኳን አድርገው ባይዙት አልፎ አልፎ ግን መናገር በሚችሉበት ጊዜ በሚገናኙበት ወቅት ንግግርና ማሳመን ተጽዕኖ ማሳደር እኮ ነው ባለንበት የዲሞክራሲ ሀገር። እነዚህ ወገኖቻችንስ በዚህ ዙሪያ ለምን እንዴት ነው ስራ ምን ነገር ምረጡን ሲሉስ ምን አፍሩም ወይ? ሌሎች ችግሮች ቢኖሩብን ምን ከእነዚህ ውስጥ ደግሞ አንዱ ይህ ነው። ነገ እነዚህ ቤተሰቦች የተከሰተው ሌሎች ጋር ይፈጠራል፣ እያንዳንዱ ሊያንኳኳ ይችላል። ይህ ሁለተኛው እንደው በጣም የሚያሳዝነው ነው። ከህብረተሰባችን አብራክ
0: እንግዲህ የተለያዩ እንቅስቃሴዎች ሲያደርጉ የነበሩ ሰዎችን እናውቃለን። ግን አሁን በመጨረሻ ጊዜ አካባቢ ነገሮች የተፋዘዙበትን ሁኔታ አይተናል።
1: ውጤት እስካልመጣ ድረስ ነገሩ መፍትሄ ሳለ ወይም ደግሞ መልስ ቁርጥ እስካልተሰጠ ድረስ ነገር ህብረተሰቡ ቢሆን እነዚህ ወገኖች አሁን እባካችሁ ውጡና ከኛ ግድርጫ ስናሰማ ነው ብዙ ምንም ብዛት አታይም። ያን እኮ ነው የሚመለከቱ ፖለቲከኞች ተጽዕኖ የሚያሳድሩትም እኮ ኦኬ፣ ምን አይነት ህዝብ ምን ያህል ቁጥራቸው ወጥተው ምን አይነት ያን ነው የሚያዩትኝ። ምንም አይነት ቁጥራቸው በዛ ሳይሉ ከወጡ አይ እነዚህ ሰዎች በቃ ጀሮ ዳባልበት ሁኔታ አለ። እና እነዚህ ነገሮች ተደምረ በእውነት ለምድብ በጣም በጣም በጣም ያሳዝናልኝ። በጣም በጣም በጣም ይሄ አንጀት ይበላል። እና ለወገኑ እንደዚህ አይነት ጥሪ ሲሆን ወጥቶ ከነዚህ ጀርባና ከነሱ ጎን መቆሙ ወሳኝ ነበር። ምክንያቱም ነገ በሌላው ላይም ሊደርስ ይችላል እንደዚህ አይነት ሁኔታ እና አሳዛኝ ነው።
0: ጥሩ እንግዲህ ፖሊስም ሌሎች የሚመለከታቸው ክፍሎችም አስፈላጊውን ስራ እንዲሰሩ እናሳስባለን። ሌላው አሁን እንግዲህ ወደ ፖሊስ ነው የምናልፍና በአጠቃላይ የወንበዴ ቡድኖችን መዋጋት ጀምረናል፣ የቀነሰም ያለበት ሁኔታ አይተናል ብለዋል የፖሊስ ዋና አዛዡ። እና እንዴት ነው በእስራኤል አንዳንድ ጊዜ ማፊያ ቡድኑ ሀገሪቱን ተቆጣጥሯታል የሚባል ሁኔታ አለና መንግስት ህግ አስከባሪ ባለበት እንዴት ነው ወንበዴ ቡድን ተቆጣጠረ ኃይል አላቸው የሚባለው?
1: ይህን በጣም የሚያሳዝነው ባለንባት ዲሞክራሲ እንደገና የቴክኖሎጂ በቴክኖሎጂ የተካነችው እስራኤል ማለት ነው። መንግስት እያለ አመራር ማለት ህግና ደንቡ እያለ ግን ወንበዴዎች ናቸው እንግዲህ ሀገሪቱ ነነን ምንም አይነት እፍረትና ፍራቻ በሌለ የሚቆጣጠሩት። ዛሬ የፖሊስ ጠቅላይ አዛዥ መድረክ ላይ ወጠው እንዴት ነው ይህን የወንብድናው ግን አጠቃላይ እነዚህ ወንጀለኞችን ቁጥር ማለት ነው የመቀነስ ሁኔታና ከፍተኛ ስራ እየሰራ ሲሉ ሲጀምር በህዝብ ዘንድ የሚጠየቁ አንድ ጥያቄ አለ ሰጠኝ። ማለት የፖሊስ ሰራዊት እንዲያውም ከላይ የብሔራዊ ደህንነት የፖሊስ ጠቅላይ አዛዥ ግን ሚኒስትሩ ናቸው። ሚኒስትሩ ራሳቸው ህግና ደንብ በሚያስገድደው መሰረት ይህንን በየአመት የተሰሩትን ስራዎች ምን ያህል ወንጀል እንደተቆጣጠሩ፣ ምን አይነት ወንጀል እንደተሰራ፣ ምን አይነት ሁሉም ለህዝብ ማስታወቅ አለባቸው። ይህን ስጡን ተብሎ እንኳን በጋዜጠኞችን ሲጠየቁ፣ በሌሎች አንዳንድ ግብረሰናይ ድርጅትና በሰው ልጅ መብት ተከራካሪ ድርጅቶች ሲጠየቁ እስካሁን ድረስ እንኳን መስጠት ያልቻሉ ናቸው። አሁን አንሰጥም፣ ምን እንደተሰራ መግለጫ አንሰጥም ያሉት ፖሊስ ሰራዊት ማለት ነው። ዛሬ በቃ የምንሰራው ስራ ውጤታማ ነው ብሎ ሲናገሩ ማን ያምናቸዋል? ማንም አያምናቸው። ምን ያሳዝናል። ለማንኛውም ያው ምናየው በጋዱ ዓለም ምናየው ለምሳሌ ወደ ደቡብ ሀገሪቱ ብትሄድ የፖሊስ ሰራዊት አይደለም ሌሎች ወንበዴዎች ናቸው ሀገሪቱን የሚቆጣጠሩት። በሚገርም ሁኔታ ባለንባት እስራኤል ማለት ነው ቴክኖሎጂ እያንዳንዱ ወንጀለኛ ምን እንደሰራ ማን እንደገደበት እንዴት ነው ለስራና ለያዘው ካስ በቀላሉ መያዝ ይቻላል አይደለም? እዚች በጣም እንዴት ነው በጠዋት እንዴት ነው በተወሰነ ሰዓት ከጫፍ ከጫፍ ብደርስባት እስራኤል ከሰው ሀገር እንኳን ሄደን እኮ መረጃዎች የምንሰበስብ የተካን እስራኤል ይህ ቴክኖሎጂ አለ ግን ወንበዴዎች በፍጹም። አሁን እንዴት ነው ባለቀ ሰዓት ለምሳሌ አንድ አጋጣሚ ለአንድ ዓመት ያህል ክትትል ካደረግን በኋላ ወንበዴዎችን ለመያዝ ባደረግነው ክትትል ብዛት ያላቸውን ዛሬ ማለት ባለቱ ወደ አሽዶድና አካባቢዋ ወደ ፍራካታ አካባቢ ወደ 27 የሚሆኑ ወንጀለኞችን ያዝንበት ሁኔታ ነበር። በጣም በኩራት የተናገሩበት ሁኔታ አለ። እስከዛሬ ተፈራክሉ የሚያቀጥ ተይቀስ እስካሁን ድረስ ብዛት ያላቸው ሲገዳደሉ ያረቡ ማህበረሰብ ብቻ አይደለም እኛ ይሁዳውያንም ራስ ሲገዳደሉ ተፈታቸው ያንተውና አሁን ባለንበት አንደኛው ክፍለ ዘመን እዚህ ሀገር ወንበዴዎች ሀብታቸውንና ድርጅት ያላቸውን ባለሀብቶችን ገንዘብ እየተቀበሉ ማለት ነው ንብረታቸውን እንጠብቅላቸዋለን ፕሮቴክሽን ይሉታልኝ በሌላ ቋንቋ በእንግሊዝኛ አጠራር ማለት ነው ማለት እኛ ንብረታችሁን እንጠብቃለን እናንተ በየወሩ ገንዘብ ትከፍላላችሁ ይባላሉ። እነዚህ ባለሀብቶች ሰጠኝ አብዛኞቹ ሙሉ በሙሉ ማለት ይቻላል ለፖሊስ ከመመልከት በጣም በመፍራትና ፖሊስ ስራ እንደሚሰራላቸው ስለማያውቁ ለወንበዴዎቹ በየወሩ ብዙ ብር እየሰጡ ንብረታቸውን እየጠበቁላቸው እኮ አይደለም አንከፍልም ካሉ ያንን ድርጅት ያቃጥሉባቸዋል ተቃጥሏል። ብዙዎቹ በሚሊዮን የሚቆጠር ገንዘብ ያጡበትና ንብረታቸውን ያጡበት ሁኔታ አለ። ምክንያቱም ወንበዴዎቹ ክፈል ይላሉ አልከፍልም ካለ ወዲያውኑ አቃጥለውት ያድራሉ። ይሄን መቆጣጠር ያልቻለው ፖሊስ ዛሬ ተሳካልኝ ኦኬ ጀምረዋል ምናልባት ያን ደግሞ በፍርድ ቤት ታይቶ ማስረጃው ካላቸው እንደምሉት ከሆነ ያው ለአንድ አመት ትራንስፈርተን ማስረጃዎችን ካያዝንና ወደ ፍርድ ቤት እንቀርብ እንደሚታድግር በእምነት የተናገሩበት ሁኔታ አለ። እኔ የምጠይቀው ጥያቄ ግን ካሁን በፊት ሲየት ነበራችሁ የሚለው ኦኬ ወደ ፊት ማለት እንደዚህ አይነት ነው ከሄደ ምናልባት ግን የፖሊስ ሰራዊት
0: ዛሬም ለውጥ መጥቶ ከሆነ ጥሩ ነው እንደተባለው ገና እንግዲህ ይታያል
1: እንቅስቃሴ። አንድ ምሳሌ ልንገርህ ፈጠን ከተወሰኑ ቀናት በፊት አንድ የገጠር ሰፈር ነው እዛ አካባቢ ደግሞ አረቦችና በዲዮት የሚኖሩበት አካባቢ ነው የድሩዝ ለሎቹ አሁን ግን ያው ዘይቶች ናቸው የምራት ችግር ኖሮ መብራት ኃይል ጠጋኞችን ማለት ነው ወደ ቦታው ይልካልኝ በዛካላጅ ያሉ ወንበዴዎች ይሄን የተላከውን ሊጠግን የሄደውን የተላከውን ቡድን ወደዛ እንደ አፈሙዝ መሳሪያ ይዘው ማለት ነው እንደውም ተክሶባቸዋል ወንዳት ገቡ ከዛ እንዳጠግኑ ያሉበት እነዚህ የመብራት ኃይል ሰራተኞች ተመልሰው የሄዱበት ሁኔታ አለ። ለምን ሲባል የፖሊስ ሰራዊት መልስቋን ፖሊስ እዛው መግባት አይችልም። ተመልከት እንግዲህ ባለንባት እስራኤል እነዛ ነዋሪዎቹ ጨለመ መብራት ሳይኖራቸው ማለት ነው የተወሰነ ቀን የመብራት አገልግሎት ሳይቀበሉ ይቀሩበት ነው። ምን ማለት ፈልጌ ነው ፖሊስ ሰራዊት በርግጥ የፖሊስ ሰራዊት እጥረትም አለበት ብዛት ያላቸው የፖሊስ ሰራዊት ከስራቸው በራሳቸው ዝልቀቁበት ሁኔታ
0: ነው። ቀዳውጥቶ ኃይል ጨምሮ እንግዲህ መዋጋት ድርሻቸው ነው ባለ ድርሻቸው
1: ለማንኛውም
0: ውጤት ወደ የታየ ነው የተባለውን ስኪን ገመግመዋለን የነሱንም መልስ ለመቀበል ጥረት እናደርጋለን። ሌላው አሁንም ሶስት የጦርነት ግንባሮች ያዛውን ብትል የሊባኖሱ ሂዝቦላ ጉዳይ የኢራንንም የተዘጋ በር አይደለም አሁንም እንደተከፈተ ያለ ነው እና እንዲያውም ኒ ድርጅቶች ኒ ኢራንን ጨምሮ የሀገሪቱ እየተጠናከሩ ወጥተዋል የሚባል አለ። በሐማስ በኩል ተጠናክሯል ጦር መሳሪያ ያለው ይባላል። ኢራን አሁን ጦር መሳሪያ ያስገባች ነው የሚሉ ወሬዎች ይሰማሉና እንዴት ነው የትኛው ነው የተቋጨ ከጦርነቱ ውስጥ አሁን?
1: የሚያሳዝነው ምንም የተቋጨ ነገር የለም ሰጠኝ ያው ሶስተኛ አመት ያስቆጠረው ጦርነት ማለት ነው ምንም ማይነት የአፍገኘው ውጤት ያው ጠላቶቻችን አዳክመናል አዎ ግን የፈለግነው ነገር ስንወጣ ወደ ጦርነቱ ያቀናቸው ነገሮች አግምተናል ውጤት አሳይተናል ነው ምንም የታየ ነገር የለም። ምክንያቱም ወደ አገራችን ሄደው ፍልከሄድን የሐማስ ሽብር ፈጣሪ ድርጅት ለስሙ ፍትቄን ለጊዜው አወርዳለሁ አስቀምጣለሁ ነው ፍትቄን ፈታለሁ አይልም ቢልን በፍጹም እንዴት ነው ከወዲሁ እንደውም ብዙዋን እዚህ ፖለቲከኞችም የመንግስት ውስጥ ያሉ ፖለቲከኞችም ምንም አይነት ፍራቻ በሌለው የሚናገሩበት ሁኔታ አለ። የሐማስ ድርጅት በፍጹም ፍትቁን ሊፈታ እንደማይችልና እንግዲህ ከሞሮኮም ሆነ ከአፍሪካ ወደ ኡጋንዳ አካባቢ የሚመጡትኝ ልዩ ልዑካን ወታደሮች ማለት ነው እነዚህን ፍልስጤማውያንን ትጥቃቸው ማስፈታ እንደማይችሉና እንደው ዝም ብሎ ወረቀት ፈረንጂ በተግባር ሊተረጎም የማይችልና ድካም እንዳሳየን ማለት ነው። እስራኤል አልፋን ወርምጃ ተወስዳለች ዛሬም እንድንፍልጠነው ማለት ነው ሐማስን አነጣጥሮ ተኳሽ የምትገልበት ሁኔታ አለ። አትጊ ከሆነ ማለት እርምጃ ተወስዳለች ግን እጇ ተይዞ ማለት ለሐማስ ያለው ሁኔታ አሁንም ምንም እንዲያውም ኃይሉን አጠናክሮ የተዳከመው ሐማስ አሁን ከ30ሺ በላይ ወታደሮች መመለስ ሁኔታ አለ። ይሄ የደቡብ ሀገራችን ክፍል ነው። ወደ ሰሜኑ ሀገራችን ክፍል ስትሄድ ተመሳሳይ ሁኔታ ነው። እስራኤል አሁንም በስምምነቱ መሰረት ያው አሜሪካን ትእዛዝ ለመክበር ስትችል የምታደርገውን እርምጃ አቁማለች። አልፎ አልፎ አንገብጋቢና እንዴት ነው ጥቃት ከደረሰብን በኋላ ወታደሮቻችን ሲሞቱ ምን ወስደው መጠነኛ የሆነ አጸፋው እርምጃ ይኖራል። እንደውም ልክ አንተና ዊት ከመግባታችን በፊት እንዲያየው ጽሑፍ ሊባኖስ ወደ ደቡብ ሊባኖስ አካባቢ አንድ ዋሻ አለ። ዋሻ ውስጥ ባስሮች የሚቆጠሩ የህዝቡላ ታጣቂዎች አሉ። አሁን እነሱ በአብዛኛው በተለያዩ አጋጣሚዎች ወደ ውስጥ የውሃ አቅርቦት፣ የምግብ አቅርቦት እየሰጣቸው እንግዲህ ከውስጥ ተደብቋል። ምክንያቱም ከወጡ የእስራኤል ወታደር መከላከያ እንደሚደምስሳቸው ስለሚታወቅ አሁን እነሱን ያጠረበት ሁኔታ እንዳለ የእስራኤል ጦር በአንድ በኩል እርምጃ መውሰድ አይችልም፣ ምክንያቱም የተኩስ አቁም ስምምነቱ አለ። ግን ሌላው ቢቀር እነሱን በማጠር ማለት ነው የውሃ አቅርቦት እንዳይኖራቸው፣ የጦር መሳሪያ ወደ ውስጥ እንዳያስገቡ፣ ልክ እንዴት ነው መውጫና መግቢያ እንዳሳጣቸው የሚነገር ሁኔታ አለ። ለማስታወስ ያህል ከተወሰኑ ሳምንታት በፊት አንድ ምድር ውስጥ የነበረን ዋሻ ረጅም ርቀት ያለው ማለት ነው ወደ 700 ቶን የሚሆን ፈንጅ ላይ በመጣል እስራኤል ያንን ዋሻ ያፈረሰችበት ሁኔታ አለ። በእንደዚህ አይነት ሁኔታ አልፎ አልፎ እርምጃ ትወስዳለች። ግን ዞሮ ዞሮ ስምምነቱ ምን እንበለው ከሊባኖስ ጋር ያለውን ሁኔታ አጠቃላይ የህዝቡላ ድርጅትና ኢራን እጃቸው እስካልገባና እስከሌሉበት ድረስ የህዝቡላ ድርጅትም አይደለም ትጥቁን መፍታት እንዲሁም ሀይሉን እያጠናከረ ይገኛል። ይህም ራሱ
0: ኢራንስ ራሷ እንዴት ነው የአሜሪካን ጉዳይ ከምንም ከቁብ አልቆጠረችውም።
1: ይኸውልህ የአሜሪካ ጉዳይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ባሉበት ተጨባጭ ሁኔታ ጦርነቱን አይፈልጉትም። የሚዝቱት ለማስፈራራትና እንደው እንዴት ነው በዜጎቻቸው ዘንድ ልክ ጦርነት በጠላቶቻቸው ልክ ተፈሪ መስለው የፈሩ ላለመምሰል፣ ውስጥ ቤታቸው ደግሞ ልክ ጦርነት የሚፈልጉ ላለመምሰል ደግሞ የሚያደርጉት እንዴት ነው አንዴ የፈለጉትና ይዘታሉ። ዛሬም ትናንትም ሲዘቱን የሰማንበት ሁኔታ አለ። ልክ እያንዳንዱን አንገታቸውን እንቀላለን የማለት ሁኔታ ግን ከውስጣቸው ግን የእሳቸው የስልጣን ባልደረቦችም ሆነ ሌሎቹ እንደገና የእሳቸውን የልብ ትርታ የሚረዱት የሚናገሩት ጦርነት አይፈልጉም። ምክንያቱም የማይፈልጉበት ምክንያት አሁን በቀጣይ ከሁለት ወር በኋላ አሜሪካ ውስጥ ምርጫ አለ። በዛ ምርጫ እንዲያውም ብዛት ያላቸው የአሜሪካ ህዝብ 88% የሚሆነው ፈጠኝ ተመልከት፣ አብዛኛው የአሜሪካ 88 እንግዲህ አጠቃላይ ማለት ይቻላል ይህን ጦርነት አይፈልግም። አሜሪካ ወደ ጦርነት እንድትገብ ፍላጎት የላቸው። ስለዚህ አሁን ባሉ አጋጣሚ ወደ ጦርነት ከገቡ ይህንን ምርጫ ላይ ሊሸነፉ ይችላሉ። ተሸነፉ ማለት ደግሞ በቀጣይ የስልጣን ዘመናቸው ኃይል ስለማይኖራቸው የፈለጉትን ማድረግ አይችሉም፣ የፈለጉትን ውሳኔ መወሰን አይችሉም። ከዚህ አንጻር በማስፈራራት መቀጠል እንጂ ጦርነት መግባት ፍላጎት የላቸው። የእሳቸው ፍላጎት ምንድን ነው? አሁን
0: በዚህ ውስጥ ለውስጥ ኢራን እየተጠናከረች ነው። ምን ከቻይና እና ከሩሲያ ጋር ግንኙነት ካላት ከሌሎች ሀገራት በአንድ ጊዜ ነው ነዳጅ ያወጣሉ ይመለሳሉ። በምን መልኩ ነው በጣም የምታዳክማት? እስካሁንም እኮ ማዕቀበው አዳክማት እያልና 47 ዓመት ሚሳኤሎችን ነው እና ሌሎች ነገሮችን ነው ስትሰራ የነበር።
1: አሁን የዶናልድ ትራምፕ ዋናው ስትራቴጂ ምንድን ነው? እየተዳከመችውን የበለጠ ማዳከምና ጭራሽ ለወታደር ደሞዝ እንኳን መክፈል እስኪያቅጣት ነው። ግን ያልከው ነገር እውነት ነው፣ ሁሌ ተዳከመችናለ። እንዲሁም ከሌሎች ወዳጅ ሀገሮች እንደ ቻይናም ሆነ ሩሲያ የተለያዩ ጦር መሳሪያዎች የምታስገባበት ሁኔታ አለ። ያ ብቻ አይደለም፣ በየብስም እኮ የነዳጅ ምርቷንም እየላከች የምትሸጥበት ሁኔታ አለ። ምንም እንኳ በእስራኤል ምክር ማለት ነው አሜሪካ እሱንም ለመዝጋት ፍላጎቱ ቢኖራቸው፣ ለማንኛውም ከአሁን በፊት ለአራት አስርት ዓመታት ኢራን የተዘጋጀበት ጦርነት እንዲሁ በቀላሉ ማሸነፍ አይቻልም። ይህን ስላወቀችም ነው እኮ ኢራን አልንበረከክ የምትል። ዶናልድ ትራምፕ በአሁኑ ሰዓት ወደ ጦርነት መግባት ፍላጎት እንደሌላቸው ስለሚያውቁ አየ ማለት የሆርሙዝ ተጨባጭ ሁኔታ አለ። ትራምፕ የሚፈልጉት ምንድን ነው? የሆርሙዝ የባህር ወሽመጥ እንዲከፈት
0: ብዙ የቤት ስራ አለ ለእስራኤልም ለአሜሪካም። እና ያው ለን ጊዜ አንጻር ነው ያቋረጥነት። ጥላው እናመሰግናለን። በቀጣይ እንወያይበታለን፣ ከርመንበታለን፣ እንቀጥልበታለን። መልካም ምሽት። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ለባልደረቦች ገብርኤል በየነና ጥላውን መልኬ እንዲሁም ለቴክኒክ ባለሙያችን ኢሌል ጉትማን እናመሰግናለን። ነገ ጠዋት 6 ሰዓት ላይ እንገናኛለን። በያላችሁበት መልካም ሌሊት በደህና አደሩ።